0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ አሌፍ በታሙዝ ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 6 ቀን 2026 ዓ.ም ምረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 29 ቀን 2018 ዓ.ም ምረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሩችቴን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ ጋዜጦች በዛሬ ትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከትና ወደ ወቅታዊ ዘገባ እናልፋለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርዕስተ ዜና፣ የቀድሞ እስራኤል ጦር ጠቅላይ ኤታማዦር ሹም የሚመሩት የአሻር ፓርቲ የተጠናከረ መጣ ተባለ። የከፍተኛው ፍርድ ቤት የሚወስናቸው ውሳኔዎች ተግባር ላይ ያለመዋል ቀይ መስመር መተላለፍ መሆኑን ፕሬዝዳንት ሄርጾግ ገለጹ። ሰባ የሚሆኑ የቀኝ ርዕዮተ ዓለም ተከታይ እስራኤላውያን በህገ ወጥ መንገድ ወደ ሶሪያ ድንበር ተሻግረው ለመግባት ሞከሩ ተባለ። የቱርክ ውጭ ጉዳይ ሚኒስትር ፊዳን እስራኤል የቱርክ ብቻ ሳትሆን የሰው ልጆች ሁሉ ችግር ናት በማለት መናገራቸው በእስራኤል ውግዘትን አስከተለ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የቀድሞ እስራኤል ጦር ጠቅላይ ኤታማዦር ሹም ጋዴ ዘንኮት የሚመሩት የአሻር ፓርቲ እየተጠናከረ መጣ ተባለ። የካኔ ዜና ክፍል ከህዝብ ላይ ያካሄደው ግምገማ እንደ ጠቆመው የአሻር ፓርቲ ለመጀመሪያ ጊዜ ከሊኩድ ፓርቲ ጋር ተመሳሳይነት ያለው የክነሴት መቀመጫ ማግኘት ችሏል። በግምገማው መሰረት የአሻር ፓርቲና ሊኩድ በተመሳሳይ ሁኔታ 23 የክነሴት መቀመጫዎችን ሲያገኙ በቀድሞ ጠቅላይ ሚኒስትር ቤኔት የሚመራው ፓርቲ ደግሞ 16 መቀመጫዎችን ማግኘት ችሏል ተብሏል። ግምገማው በጥምር መንግስትና ተቀናቃኞች መካከል ያለውን የድጋፍ ሁኔታም የተመለከተ ሲሆን ተቀናቃኞች የአረብ ፓርቲዎችን ሳይጨምሩ 57 የፓርላማ መቀመጫዎችን ሲያገኙ የጥምር መንግስት ደግሞ 53 አግኝቷል ተብሏል። ግምገማው ማን በጠቅላይ ሚኒስትር ስልጣን ያገልግል በሚል ዜጎችን ጠይቆ ጋዳይ ዘንኮት 41 ከመቶ ድጋፍ ሲያገኙ ጠቅላይ ሚኒስትር ናታንያሁ ደግሞ 40 ተቀብለዋል ተብሏል። ያሚን የተሰኘውና በጊላድ አርዳን ዩሊ ኤደልሽቴንና አየሌት ሸኬድ የሚመራው አዲስ ፓርቲ 6 የክኔሴት መቀመጫዎችን ማግኘት የሚችል መሆኑን ካን ከህዝብ ላይ ያካሄደው ግምገማ ጠቁሟል። የከፍተኛው ፍርድ ቤት የሚወስናቸው ውሳኔዎች ተግባር ላይ ያለመዋል ቀይ መስመር መተላለፍ መሆኑን ፕሬዝዳንት ሄርጾግ ገለጹ። ራሹ ታሽኒያ የተሰኘ መገናኛ አውታርን አካሄድና መማክርት ቤት አባላት በመሾሙ በኩል በቀረቡ አቤታዎች ላይ ፍርድ ቤት ያስተላልፈው ውሳኔ መንግስት ተግባር ላይ ለመዋል ፈቃደኛ እንዳልሆነ የመንግስት ህግ አማካሪዋ ጋሊ ባህራብ ሚያራ ገልጿል። የመንግስት ህግ አማካሪዋ እንዳሉት የመንግስት ውሳኔ መጥፎ ሙከራና የፍርድ ውሳኔን ለማሰናከል የሚደረግ ጥረት ነው፣ ድርጊቱ በዲሞክራሲያዊ ሀገር ያለውን የህግ መሰረት የሚያናጋ ነው ብሏል። ፕሬዝዳንት ሄርጾግም የከፍተኛው ፍርድ ቤትን ውሳኔ አለመፈጸም ቀይ መስመር መተላለፍ ነው፣ የህዝቡን አንድነትም ይጎዳል ብለዋል። የመንግስት ጸሐፊ ዮሲ ፎክስ መንግስት የፍርድ ቤትን ውሳኔ ተፈጻሚ ላለማድረግ ወስኗል የተባለውን ያስተባበሉ ሲሆን በመንግስት መግለጫ የፍርድ ቤትን ውሳኔ አንፈጽምም የሚል ቃል የለም፣ ውሳኔው ህግን የሚጻረር ነው፣ መንግስት ባለው ህጋዊ ስልጣን መሰረት ውሳኔውን ለመሰረዝ ይጥራል የሚል መግለጫ ነው ያወጣ ነው ብለዋል። ሰባ የሚሆኑ የቀኝ ክንፍ ርዕዮተ ዓለም ተከታይ እስራኤላውያን በህገ ወጥ መንገድ ወደ ሶሪያ ለመግባት ሞከሩ ተባለ። በትናንትናው ዕለት ወደ ሶሪያ ለመግባት የሞከሩ ዜጎችን እስራኤል ጦር የተከላከላቸው መሆኑ ተገልጿል። እስራኤል መከላከያ ሰራዊት ድርጊቱን በጥብቅ ያወገዘ ሲሆን ሙከራው መጥፎና ወንጀል ነው፣ የደህንነት ጥበቃ ኃይሎችና ዜጎችን አደጋ ውስጥ የሚጥል ነው ብሏል። በእንዲህ እንዳለ ፊታቸውን የተሸፋፈሩና የጦር መሳሪያ የታጠቁ ዜጎች እስራኤል የተቆጣጠረችውን የሶሪያ መሬት ለማስለቀቅ እንቅስቃሴ የሚያደርጉ መሆኑን አስታውቀዋል። እንቅስቃሴውን የሚመሩት አካላት ይፋ ባደረጉት ቪዲዮ እንደገለጹት በደቡብ ሶሪያ የእስራኤልን እንቅስቃሴ ለማስቀረትና በእስራኤል ቁጥጥር ስር የዋሉ የሶሪያ ዜጎችን ለማስለቀቅ የሚታገሉ መሆኑን አስታውቀዋል። ሌሎች ወጣቶችም እንቅስቃሴያቸውን እንዲቀላቀሉ ጥሪ አቅርበዋል። የቱርክ ውጭ ጉዳይ ሚኒስትር ፊዳን እስራኤል የቱርክ ብቻ ሳትሆን የሰው ልጆች ሁሉ ችግር ናት በማለት መናገራቸው በእስራኤል በኩል ውግዘትን አስከተለ። የቱርክ ውጭ ጉዳይ ሚኒስትር ባለፈው ሳምንት ባደረጉት ንግግር እስራኤል የምትፈጽማቸው ድርጊቶች የሰው ልጆች ከሚችሏቸው በላይ ነው፣ ሁሉንም በእስራኤል ያሉ ባለስልጣናት ላይ ማቀብ እንዲጣል ማድረግ አለብን ሁላችን ተባብረን ብለዋል። ሚኒስትር ሚሪ ረገብ የቱርክ ውጭ ጉዳይ ሚኒስትርና የፕሬዝዳንቱን አርዶዋን ንግግር በትኩረት የተመለከቱት ሲሆን ቱርክ በእስራኤል ላይ በቃላት ብቻ ሳይሆን በተግባር ስጋት ከሆነች እንዴት በቱርክ ጉዳይ እርምጃ እንደምንወስድ እናውቃለን። ልክ በኢራን ላይ እንዳደረግነው ሁሉ የቱርክንም ችግር መፍታት እንችላለን ብለዋል። የቱርክ ውጭ ጉዳይ ሚኒስትር ፊዳን እስራኤል የሰው ልጆች ሊሸከመው የማይችለው ሸክሙናለች ሲሉ የሰጡት መግለጫም ብዙ ተቃውሞን እንዳስከተለ ነው። ይህ በእንዲህ እንዳለ ቱርክና ሶሪያ እስራኤል ከአውሮፓና ህንድ የንግድ እንቅስቃሴን ለማስወጣት ጥረት እያደረጉ ነው ተብሏል። ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት እንደቻል ነው የሶሪያ ገንዘብ ሚኒስትር ባለፈው ወር በፈረንሳይ በተካሄደው የቡድን ሰባት ሀገራት ስብሰባ ተካፍለው አውሮፓና ህንድ እስራኤልን እንደ መሸጋገሪያ የሚጠቀሙበትን ሌላ አማራጭ እንዲፈልጉ ጥረት አድርገዋል ተብሏል። በተለይ በሆርሙዝ የባህር ወሽመጥ የተፈጠረውን የንግድ መርከቦች እንቅስቃሴ ችግር በሌላ መስመር ለመቀየር ቢፈልጉም የአውሮፓ ሀገራት የእስራኤልን አማራጭ በመምረጥ የፍልስጤምና ዮርዳኖስን አካባቢን ማጠቃለል ፍላጎት አሳድሯል ተብሏል። ስፖርት። የአምስት ጊዜ ዓለም ሻምፒዮኗ ብራዚል ከ23ኛ ዓለም ዋንጫ ውድድር ውጭ ሆነች። በዓለም ላይ ካሉ ሀገራት ሁሉ የዓለምን ዋንጫ ለአምስት ጊዜ ያነሳችው እግር ኳስ እንደ አንድ ባህል የሚቆጠርባት ብራዚል ትላንት ሌሊት በኖርዌይ 2-1 ተሸንፋ ከ2026ቱ የዓለም ዋንጫ ውድድር ውጭ ሆናለች። ብራዚል ባለፉት 2 አስርተ ዓመታት ያጋጠማት ፈተና በዚህ ዓለም ዋንጫም አስቀድማ እንድትሰናበት አድርጓታል። ይህ በእንዲህ እንዳለ ዛሬ ሌሊት 3 ሰዓት ላይ ሊጀምር የነበረው የሜክሲኮና እንግሊዝ ጨዋታ 4 ሰዓት ላይ ጀምሮ ተካሂዶ በእንግሊዝ 3-2 አሸናፊነት አሁን ተጠናቋል። እንግሊዝ ወደ ሩብ ፍጻሜ ውድድር አልፋለች። እንግሊዝ በ10 ተጫዋቾች ሜክሲኮን ማሸነፍ ችላለች። ዛሬ ምሽት 10 ሰዓት ላይ ሌላ የጥሎ ማለፍ ጨዋታ ያለ ሲሆን ፖርቱጋል ከስፔን ጋር ይጫወታሉ። ሁለቱ ብሔራዊ ቡድኖች ኃይለኛ ፉክክር ያሳያሉ ተብሎ ይጠበቃል። ሌሊት 3 ሰዓት ላይ ደግሞ አሜሪካ ከቤልጅየም ጋር ይጫወታሉ። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል፣ ጧት አካባቢ በሰሜንና ባህር ዳርቻዎች ሊያካፋ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 30፣ በሃይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ ተጠናቀቀ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ስርጭት ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን በድጋሚ እንደምን አደራችሁ። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባችሁ ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱ ምዕራፋዊ ጋዜጦች ደርሰውናል። ማሪቭ ሃሬዝ፣ እስራኤል አዮም እና ኢዲዮ ታሮኖት። እንግዲህ ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ለአንባቢያን ያቀረባችሁ ዋና ዋና ርዕሰ ጉዳዮች እንመለከታለን። ማሪቭን ስንመለከት በመጀመሪያ ያቀረበው ትኩረት የሰጠበት ርዕሰ ጉዳይ እስራኤል ህግ እየተላለፈች ነው፣ የህግ የበላይነት እየተደፈረ ነው፣ ህጋዊ ቀውስ እየተፈጠረ ነው በሚል ርዕሰ ጉዳይ በፍርድ ቤትና በመንግስት መካከል ያለውን አለመግባባት በሰፊው ለአንባቢያን አቅርቦታል። ይህ ርዕሰ ጉዳይ እንግዲህ ትናንት ጀምሮ በሀገራችን ዋና ርዕሰ ጉዳይ ሆኖ መገናኛ አውታሮች እየተወያዩበት የተለያዩ መረጃዎች ለአንባቢያን እያቀረቡበት ያለ ርዕሰ ጉዳይ ነው። ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። እንግዲህ ማሪቭ በታሪክ ይላል፣ በታሪክ ለመጀመሪያ ጊዜ ያልነበረ ነው። መንግስት የፍርድ ቤትን ውሳኔ አላከብርም በማለት ቀይ መስመር ያለፈበት ጊዜ ነው። ይሄም አስቸጋሪ ነው። ስርዓት አልበኝነት እንዲፈጠር የሚያደርግ ለዚህ ምክንያት የሚሆን የመንግስት ውሳኔ ነው ይላል። ከፍተኛው ፍርድ ቤት የግል መገናኛ አውታሮችን የአሩጽ ሚስካር የሚባሉ እንግዲህ የግል የተለያዩ መገናኛ አውታሮች አሉ፣ የቴሌቪዥን ጣቢያዎች፣ ሬዲዮ፣ እነሱን የሚመለከተው ራሹታሽኒያ ተብሎ ይጠራል። እነሱን የሚመለከተው እንግዲህ የሚያስተዳድረው የእነሱ መማክርት ቤት የስልጣን ኃላፊነትን በሚመለከት ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ መንግስት አናከብርም ብሏል። ትናንት የመንግስት ሚኒስተሮች በአንድ ድምፅ ወስነዋል። ይሄ ደግሞ ዲሞክራሲውን የሚጎዳ እስራኤልን ወደ ስርዓት አልበኝነት የሚያሸጋግር ነው በሚል የፕሬዝዳንቱም የተለያዩ ባለስልጣናት በተለይ የተቃዋሚ ፓርቲ ኃላፊዎች የተቃዋሚ ፓርቲ አባላት ሀሳባቸው

ሁን እያቀረቡን የመንግስትን ውሳኔ በመቃወም እንግዲህ በመንግስትና በፍርድ ቤቱ ስርዓት መካከል አለመግባባትና አለመከባበር አለ። ፍርድ ቤት ውሳኔን መንግስት አልቀበልም ብሏል። ይሄም እንደተባለው ስርዓት አልበኝነትን የሚያነክስ ነው፣ በእስራኤል ላይ ዲሞክራሲውን መሰረት የሚያናጋ ነው ይላሉ ጋዜጦች። ሁሉም ጋዜጦች በብዛት ትኩረት የሰጡበት ርዕሰ ጉዳይ ነው። ፕሬዝዳንት ኢስሐቅ ሄርጾግ ቀይ መስመርን ያለፈ ነው መንግስት፣ ይሄም በእጅግ በጥብቅ የተከለከለ ነው ብለዋል። የተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ የዲሞክራሲውን መሰረት የሚያናጋ ነው ብለዋል። የመንግስት ዋና ጸሐፊ ግን ለማረጋጋት እየሞከሩ ነው፣ ይሄን እኛ ስርዓት አልበኝነት ወይም ሆን ተብሎ ታስቦ የፍርድ ቤቱን ውሳኔ አንቀበልም ማለት አይደለም፣ እንደዛ ብለን አንጠራውም፣ እንደዛ ብላችሁ አትጥሩት፣ ግን በሂደት መንግስት ውሳኔዎችን ሊሰርዝ ይችላል እንጂ ይሄ ስርዓት አልበኝነትም አይደለም፣ የፍርድ ቤቱን ውሳኔ መቃወም ወይም ሆን ተብሎ ታስቦበት የፍርድ ቤቱን ውሳኔ መንግስት አላከብርም ያለበት ውሳኔ አይደለም ብለዋል። ይህ እንግዲህ ዋናው ርዕሰ ጉዳይ ነው። ማሪቭም የተመለከተው ሌሎች ጋዜጦችን በስፋት የቀረበ ርዕሰ ጉዳይ ነው። ሌላው በተጠባባቂነት የሚያገለግሉ ወታደሮች የኦሪት ትምህርት መሰረታዊ ህግ ሆኖ እንዲደነገግ ያው በአንደኛ ዙር የድምፅ አሰጣጥ መጽደቁ ይታወሳል። በአብዛኛ ድምፅ ይህ ህግ ይህን እየተቃወሙ ናቸው። በተጠባባቂነት የሚያገለግሉ ወታደሮች ትናንት የክነሴቱ ኮሚቴ ባካሄደው ውይይት በተጠባባቂ የሚያገለግሉ ወታደሮች ተሳትፏል። እነዚህ መካከልም ኢጺቅ ሰይዲያን ነው። እሱ ያው እንደሚታወቀው ተጠባባቂ ወታደር የሚያገለግል እንዲህ በመከላከያ ሰራዊቱ ውስጥ ቁስለኛ የነበረና በማገገሚያው ሂደት ያው በነበረው ቢሮክራሲ አሰራር ራሱን በሳት በማቃጠል እንግዲህ በህይወትና በሞት መካከል ሆኖ ለረዥም ጊዜያት ሕክምና ከተደረገለት በኋላ የተረፈ መሆኑ ይታወሳል። ትናንት ክነሴቱ ቋሚ ኮሚቴ ባካሄደው ውይይት ላይ ተሳትፎ ነበር። ይህን ህግ በመቃወም ሀሳቡን አቅርቧል። ማሪቭ ተመልክቶታል ይህን ርዕሰ ጉዳይ። ሌላው በኢራን እየተካሄደ ያለው በአሜሪካና እስራኤል በኢራን ላይ ከኢራን ጋር በከፈቱት ጦርነት በመጀመሪያው ዕለት በአሳለፍነው የካቲት ወይም ፌብሩዋር 28 ቀን እርምጃ እንግዲህ ተወስዶባቸው የተገደሉት የኢራን ከፍተኛ መንፈሳዊ መሪ አሊ ሀሚናይ የቀብር ስነስርዓት መካሄድ ጀምሯል። ከወራት በኋላ ዛሬ እንግዲህ ሁለተኛ ቀኑን አስቆጠረ ይላል። በኢራን ህዝቡ በመውጣት ያለውን ክብር እየገለጸ ነው። በጣም በርካታ ህዝብ ተሰብስቦ ያው እንግዲህ ስነስርዓቱ እየተካሄደ መሆኑን የሚያሳይ ፎቶግራፍ በማስደገፍ ነው ይህን ዘገባ ያቀረበው ማሪቭ። ህዝቡ ቁጣውን እየገለጸ የበቀል ስሜት እየተሰማው በአሜሪካና በእስራኤል ላይ ያለውን ተቃውሞ እየገለጸ ነው። ሞት ለትራምፕ በማለትም ጩኸት እያሰማ እንደሆነና የቀብሩ ስነስርዓት ወይም ያስከሬኑ ሽኝት ስነስርዓት ሁለተኛ ቀኑን አስቆጠረ ይላል። ወደ ሀሬጽ ስናልፍ ሀሬጽን በመጀመሪያ ገጹ ላይ ትኩረት የሰጠበት የመጀመሪያው ርዕሰ ጉዳይ ከፍተኛው ፍርድ ቤትና በመንግስት መካከል ያለውን አለመግባባት ነው። እንግዲህ መንግስት የከፍተኛውን ፍርድ ቤት ውሳኔ አልቀበልም ማለቱ በእስራኤል ስርዓት አልበኝነትን ሊፈጥር ይችላል የሚል ከፍተኛ ስጋት እንዳለና ይሄም ቀይ መስመርን ማለፍ እንደሆነ መገናኛ አውታሮችም እየዘገቡት ነው። የተለያዩ ባለስልጣናትም ተቃውሟቸውን እየገለጹ ናቸው። እንዳልነው እንግዲህ በግል መገናኛ አውታሮች ምክር ቤት የሹመት የስልጣን ጉዳይ መንግስት አንቀበልም በማለት ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ ከፍተኛ ውዝግብ ተፈጥሯል። የግል መገናኛ አውታሮች ምክር ቤት ሁለት ሀሳቦች አሉ፣ ሊያቸው የሚገባ ጉዳዮች ለጊዜው ሁለት ሀሳቦች ጠረጴዛ ላይ ቀርበዋል ይላል። አንዱ 13ኛውን ቴሌቪዥን ጣቢያ ለአንድ ባለ ሀብት ለመሸጥ ሲሆን፣ ሁለተኛው ደግሞ 14ኛው ቴሌቪዥን ጣቢያ ዝቅተኛ የመገናኛ አውታር ነው። እንግዲህ ዝቅተኛ ሲባል በእነሱ መስፈርት የተለያዩ ማቃለያዎች ሊደረጉለት ይገባል። ያው የግል መገናኛ አውታርና ዝቅተኛ ገቢ ያለው ነው። ከዚህ ጋር ተያይዞ ደግሞ ማቃለያ ሲደረግለት እንግዲህ የተለያዩ ገደቦችም ይጣሉበታል እና እንግዲህ አሉ ጽዛይር
በኢብራይስቱ ነው በማለት እነዚህን ውሳኔዎች እነዚህን ጉዳዮች ለማየትና ውሳኔ ለማስተላለፍ ወደ ስራ እንዲመለስ ከፍተኛው ፍርድ ቤት ምክር ቤቱ አባላት እንቅስቃሴያቸው እንዲቀጥሉና ወደ ስራ እንዲመለሱ ውሳኔ አስተላልፈዋል። ነገር ግን መንግስት አንቀበልም፣ እነሱም ያስተላልፉትን ውሳኔ ወይም የስራ ሂደት እኛ ተግባራዊ አናደርግም፣ ውሳኔያቸውን አንቀበልም በማለት የመንግስት ሚኒስትሮች ውሳኔ ተቀብለዋል። ከፍተኛ ተቃውሞ እየገጠመ ነው። እንግዲህ ከፍተኛውን ፍርድ ቤት ውሳኔ መንግስት ካልተቀበለው በተለይ እነዚህ ሶስት የተለያዩ የስልጣን አካላት በአንዲት ዲሞክራሲያዊት ሀገር ያሉ ሶስት የተለያዩ ባለስልጣናት ልዩነታቸውን ጠብቀው ተቻችለው አንዱ የአንዱን ውሳኔ እያከበረ ነው መሄድ ያለባቸው። ግን በእስራኤል እየታየ አይደለም፣ በተለይ በመጨረሻዎቹ አመታት እና ይሄ ደግሞ የሀገሪቱን ዲሞክራሲ የሚያናጋና ወደ ስርዓት አልበኝነት የሚያሸጋግር ነው የሚሉ አስተያየቶች እየተሰጡ ነው ያሉት። ሌላው ርዕሰ ጉዳይ በተለያዩ ከተሞች በተለያዩ ጣቢያዎች የከተማ ፖሊሶች የከተማ ጉብኝት አሰሳ የሚያደርጉ ፖሊሶች ቁጥር በጣም ዝቅ ያነሰ ነው። ፖሊስ በዚህ ዘርፍ የለም፣ ቁጥሩ ይጎለ ጥረት አለ። ግን ከካቢያሮ ከአረንጓዴ መስመር ከሚባለው ውጭ ደግሞ በጣም በርካታ ፖሊሶች አሉና ከተማ ውስጥ ግን የሉም፣ እጥረት አለ የሚል ዘገባ አቅርቧል። ሌላው እንግዲህ በሀገራችን በተለይ ደግሞ በአረቡ ማህበረሰብ ነው እየተከሰተ ያለውን የእርስ በርስ ግድያ የሚመለከት ርዕሰ ጉዳይም አቅርቧል። ሀሬጽ የሐምሌ ወር ወይም ጁላይ ዩሊ ከገባ 5 ቀናት አለፉ። ዛሬ 6ኛ ቀን ነው። እስከ ትናንት እንግዲህ በእነዚህ 5 ቀናት ውስጥ 8 ሰዎች ተገድለዋል ይላልና ይሄም ደግሞ በጣም አስቸጋሪ ሁኔታ ፖሊስ መንግስትም ሊቆጣጠር ያልቻለው ከፍተኛ ችግር እንደሆነ አቅርቦታል። ሌላው በአውሮፓ እየተከሰተ ያለው ከፍተኛ ሙቀትም እንደዚሁ በጣም አደገኛ መሆኑን ከ65 ዓመት በላይ ያሉ በ65 ዓመት የእድሜ ክልልና እዛ በላይ ያሉ ሰዎች በሙቀቱ ምክንያት ህይወታቸው እያለፈ ነው። በአውሮፓ የተከሰተው ሙቀት ከፍተኛ ነው የሚል ዘገባ አቅርቧል። ወደሚቀጥለው ጋዜጣ ስናልፍ እስራኤል አየውም ትናንት ጉባኤ አካሂዷል። በጉባኤው እንግዲህ የተለያዩ የፓርቲ መሪዎች ተሳትፈዋል። ከተሳተፉ የፓርቲ መሪዎች መካከል እንግዲህ በፎቶግራፍ ያቀረባቸው ጋዲ አይዘንኩት ናቸው። የዲሞክራቲክ ፓርቲ ሊቀመንበር ደግሞ ያኢር ጎላን እና ኢታማር ቤንግቪር ይታያሉ። ያው ግን የተለያዩ የፖለቲካ መሪዎች ተሳትፈዋል። መንግስት የከፍተኛውን ፍርድ ቤት ውሳኔ አልቀበልም ማለቱን በሚመለከት የተለያዩ የፓርቲ መሪዎች የራሳቸውን አስተያየት ሰጠዋል፣ ተቃውመዋል መንግስትን፣ የስርዓት አልበኝነትን በእስራኤል ላይ ያነግሳል ብለዋል ጋዲ አይዘንኩት። ያሪቭ ሌቪን የህግና ፍትህ ሚኒስተሩ ይሄን ውሳኔ የመቀበል ግዴታ እንደሌለበት መንግስትና ሁኔታው ማየት እንዳለበት ተናግረዋል። ምንድነው ያሉት? ፍርድ ቤቱ የህግ የበላይ አይደለም፣ ህግ ፍርድ ቤት ሲባል ፍርድ ቤቱ የህግ የበላይ መሆን አይገባውም ብለዋል ያሪቭ ሌቪን። ናፍታሊ ቤኔት እንደዚሁ ሀገሪቱን የሚጎዳ ህግ ነው፣ ዲሞክራሲውን ያናጋል ብለዋል። ሌሎችም የመንግስት አካላትም የተቃዋሚ ፓርቲ መሪዎችም የሰጡት አስተያየት ተካቷል። እስራኤል አየሁም ባካሄደው ጉባኤ ላይ ዘገባውም ጋዜጣውም ያቀረበው እስራኤል አየሁም ነው። ሌላው በቱርክና በአሜሪካ መካከል ያለው ግንኙነት እየጠበቀ መምጣቱንና ቱርክ የአሜሪካውን ፕሬዚዳንት ዶናልድ ትራምፕን የጋበዘች መሆኑን ዶናልድ ትራምፕ ያው የቱርኩ ፕሬዚዳንት አርዶዋን ስለጋበዙኝ ይሄዳለሁ እሳቸውን ስለማከብራቸው ብለዋል። አሜሪካ ለቱርክ F-35 የተሰኘውን የጦር አውሮፕላን ትሰጣለች እየተባለ ነው። ይሄ ደግሞ እስራኤልን እንደሚያሰጋት እየተነገረ ነው። ሌላው ቱርክ ደግሞ ኔቶ የሰሜን አትላንቲክ የጦር ቃል ኪዳን ሀገራትን ጉባኤ ታስተናግዳለች በቅርቡ ተብሎ ይጠበቃል። ይህ ርዕሰ ጉዳይም እንደዚሁ እስራኤል አየሁም በሰፊው የተመለከተው ርዕሰ ጉዳይ ነው። ሌላው የ2026 ዓመተ ምህረት የዓለም የእግር ኳስ ጨዋታ እንዴት እየሄደ እንደሆነም ተመልክቶታል እስራኤል አየሁም። ቆየት ብለን ይሄን በወቅታዊ ዘገባችን በሰፊው እንመለከተዋለን። ስለ እግር ኳስ ጨዋታው
ወደ የዲዮ ታሮነት እናልፍ። የዲዮ ታሮነትም በተመሳሳይ በከፍተኛው ፍርድ ቤት እና በመንግስት መካከል ያለውን ፉክክር ምንድነው ብሎ ያቀረበው የመሬት መንቀጥቀጥ ወይ መረዳ መሬት በሚል ርዕሰ ጉዳይ አቅርቦታል። መንግስት እንግዲህ ከፍተኛው ፍርድ ቤት ውሳኔ ካልተቀበለ እንደሚታወቀው ክነሴቱ የህግ አርቃቂ አካል ነው፣ ህግ አውጪ፣ መንግስት ደግሞ ህግ አስፈጻሚ፣ በመካከል ደግሞ ፍርድ ቤት አለ፣ ህጉን የሚተረጉም ህግ ተረጓሚ ናቸው። እንግዲህ እነዚህ ሶስት የስልጣን አካላት ተቻችለውና ጎን ለጎን የሚሄዱ አካላት ናቸው። አሁን ባለው ሁኔታ አንዱ የአንዱን ውሳኔ አልቀበልም እያለ ወይም እየተቃወመ ነው ያለው። ይሄ ደግሞ ዲሞክራሲውን ይጎዳል ነው እንግዲህ በአጠቃላይ ጋዜጦች የሚያቀርቡት። እና መንግስት የከፍተኛውን ፍርድ ቤት ውሳኔ አልቀበልም ማለቱ ቀይ መስመርን ማለፍ እስካሁን ያልነበረ በጣም ለእስራኤል አደገኛ ሁኔታ ነው በሚል ጌዲዮ ታህሩኖትም በራሱ አስተያየት ዘግቦታል። የመንግስት ያው እንግዲህ በፍርድ ቤትና በመንግስት መካከል ያለውን ተቃውሞ አለመቻቻል፣ አንዱ የአንዱን ውሳኔ አለማክበሩ በተለይ ደግሞ በምርጫ ዋዜማ ከባድ እንደሆነ የሚገልጽ ዘገባ አቅርበዋል። ሌላው በበጋው የረፍት ጊዜ በጣም የሚያስቸግር ምንድን ነው ብሎ ያቀረበው ጌዲዮ ታህሩኖት አሳካና ሽኬታ ሸልካይዝ በጣም ድምፅ የሌለው አደገኛ ሁኔታ። ልጆች እንግዲህ ረፍት ላይ ናቸው፣ ታዳጊ ልጆች ባለፉት 5 ዓመታት 82 የሚሆኑ ልጆች ውሃ ውስጥ እየገቡ እንግዲህ ለመዝናናት ይሄዳሉ። ወደ ባህር ዳርቻዎች አካባቢ ይሰምጣሉ ባህር ውስጥ 82 ልጆች በ5 ዓመት ውስጥ። እና እነዚህ እንግዲህ ቁጥራቸው በይፋ የታወቀ ነው፣ ግን ደግሞ በጣም በከፍተኛ ችግር እድሜያቸው ከታዳጊ ወጣቶች በላይ የሆኑም ወደ ውሃ ውስጥ ሰምጠው ከወጡም በኋላ በጤናቸው ላይ ከፍተኛ ችግር የተፈጠረባቸው በርካታ ሰዎች አሉና ይሄ ድምፅ የሌለው ከፍተኛ አደጋ ነው በሚል አቅርቦታል ጌዲዮ ታህሩኖት። እንግዲህ በጋ ወቅት ላይ ነው ያለ ነው፣ ልጆች ረፍት ላይ ያሉበት ጊዜ ነው፣ ጥንቃቄ እንደሚያስፈልግ ነው ያቀረበው ገጽ 14 ላይ በውስጥ ገጹ። ጋዜጣው በሰፊው ተመልክቶታል። ሌላው ርዕሰ ጉዳይ በእንግዲህ በተካሄደ ምርምር ወይም ዓለም አቀፍ ምርምር ነው፣ ዓለም አቀፍ ጥናት ቡና ይላል። ቡና መጠጣት የጉበት በሽታን በአስሮች በሚቆጠር ፐርሰንት ሊቀንስ ይችላል ይላል ዘገባው። 12 ገጽ 12 ላይ ቀርቧል በሰፊው። ቡናው ግን ያለ ስኳር ቢጠጣ ይመረጣል የሚል ጥናት ተመልክቷል ጌዲዮ ታህሩኖት በዛሬ እትሙ። እንግዲህ አድማጮቻችን ከሞላ ጎደል ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። ስርጭታችን ይቀጥላል፣ አብራችሁን ቆዩ። ሙዚቃ

0: ሰጠኝ እንደምን አደርክ?
1: ሰላም ነኝ። እንዴት ነው?
0: አላን ክብሩ ይስፋ። እንዴት ነው ስፖርት? እናንተ እኮ ሌሊት ስፖርት ስለምታዩ አስቸጋሪ ነው።
1: የልጸባዩ ሰዓቱ ይቀያየራል። እንግዲህ መቼም ያው ትላንትና ሌሊት እንመለስበታለን። የብራዚል ጉዳይ ያው
0: ብራዚል አው እንመለስበታለን። ሊያልቅ ትንሽ ነው የቀረው። ቶሎ ባለቀላችሁ እንዴ ሌሊት ለማተኙ ሰው
1: እንዲያልቀን ፈልግምኛ እንዲቀጥል ነው።
0: አረ በጣም ብዙ ሰዎች አሉ እንቅልፋቸው ያስቸግራቸው። ጥሩ ለማንኛውም በኋላ እናየዋለን። የተለያዩ መወያያ ርዕሰ ጉዳዮች አሉን። እንግዲህ በመንግስትና በከፍተኛው ፍርድ ቤት መካከል ያለው አለመግባባት ይባስ ብሎ እየተካረረ ነው። ሰጠኝ ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ መንግስት እንደማይቀበል ማስታወቁ ከፍተኛው ዝግብን ፈጥሯል በሀገራችንና እንዴት ነው እንዴት ይታያል?
1: አዎ እንግዲህ በእስራኤል በአንዲት ዲሞክራሲያዊ በተባለች ሀገር ውስጥ የህግ የበላይነት ነው። የተለያዩ መዋቅሮች አሉ። መንግስት ራሱን ችሎ የሚወስናቸው ውሳኔዎች አሉ። ፍርድ ቤትም ጣልቃ የማይገባባቸው ነገሮች አሉ። እንደገና ደግሞ አቤቱታ ሲቀርብ ፍርድ ቤት የሚመለከታቸው ነገሮች አሉ እና ከህግ አንጻር እንዴት ይሆናል የሚለውን የሚያይበት ሁኔታ ነው እና አንዳንዴ መንግስት አልቀበልም የሚልበት ከአሁን በፊትም አይተናል። የከፍተኛው ፍርድ ቤት ፕሬዝዳንትን ራሱ እኛ እንቀበላቸውም አናውቃቸውም፣ እንግዲህ የሀገሪቱን የህግ የበላይነት እንዲሰፍን ቁንጮ ቦታ ላይ ያሉትን መስተካከል የሚገባውን ነገር ማስተካከል መቻል እንጂ አንቀበላቸውም አናውቃቸውም፣ እንዲያውም አንዳንድ ዝግጅቶች ላይ ጥሪ ሁሉ ማድረግ ያቆሙበት ሁኔታ ነበረ። አሁን ደግሞ ይሄ ራሽታሽንያ በሚባለው የቴሌቪዥን ሁኔታ የመማክርት ቤት አሻሻም አንዳንድ አካላትን እነሱ አይገባቸውም ሲባል እና አካሄዱ ላይ መንግስት ውሳኔውን ተግባር ላይ አላደርግም ያለበት ሁኔታ እንዳለ ሲነገር ነበር። የመንግስት ጸሐፊ ደግሞ እኛ ውሳኔውን ነው እንጂ የተቃወምነ ውሳኔውን ተግባር ላይ አናደርግም አላልንም፣ ባለን ህጋዊ መብት አስተካከል እንችላለን ያሉበት ሁኔታ አለና በአጠቃላይ በእስራኤል አሁን የሚታየው ነገር ፍርድ ቤት የሚወስናቸውን ነገሮች የመንግስትም አካላት ተቃዋሚዎችም ሁሉም ካላከበረ ማን ነው የሚያከብረው የሚለው ለወደፊት ጥያቄ የሚያመጣ ነው እና ይሄ እንደው ተቃዋሚዎችም የመንግስት አካላትም በጋራ ሊሰሩበት የሚገባው ነገር ነው። አንደኛው ውሳኔ ብቻ አይደለም፣ ሁሉንም ውሳኔዎች ፍርድ ቤት ስህተት ካለ ፍርድ ቤት አካሄድ፣ እርግጥ ተቃውሞ የሚያነሱባቸው ነገሮች አሉ፣ ያንን በይግባኝ ወይም ደግሞ አግባብ አይደለም በሚል ነገር ነው እንጂ ማስተካከል የሚቻለው ውሳኔውን አንፈጽም የሚለው ዲሞክራሲውን የሚያበላሽ ነው የሚመስል። ይህም ልታሰብበት የሚገባ ነው። የምትጨምሪው ካለ
0: ያው የመንግስትና ከፍተኛው ፍርድ ቤት ጉዳይ በተለይ ደግሞ ውሳኔን አልቀበልም ማለት ከፍተኛው ፍርድ ቤት እንግዲህ ያስተላለፈውን ውሳኔ መንግስት ነው ተቀብሎ ተግባራዊ ማድረግ የሚገባው። እንደዛ ካልሆነ መንግስት በራሱ ስልጣን ከሄደ ዞሮ ዞሮ ዲሞክራሲ የሚባለው ነገር አደገኛ ሁኔታ ላይ እየወደቀ ነው። በተለይ ደግሞ አሁን የሚወዛገቡበት መገናኛ አውታሮችን የሚመለከት ነው። በአንዲት ዲሞክራሲያዊት ሀገር የመገናኛ አውታሮች ነጻ እና ገለልተኛ የሆነ እንቅስቃሴ ነው ሊያደርጉ የሚገባው። እንግዲህ እስራኤል እስካሁን ባላት ተሞክሮ ትደነቃለች በዚህ። አሁን ግን 14ኛውን ጣቢያ ቴሌቪዥን ጣቢያ እና 13ኛውን ቴሌቪዥን ጣቢያ በሚመለከት ውሳኔ ነው እንዳልከው የመማክርት ቤቱ የግል መገናኛ አውታሮች መማክር ቤት የሚያስተላልፈውን ውሳኔ ተግባራዊ አናደርግም ውሳኔ ቢያስተላልፍም እና ከፍተኛው ፍርድ ቤት ያስተላለፈው ውሳኔ ልክ አይደለም። እንደውም ምንድን ነው ያሉት ህጋዊ ያልሆነን ነገር ተቀብሎ ህጋዊ እንደማድረግ አይነት ነው በማለት ተናግረዋል። የመገናኛ ሚኒስትሩም ሽሎሞ ካሪ የሚናገሩት ነገር በጣም የተቃወመ ነው። ከፍተኛው ፍርድ ቤት ውሳኔ ምናልባት መሻሻል የሚያስፈልገው ነገር ነው ዲሞክራሲውን ለመጠበቅ ሲባል። መገናኛ አውታሮች ደግሞ ምንድን ነው የሚባሉ የመጨረሻ ዲሞክራሲን የሚጠብቁ አገላለጹ በአማርኛ ጥሩ ላይሆን ይችላል እንጂ እንደ ውሻ በዕብራይስጥ ሲጠራ ይሻላል። ያው ዲሞክራሲውን የሚጠብቁ አካላት ናቸው። ዞሮ ዞሮ ዲሞክራሲ ሲጣስ ያው የሚያስጠነቅቁ በህዝብና በመንግስት መካከል ያለውን ግንኙነት አስጠብቆ መሄድ መገናኛ አውታር ነውና የነጻነት ተጠብቆ መሄድ አለበት። ከፍተኛ ተቃውሞ እየገጠመው ነው እንዳልከው። እንግዲህ መንግስት
1: ማስተካከል ይቻላል። እንደ የመገናኛ አውታሮች ትክክል ናቸው ማለት ላይሆን ይችላል። በመንግስት ላይ አንዳንድ ጊዜ የሚያቀርቡት ትችት አንድ ዘመም የሚሆንበት ሁኔታም አስተውለናል። ለምሳሌ ማን ጠቅሳቸው ለተወሰነ ለቀኝ ክንፍ ለግራ ክንፍ የሚደግፉ መገናኛ አውታሮችም አሉ ይባላል። ግን ሚዛናዊ ሆኖ የማቅረብ ትልቁ ድርሻ ነው።
0: መገናኛ አውታሮች ብዙ ጊዜ ያው እንዳልከው ብቻ ነጻነት አለ፣ መንግስት ይችላሉ እንደፈለጉ።
1: ግን ደግሞ የህግ የበላይነት አሁን የህግ የበላይነት መከበር አለበት በየትኛውም። እንግዲህ አምባገነን መንግስታት ናቸው ራሳቸው ውሳኔ ወስናሉ ራሳቸው ፍርድ ቤትም ይሆናሉ ራሳቸው እንግዲህ ያ ያ እንዳይመጣ ካሁኑ ስተት ያለውን ማስተካከል ስተት ያልሆነውን ደግሞ ነቀጠን ማንንና ክብር ፍርድ ቤት ወሰነውን ነገር ካላከበርን ማንንና ክብር እንችላልና ሌላውም እኮ ትምርት የሚወስደው በላይ የሆኑ አካላት በሚያሳዩት ነውና ይሄን ቢታሰብበት መልካም ነው ጥሩ ወደ ሁለተኛው እርሰ ጉዳያችን ስናልፍ እንግዲህ ያው ምርጫ እየተቃረበ ነው ምርጫ እየተቃረበ ሲሄድ ደግሞ የህዝብ ላይ ግምገማዎች ይደረጋሉና እንደው ፓርቲዎች ከህዝብ ላይ በሚካሄደው ቅድመ ጥናት ግምገማ ያሳዩት ያለው ፍክክር ብልጫ አንዱ ከይህን ቁጥር አገኘ ይሄ የሚባለው ሁኔታ እንዴት ነው
0: ይሄ በጣም በሚገርም ሁኔታ የጋዲ አይዘንኩት ፓርቲ በእንግዲህ ብዙ ከህዝብ ላይ በሚካሄደው ቅድመ ጥናት እንዳልከው ግምገማ ከፍተኛ ቁጥር እያገኘ እንደሆነ ነው የሚነገረው በሚገርም ሁኔታ መጀመሪያ ቤኔትና ላፒድ ላይ ያው ያኻድብ ላይ ያቋቋሙት ፓርቲ ነበር እየተባለ የነበረው አሁን ግን አይዘንኩት በጣም እየበለጡ ናቸው እንደውም የሊኩድ ከሊኩድ ፓርቲ ጋር እኩል በሆነ ሁኔታ ከፍተኛ መቀመጫዎችን በክነሴት እንዳገኘ ነው የሚነገረው ብቻ ይሄ ነገር ዞሮ ዞሮ በመርጫው ማግስት እንግዲህ እርግጠኛነቱ ያኔ ነው የሚታይ አሁን ባለው ሁኔታ እንደዛ ነው የሚነገረው በቅድመ ጥናቱ ግን መርጫው ማግስት ትክክል ነው ወይ የሚለውን ያኔ ነው የምናየው
1: ግን ያው እንግዲህ መቼም በዚህ በህዝብ ላይ የሚደረጉ ግምገማዎች አንዳንድ ጊዜ ሁሉን ህዝብ የሚያጠቃል ነው የሚለው ጥያቄ ምልክት ውስጥ የሚገባ ነው ግን እንደዚህ አይነት ጥናቶችም ለምርጫው ውጤት ያግዛሉና ፍክክሩ ቀጥሏል ማለት ይቻላል አዳዲስ ፓርቲዎችም ነባሮችም እንግዲህ ምርጫው እየተቃረበ ሲሄድ የራሳቸውን ሁኔታ ለማጠናከር ያየነ ነው ጥሩ ነው እንግዲህ ምርጫው ሲደርስ ደግሞ ይታያል
0: እውነት ነው ምርጫው ሲደርስ ነው እንዳልከው ሌላው በቱርክና በአሜሪካ መካከል ያው እንግዲህ ያለው መቀራረብ እየተጠናከረ እንደሆነ ነው የሚነገረው ይሄ ደግሞ ለእስራኤል ከፍተኛ ስጋት ነው ይባላል ትራምፕ አርዶዋንን ይወዷቸዋል
1: ትራምፕ እንግዲህ ምንድነው በባህሪያቸው አሜን አሜን የሚላቸውን ይወዳሉ ይመስለኛል እኔ ነኝ አለቃ እኔ ነኝ ቦስ የሚል ትልቅ ስሜት ስላላቸው በነገራችን ላይ አሜሪካና ቱርክ ጥሩ ግንኙነት ያላቸው ናቸው አሁን እስራኤልና ቱርክም ጥሩ ግንኙነት ነበራቸው አርዶዋን አበላሹት እንጂ በፍልስጤማውያን ምክንያትና አሁን በቅርቡ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ ጉብኝት ያደርጋሉ ተብሎ ይጠበቃል አሁን ስጋቱ ምንድነው ዘመናዊ የአውሮፕላኖችን ተዋጊ አውሮፕላኖችን F-35 የተሰኙትን ለቱርክ እንዲሸጡ ካደረገ ቱርክ ደግሞ አሁን ኢየሩሳሌምን ራሱ ይዛለው ማለት እስከ መፈክር የደረሰችበት
0: ያው የድሮ ኦቶማን ስርዓት ለመመለስ
1: ስላለ በቀላል የሚታይ ነገር አይደለም እና አንዳንድ ጊዜ አይሆንም የሚባል ነገር የለም ቱርክ ከሶሪያ ጋር የምትዋሰንበት ሁኔታ በዛ ከምትቀራረብበት ሁኔታም ሊኖር ስለሚችል ያንን ነገር እንትን ብላ እስራኤል የምትጎዳበት ሁኔታ ሊኖር ስለሚችል የቱርክና የአሜሪካ መቀራረብ ጥሩ ሆኖ ሳለ ግን ለእስራኤል ደህንነት ጉዳት በሌለው መልኩ አሜሪካ ልታስብበት የሚገባ ነው ግን አሜሪካ አንዳንድ ጊዜ ብዙ ሀገራትን የራሷን ጥቅም ያስከብር ከሆነ ሌሎችን የምትተውበት ሁኔታ ስላለ ስጋት አለው እስራኤል ይሄ በጣም በስጋት እየተመለከተችው ያለው ጉዳይ ነው ወርቅነሽ የምትጨነቀው
0: ያው እንግዲህ ትራምፕ እንዳልከው አንዳንዴ እንደ ሀገሪቱ ጥቅም ነው መሄዱት ምንድነው በፖለቲካ አቋሚ ጣላትም ቋሚ ወዳጅም የለም ይባላል በርግጥ በቱርክና በአሜሪካ መካከል በዲሞክራቲክ ፓርቲም በ ሪፐብሊካን ፓርቲም ስልጣን ላይ ሲወጡ ያለው ሁኔታ ጥሩ ነው ይሄን ያህል ከፋ የተካረረ ነገር ብዙም ሰምተን አናውቅም ትራምፕ ግን እሳቸው ስለጋበዙኝ ፕሬዝዳንቱ የቱርኩ ለዛ ነው አከብራቸዋለሁና የግዴው ሄዳለሁ ብለዋል ትናንት መሄድ አለብኝ ብለዋልና በዚህ ደረጃ እንግዲህ እንደሚወዷቸው እንደሚያከብሯቸው ነው ደጋግመው የሚናገሩት እንዳልከው ዞሮ ዞሮ ደግሞ የቱርኩ ፕሬዝዳንት የኦቶማኑን ስርዓት እንደመመለስ ያው የቱርክ የበላይነት በአካባቢው በመካከለኛው ምስራቅ የመመለስ ሐሳብ አላቸው ሊሆን አይችልም ይሆናል በዚህ ዘመን ግን ሶሪያንም ወደሳቸው ለመውሰድ ጥረት አለ በአካባቢው የበላይነትን ለማሳየትና እስራኤልን ያው ዝቅ የማድረግ ሁኔታ ሐሳቡ ስላለ ያሰጋል በርግጥም
1: ፕሬዝዳንት ትራምፕን በጥርጣሬ ማየት ያስፈልጋል ከእስራኤል ጠላቶችና አውሮፕላን ሲቀበሉ ሰየው ብለው የተቀበሉና አውሮፕላኑን አሁን ጥቅም ላይ እንዲውል ያደረጉና ለእስራኤል ብለው ይተውታል ሚል ቱርክ ደግሞ ባለም ላይም በአውሮፓም በሲያ ማህጉር ላይ ስለምትገኝ በጣም ወሳኝ ሀገር ናት ያሁኑ አርዶዋን ያበላሽዋት እንጂ ቱርክ በጣም ተመራጭ ሀገር ናትና ወሳኝም ሀገር ናት ስለዚህ ስትራቴጂካዊ ጠቀሜታ አላት የኔቶ ማባል ናት ስለዚህ በቀላል ምታ አይደለም እስራኤል ደግሞ ታውቀበታለች ምናልባት ነገሮች ይሻሻሉ ይሆናል አርዶዋንም ያረጁ ነው እንግዲህ
0: ስልጣናቸውን ሲተካቸውን ማየት ነው ወርግጣው ጥሩ አሁን ደረስም ወደ ብራዚል ስፖርት እግር ኳስ ጨዋታው እንዴት ነው ያለ ማንጫ ጨዋታ
1: ብራዚል እንግዲህ ባለም ላይ ያሉ ከሚባሉ ሀገራት በእግር ኳስ ዘርፍ በጣም ከፍተኛ ደረጃ ያላት እንደ ባህል እግር ኳሷ የተቆጠረ እንደው ሌላው ልክ ኢትዮጵያ ውስጥ ሩጫ እንደምናየው እግር ኳስ በጣም ጥሩ ሁኔታ የሚታይባት ነበረች ባለፉት አመታት በተመሳሳይ ሁኔታ አስቀድማ ከጨዋታው ውጪ የምትሆንበት ሁኔታ በጣም አሳዝኗል አሁን እንግዲህ ለሊቱንም ኒው ጀርሲ ላይ በተካሄደው ጨዋታ ኖሮ ያሸንፋታለች ያው እንግዲህ ከውድድር ውጭ ሆናለች ሌላው አዘጋጅ ሀገርማውን ንጋቱ ላይ በተለይ ባየር ጸባይ ምክንያት 3 ሰዓት ሊጀምር የነበረው 4 ሰዓት ተጀምሮ ባየር ጸባይ ምክንያት አሁን ተጠናቋል ስቱዲዮ ሳለነ ሜክሲኮም እንግዲህ አዘጋጁ ሀገር ከጨዋታው ውጭ ሆናለች እንግሊዝ በ10 ተጫዋቾች ተጫውታ ግማሽ በኋላ ሁለተኛው አጋማሽ በኋላ ያው ያለፈችበትን ሁኔታ አይተናል እንግዲህ ዛሬም 10 ሰዓት ጀምሮ ፖርቱጋል ከስፔን በጣም ከፍተኛ ፉክክር ይታይበታል ተብሎ የሚጠበቅ ነው ከዛም አሜሪካ ከቤልጅየም የሚጫወታሉ 3 ሰዓት ላይ ለሊት ማለት ነው ይሄም እናየው ነው እንግዲህ አሜሪካ ለሊቱን ካሸነፈች ካዘጋጀ ሀገራት መካከል በተለይ አብዛኞቹ ጨዋታዎች የሚደረጉት በአሜሪካ በሚገኙ ስታዲየሞች ነውና ጥሩ ነው ተሸነፈች ደግሞ ለሊቱን በቃ አዘጋጅ ሀገራት በሙሉ ተሸነፉ ማለት ነው ለሌሎች እድሉን ይሰጣሉ እንግዲህ ጨዋታውም እየተጠናቀቀ ስለሚመጣ እንደ 13 ቀን የቀረው ነው እና ያዋለን እንግዲህ
0: ጥሩ እንግዲህ መልካም እድል ለቀሩት ቡድኖች ወደሚቀጥለው ዝግጅት እንላፍና መሰግናለን
1: ሮናልዶ ዛሬ ማታ ይፈተናል እና ያዋለን
0: እንግዲህ አው ግዜሪው ነው
1: ጥሩ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከአቶ ስጦታው ጋር ቃለ ምልልስ እንከዳለን። እንደምን አደርክ ስጦታው ፈረደ?
1: እግዚአብሔር ይመስገን። እንደምን አደራችሁ? እንደውም አድማጮች ደህና ነኝ።
0: ጠዋት ነስተህ እንደው ስፖርት ሰራለህ? ዱብ ዱብ ትላለህ?
1: እንዲያውም ስፖርት ሬዲዮ ምዛር በጣሁም አልሰማችሁ የመጀመሪያውን ዜና አሁን የገባሁት 10 ደቂቃ በፊት እንደዛ ካልሆነ ትንሽ እድሜን ማስረዘም አትችልም።
0: አዎ
1: እግዚአብሔር በጣሽ ማለት ነው።
0: ጥሩ ነው። ቀጥልበት። ካንተ ጋር የምንዋየው በተለይ በማህበራዊ መገናኛ አውታሮች በተለይ ደግሞ እንደ ዋትስአፕ ያሉትን በብዛት እንጠቀማለንና ጥቅሙ ጉዳትም ጥቅምም አለው። አቀጣቀማችንም ራሱ የቻለ ተጽዕኖ የሚፈጥርበት ሁኔታ አለና እስኪ በዚህ ዙሪያ ያለን ሐሳብ
1: እንግዲህ ዋትስአፕ ከመጣ ጀምሮ በተለይ እንደው የማንበብ ችሎታ ያለን ሰዎች ከፍተኛ በዋትስአፕ እንጠቀማለን። ከጽሑፍ ቀርጦ መላክ ማለት ነው። እና ዋትስአፕ ያው ዓለምን ያገናኘና ባንታርም ደግሞ ዓለምን ያናወጠ መሳሪያ ሆኗል። ለመልካም ካልተጠቀምንበት አደገኛ ያለው ዘመናዊ ያፈራው ነው። ግን አንዳንዴ በመልካም መጠቀም ያስፈልጋል። የምትናገረውን ቃላት መጥነህ የምናገረው እውነት ጋር የተያዘ ነው፣ እውነት ተንተርሶ ነው የሚለውን ማን ይሰማኛል? ምስጢርም አለ እኮ በዋትስአፕ ላይ። እና በዋትስአፕ ያጠቃቀም ብዙውን ሰው ያናጋል ዛሬም ቢሆን። ሌላው ከዛ ባሻገርም ራሱ ዋትስአፑ ራሱ ትላልቆችን ሰዎች በጣም አስቸጋሪ ነው። በተለይ በእድሜ ገፋ ያሉ ሰዎች የሚገዙት ስልክ በዋጋው ነስ ያለ ሲሆን የማስታወስ ችሎታው በጣም ትንሽ ነው። በሚሞላ ጊዜ እኔ ለምሳሌ ይገባል እና 30 ደቂቃ እንደፈለኩ ናግሬ ይወጣለሁ። ያ
0: 30 ደቂቃስ ምን ያደርጋል? እውነት
1: ምንም። 30 ደቂቃ የሚነበበው በእኔ እይታ በድሮ መጽሐፍ ነበር። መጽሐፍ ድሮ ቀድሞ ተቀድቶ በካሴት እንትን ነበር። ያ
2: ትረካ ነው።
1: አዎ ይተር። አሁን በዋትስአፕ ላይ የሚተርኩ አሉ።
0: እኔ አጋጣሚ አንዱ 1 ሰዓት ቀርጾ ላከልኝና አሁን ላኩለት 1 ሰዓት ማንም አዳምጠውምና ከዛ ክልኝ አጠራ አድርገህ 3-4 ደቂቃ ቢያንስ እንደዛ ቢሆን ጥሩ ነው አልኩት። ሁለተኛ እዛ በኋላ ምንድን ነው ብሎክ አረኩት ሀሳምት ይወጡ እና ጥሩ አይደለም።
1: አንደኛ ጥሩ አይደለም፣ ሁለተኛ በተለይ በግል ምትልክ አሁን አንተ መደብሰት ትችላለህ፣ ችግር የለም። አሁን ትልቁ አጠያቂ ሆናለ በብዛት በጉሩብ ያለው ነው። በተለይ እሰማችኋለሁ እናቶች አባቶች፣ ለምሳሌ አንድ ጉሩብ ወደ 670 ስታንድሽም ያለ ሰው አለ። እዛ ላይ አብዛኞቹ ስሰማቸው ስልክ ያልሰራ ብሎ ይላል። ለምን የማይሰራው? ምክንያቱ የሚቀረጠው በብዛት ሲሆን ስልካቸው ይጨናነቅና አይሰራም፣ ጸጥ ይላል። ያን እንግዲህ ያው ዋትስአፕን የሚቆጣጠሩ ሰዎች አባቶች እናቶችን ለመርዳት ከፈለጉ ቢቻል ቀርጠን የምንልከው በአንድ ያው አነሰ ይባል ከ5-6 ደቂቃ ባይበዛ ይመረጣል። ሆነም ደግሞ የሁሉን ጣትን መቆጣጠር አትችልም። ግን ዋትስአፕ ራሱን መቆጣጠር ይቻላል። ለምሳሌ በ24 ሰዓት እንዲደመሰስ ማድረግ ይቻላል። በሳምንት 7 ቀን ከዛን 90 ቀን ቋሚ። አሁን ብዙ የሚረብሸና ያለ ቋሚው ነው። እና ይሄን ትላልቆቹን ሰዎች አንርሳቸው። ስልክ ገዝተው አይጠቀሙበትም፣ ይገርምሃል። ተጉሩቡ ያስገባቸዋል፣ አይሰሙም። ያን ጉሩቡን የምንጋልብበት እኛ የመናገር ወርፍ ያለንና ችሎታ ያለንን ሰዎች ናቸው።
2: ማጥፋት ስለማይችሉ ነው።
1: አዎ ማጥፋት ስለማይችሉ እኮ ነው።
0: ይሞላል ሚሞሪው።
2: አዎ እዚህ ካሮን ወይ ሚሞሪ የምንለው ይሞላ እና መልእክት አይቀበሉም። አዎ
1: አዎ ያ ነው በብዛት። እንደውም አንዱን አባታችን ከዛሬ አመት በፊት ነው ስልኩ ሞላበትና ለጎዳና ልጅ ሰጠው። ባክም ሆነው እኔ ብሎ ማቀው ሰው ነው፣ ምን አስፈልግም። አሁን ያ ልጅ ተቀብሎ መጥፎ የብልግና በጉሩቡ ለቀቀበት በሱ ስልክ ላይ። አጉሩቡ ያለው ሰውዬ ያን ሰውዬ እንደብዳየው፣ ምንድን ነው የሰውዬ መጥፎ ነገር የሚያስጠይፍ ነገር የሚለክ ብለው ብዙዎች ወቀሱት። አረ ተው እሱ አያውቅም ምናል። ስጠይቀው በኋላ እኔ ስልክ ያልሰራልኝ ብሎ ለአንድ ልጅ ሰጥቼው ነበር አለኝ፣ አስተካክልልኝ ብሎ ማለት ነው። እና ከዚህ ሁሉ የሚደርሰው የምንናገረው መጠን ቢኖር። ሌላው ደግሞ በዋትስአፕ እንደኔ እይታ ነው እንግዲህ አንድም ነገር የመናገር መብት ቢኖርህም ክብር ባለ ሁኔታ መሆን ያለበት። ያ የሰው ልጅ ፈጣሪ ሲሰራው የሰውን በፈጣሪ ግርማ ሰራው ነው የሚባል። የትም ሰው ይሁን የምትወቅሰው ካለ የምታስተምረው ካለ የምትመክረው ካለም ስነ ስርዓቱን ጠብቆ ማንነቱን ጠብቆ ቢሆን ለሰሚው እንዴት ነው አስተማሪ ሆናል። ይሄ ነገር እኮ ድሮ እኮ ነበር መዘላለፍ መወቃቀፍ ድሮ ነው። ችግሩ አሁን ምንድነው ዛሬ ሆነ የዘመኑ መሳሪያ ቦታ ሰጠውና በሰከንድ ባለም ይሰራጫል።
0: በመደበኛ መስመሮችም سنነጋገር አሁን ለምሳሌ የመቅረጽ ሁኔታ ዝም ብሎ ሰውየው ሳይውቅ ቀርጾ ያንን ነገር ለሌላ ማሰማት ለሌላ መላክ በነጻ እንዳታወራ የሚያደርግም ነገር አለ። ይሄም ትክክል አይደለም። በእውነት ከሞራል አንጻርም ያ ሰውዬ ካንተ ጋር በነጻነት ያወራ ሳውቅ ቀርጸህ ለሌላ ሰው ማሰማት ትክክል አይደለም።
2: ከህግ አንጻርም ያስከስሳል። በርግጥ ይሄ ነገር
1: ያ እንግዲህ በሁለት ይመደባል። አንተ ለምሳሌ ወይም በሰራ ቦታ ሊበድለይ ነው ለራስህ ለመቆጣጠር መታረጋው ለራስህ ይሆናል። ግን እኔን ሰጣታው ላይ ሜዳው ላይ መጥቶ ምናገረው ዝም ብሎ የሚቀርጠው ግን የተከለከለ ነው። ምክንያቱም ያለ እኔ ፍቃድ። ግን አንዳንዴ ለመረጃ ሲሉ የሚያረጉት አሉ። ያ እንግዲህ ራስህ የቻለ ደግሞ አለው። አንዳንድ ቦታ ለምሳሌ አንተ እንደ ግምኛ ወይም ለምሳሌ አንድ ቦታ እንደ ሰው ተወዳ ሲባል ካሜራ አለን ወይ የሚባለው ያለ መቆጣጠር ነው። ግን ነጣን ሰው ግን ካንተ ምንም ያልበደለን ምንም ያላደረገህን ግን የሚናገረውን ያለ እሱ ፍቃድ ቀድተህ ሌላ ቦታ መላክ እንደኔ እይታ ጥሩ አይመስለኝም ነው የምለው። እና ይሄ ነው ሌላው።
0: እሺ ካለን ጊዜ አንጻር
1: አጠቃላይ ሌላ ቀን እንነጋገራለን። ሌላው ግን እንከባበር ነው ማለት ለሰጠን ሞስኮ ከሆነ በደረጃ እኛንም ወቅሰ ከሆነ ደግሞ በደረጃ ሳይሆን ሳንዘላለፍ ማንነትን ሳወር ብንወቃቀፍ በደረጃ የበለጠ ለኛ ጥሩ ወዳጅ ነው ማለት
2: ነው። መልካም ነው። ራስ ነው የሚያቀል እንደው አንዳንዴ ከሰውን ዘለፈ ሲባል ያተናጋሪው እንዴት ነው የሰውዬ እንዲህ አይነት ንግግር የሚናገር ተብሎ ራስ ነው የሚያቀልው ካወቀው ከገባው
1: ተገባው አለ። ግን አንዳንድ ሰዎች ደግሞ ደንታም ሰዎች አለን ምንም አይሰማነ። ግን ለአድማጩ በተለይ በእድሜ የገፉ ሰዎች ያን ሲሰሙ የት ዓለም ነው ያለነ ለምን እዚህ ዓለም ደረስነ የሚሉም አሉ። ብዙ ነገሮችም አሉ። በእኝም በጠቅላላ ባለም ላይ ያለው ችግርና እንግዲህ
0: ከባበር ጥሩ ነው እንዳልከው በስልክ ማጠቃቀም ራሱ ሚስጥሩን መጠበቅ ጥሩ ነው። አንተና እኔ የምናወራውን ለሌላ ለማስገረም ጥሩ ነው።
1: ለምን ትልቅ ነገር ነው። እኔ አሁን አንተም አንድ ጉዳይ ዛሬ ቅድም ጊዜ ሆደ እንጂ ስልክ ትልቅ አልገልግሎት ሆኗል። በዛን ጊዜ እኔ ለአንተ የገለጥኩልን ከኔ ተቀብጀ ማተላልፍ ከሆነ አንተን ሳይሆን ምክር ፈጣሪ እኔ የካድኩት
0: ያንም እናመሰግናለሁ።
1: በጣም እናመሰግናለሁ።
2: ከተይ አድማጫለን አቶ ጥጉ ደባ ስልክ መስመራችን ላይ ነው። ወደሱ ነው እናልፈው። ጤና ይስጥልን አቶ ጥጉ እንደምን አደርክ? ሄሎ አቶ ጥጉ።
3: ሄሎ
2: እንደምን አደርክ?
3: ጤና ይስጥልኝ እንደምን አደራችሁ?
2: እግዚአብሔር ይመስገን እናመሰግናለን።
3: ጤና ይስጥልን አደራችሁ እንደምን ናችሁ? በጣም እናመሰግናለሁ ለዚህ ስላበቃችሁኝ አድማጮችም ለእናንተም ለሬዲዮ ሰራተኞች በየሰዓቱ ህዝቡን እያቀረባችሁ እንደዚህ አንዳንድ የሆዱንን ችግርና ወይም ደግሞ የአገሪቷን ችግር ለመጓየት መጣበቁ ወንድሞቻችንና እህቶቻችን በጣም ክብር ይገባቸዋል። እግዚአብሔር ልቅና ይስጣችሁ። እግዚአብሔር
2: እናመሰግናለን። እሺ አሁ በሀገራችን ጉዳይ ሀሳብ አለኝ ብለናል።
3: አጭሩ ነገር አሁን መቼም ጊዜው አጭር ነው። ስለ ሃይማኖት ጉዳይና ስለ ምርጫ ጉዳይ ነው። ሃይማኖት ማለት እኛ ስናገር እግዚአብሔር መርጦ የሰጠን ማሩ ወተቱ ሁሉ ነገር ከቻ ሀገር የሚገኝባት ሌሎቹ ዛሬ ደረቅ እንጀራ አሯሯባቸው እያለ እኛ ስጋና ወተት እየተደፋ ማር በየቤቱ ያላነበው ማርና ቅቤ በየቤቱ እያለ ሃይማኖታችንን አናናቅናት። ለምን አናናቅናት? እዚያም ከዚህም ተደባልቀን እየመጣነ እናን ሃይማኖት ባልሆነ ቦታ እየሰበርናት ነው ያለነ። ምን ሲባል ነው የሰማሁኝ እኔ እንደውም ባንድ ሰው ጋራ ሲነጋገሩ ባለፈው እናንተ እኮ ክርስቶስን አንተም ብላችሁ አስራችሁ ያሰቀላችሁ ናችሁ እኮ ያለ ሲልሰማሁትኝ እቺ ሀገር መጦ ይሄንን ያህል መመጣደቅ ተነስቶ ከዚህ ተነስቶ መጦ አገሬ ናት ብሎ ምሎ ተገዝቶ የአገሪቷን ህግ ተቀብሎ በራባናት ሁሉም ነገር ሃይማኖት ተቀብሎ ከዚህ በኋላ እንደሚያመጣው መዘዝ በጣም የከፋና ለህዝቡ የሚያነጋንግ ነገር ነው የሆነ። ሃይማኖታችን በደንብ መከበር አለበት። እንዴት ይሄንን ሃይማኖት እንደዚህ እንዴት አድርገን ነው እንደው እስኪ እንዴት አድርገን ነው ተጠንቀምና ኖራት? ዛሬ ድሮ አባቶቻችንን ተሰቃይተው ስንቱን ተሰቃይተው ተርበው ተጠምተው በዋሻ በገደል ተደብቀው ችን ሀገር ህግዋን ጠብቀው ያመጡልንን ህግ ዛሬ ሃይማኖታችንን እየተጣሰ ይገኛል። ይሄ ከምን ላይ ነው እንግዲህ በምን ነው ይህንን ነገር ማሰር የሚቻለው? በእውነቱ ወይዘሮ ወርቅነሽ አቶ ሰጠኝ እንዲያው ነገሩ በጣም ቅጡልም ያለ ነገር ነው ሆኖ ያለ። ሃይማኖት ሃይማኖት ናት። ሃይማኖት ከሌላ
2: ከባድ ነው ወዛጋቢ ሆኗል በማህበረሰባችን።
3: እንግዲህ
2: መፍትሄ ቢያገኝ መልካም ነው። ምናልባት
3: ይህንን ነገር መስራዳ ብንምና መስራዳ ብሪሁት እንደገና መስራዳ ብንም ማጣዳቲ ይህንን ነገር አይቶ መንግስት ይህንን ነገር አንድ ነገር እርማት ካልተሰጠው አገሩ አገር ነው ብዬ አላምንበትም። ለምን ሃይማኖት ነው ሃይማኖታችን እኮ ናት። እኔ መሰለች ሀገር ዛሬ ከዚያ እየተንጓልል ወገኖቻችን የወገኖቻችን ሁሉ መዝጃን የሆነ ወገኖቻችን በራብ በጥማት እንደዚሁ እንደ ከብት እየተሸጡ ነው ያሉ የምታውቁት።
0: በህብረተሰብ ውስጥ ችግሮች ያሉትን ችግሮች መፍታት የሚቻለው አብዛኛውን ጊዜ ቁጭ ብሎ በመወያየት ነው። አሁን አንድ ሰሞን እናወራበታለን ነገሩ ይጠፋል። አሁን ለምሳሌ ዛሬ የተጀመረ አይደለም እንደዚህ አይነት ነገር መወያየታችን መነጋገራችን። ስለዚህ ለችግሮች ቁጭ ብሎ መፍትሄ ለማምጣት ሁሉም አካል መነጋገር ነው ያለበት። አንዱን በመውቀስ አንዱን በመወገዝ ውጤት ይመጣል ብዬ አላስብም እኔ
3: እኮ። ይሄንን ነገር አሁን እናንተ ናችሁ ትንሽ መፍትሄ የምትሰጡት። በካህናቶች ላይ ነው ይሄ ነገር መዘጋት የሚገባው። ካህናቶች ይህንን ነገር እርማት ሰጠው ለመስሪያ ቤት ለሚመለከተው መስሪያ ቤት አቅርበው ይህንን ነገር መዝጊያት አልተሰጠው። ነገም ከነገ የእነሱ ወንድም ደግሞ እንዲህ እየሆነ የበለጠ እያራከሰ አገሪቷን እያራከሰ ነው። ቀድሞም ቢሆን እኮ አገሪቷን ስልላችሁ ቢባል የሆነውን ነገር ታውቃላችሁ። ለእናንተ ለአጓላጅ ያስረዱት ነው የሚባለው። እና ይህንን ነገር እርማት ካልተሰጠው በካህናቶችና መስሪያ ቤቱ ይህንን እርማት ካልሰጠው ሁልጊዜም ተስፋ የለውም። ሁለተኛው ነገር ጊዜው የለም።
2: ወደ ሁለተኛው እንለፍ።
3: ሁለተኛው ነገር ስለ ምርጫ ጉዳይ ነው። ምርጫ አንድ ሰው የሚመረጥ እኮ ይሄንን ሰርቼ ነበረ ዛሬ ቀደም ይሄን አርጌ የሚለውን ነገር ህዝብ ገምግሞ ነው የሚመርጠው እንጂ ይሄን መረጡኝ ይህን መረጡኝ ዛሬ እንዴት አድርገው ወደዱን? ቀድሞ ስንቱን ስለፈልፍ በእናንተም በሬዲዮ ሰራተኞችም ሆነ በማንኛውም ስለፈልፍ የነበረ ሰዎች እንዴት ዋላችሁ ማንባል ሰዎች ዛሬ እንዴት እኛንን ይሄን መረጡኝ ይህን መረጡኝ በየወረቀቱ በየሰዓቱ የሚነገረንን ነገር በጣም ከበድ ብሏል። እርማት ብሰጠው አንድ ሰው ተመርጦ ህዝቡን የሚያገለግል ለህዝቡን ያለሁ የሚል የሚረዳ ቢመረጥ ለእኛ ቀድሞም ቢሆን ይሆ ማልፈቱ ነው የቀረ የነኝ በሚለው አንድ ሰው ሳንወጣ ሳናወጣ ቀርተን ያው ህዝቡ ተችግር ላይ ወድቆ ይገኛል።
0: አቶ ጥጉ የሰሩም ካሉ የሰሩትን ነገር ደግሞ ማድነቅ ጥሩ ነው። እንዲሰሩ
3: መከፋፈል ህዝቡ ያውቃል። ሁሉንም ነገር ህዝቡ ያውቃል።
2: ዋው የምርጫ ጉዳይ ህዝቡ ራሱ የሚወስነው ነው። ህዝቡ ያውቃል። ህዝቡ እንግዲህ በሳል መሆን አለበት። እዚህ ላይ ብልጠት ያስፈልጋል። ተወካይ እንዲኖር ጥረት ማድረግ ድምጽ እንዳይበታተን እንደው ምናልባት ይሄን ነው ማለት የምንችለው እንጂ ከሌን ይሄን ምረጥ ማለትም አንችልም። ህዝቡ ግን እንግዲህ በምርጫ ወቅት የሚደረገውን እንቅስቃሴ ያስፈልጋውን ነገር ያድርግ አስቀድሞ ይዘጋጅ መልካም ነው። በህዝብ የሚወሰን ነገር ነው።
3: ይሄንን ህዝቡ ያውቃል። የሚመጣውን ግን ህዝቡ ያውቃል። መቼም ማን አለ ማን ነው የጠቀመ ማን ነው የረዳ ለማን ነው ለወደፊቱስ ማን ፕሮግራም ያለው ማን ነው ለህዝቡ የሚቆረቆር ማን ነው ለኪሴ እንጂ ለህዝብ የሚለው ነገር እናንተም አስቱትም እኛም እናውቀዋለን። እናንተም ሁሉን ነገር ታውቁታላችሁ። እንግዲህ
2: ጥቅሙንም የሚወስን መብቱን የመምረጥ መብት አለው። መብቱን መጠቀም ነው።
3: አዎ እና ይህንን ነገር ቢሆን ጥሩ ነው። ሁለተኛው ደግሞ ለጊዜያችን ካለ ትንሽ
2: አንድ ደቂቃ
3: ካለ ስለ ልጆች በየሰዓቱ ይኸው መጡ ያለው የምታዩት ዛሬ ሰዓት የሆነ ጊዜ ነው። ቀኑ በጣም አሩር የሆነ ሰዓት ስለሆነ ልጆች ወደ ውሃ ዋና ሲሄዱ ይህንን ነገር ተቆጣጣሪ ቢሰጠው ተቆጣጣሪው በጣም አተኩሮት ቢያደርግበት የተሻለ ነው የሚሆነው። በእውነት ልጆቻችን እንግዲህ ለወደፊቱ በጣም ሀሳብ ላይ ነው ያለ፣ ወላድ ሀሳብ ላይ ነው ያለ እና ይህንን ነገር ተቆጣጣሪ ቢሰጠው ጥሩ ነው ስል ነው። አመሰግናለሁ ዘሮ ወርቅነሽ፣ በእውነት አመሰግናለሁ። የሬዲዮ ሰራተኞች በመጠን በላይ አመሰግናቸዋለሁ። ሰላም ውሎ።
2: እናመሰግናለን አቶ ጥጉ። መልካም ቀን። ጥሩ እንግዲህ ምርጫ ወቅት እየደረሰ ነው ሰጠኝ ምርጫ የተወሰነ ወራት አለ እንደው ሰው የድምጽ መከፋፈል ምን እንዳይኖር ነው እንጂ በእውነኛነት ድምጽ ሲከፋፈል አንዳንዴ ይገባው ሰው ሳይገባ ይቀራል
0: አዎ ግን አንዳንዴ ማለት አሁን ወደኋላ ፖለቲከኞችን ከሌከለ ሳንል የተሰሩ ጥሩ ነገሮች ካሉ እንደው ምንም አልሰሩልንም ብለን እንደው ድምድም አድርገን መናገር አንዳንዴም አቅም ሊፈትን ይችላል የተሰሩ ጥሩ ነገሮች ካሉ ማድነቅ ጥሩ ነው ደግሞ ሌሎች ሲገቡ ደግሞ እንዲሰሩ በገፋፋት ጥሩ ነው ሌላው ደግሞ ፖለቲከኞች ደግሞ ወደ ፖለቲካው ሲመጡ የሚችሉትን ብቻ ቃል ይግቡ የማይችሉትን ቃል እየገቡ አንዳንድ ጊዜ ህዝቡ ምምታታበት በዛ ነውና የሚችሉትን የሚያደርጉትን በተቻለ መጠን ይሄን አደርጋለሁ ቢሉ ጥሩ ነው ከዛ ውጪ ቃል ይገባል ሳይፈጸም ሲቀር ህዝቡ ደግሞ አይ ፖለቲከኞች እንዲናቸው ይላልና ፖለቲከኞችም ያስቡበት እኛም እናስብበት እንግዲህ ድምጽን ደግሞ መብትን ተጠቅሞ በመጮ ምርጫ መሳተፈም ጥሩ ነው ለማንኛውም እንግዲህ መልካሙን ያመጣ
2: ጥሩ እንግዲህ አሁን አመሰግናለን የሰሩትን እንዳልከው ያመሰገኑ ደግሞ ጥሩ ስራ እንዲሰሩ እንግዲህ ህዝቡ ያንዳንዱ ሰው የራሱ ፍላጎት ይኖረዋል ያንዳንዱ ሰው ፍላጎት ይፈጸም ሳይሆን ግን በአጠቃላይ ለህዝብ እንደው የሚጠራ ጎላ ብሎ የሚታይ ነገር የዛ ላይ ትኩረት ቢደረግ ጥሩ ነው እንጂ እኔ የምፈልገውን እኔ ሌላው የሚፈልገውን ሌላው የክነሴት አባል ሲባል ፖለቲከኛ መሆን ቀላልም አይደለም አይሰራም ለማለት ይከብዳል በየቀኑ ብዙ ስራዎች ይሰራሉ ግን ደግሞ ህዝብ ያው ያው ማህበረሰብን የሚጠቅም አንድ
0: ወደዛ ሲገቡ ደግሞ መስራት የሚችሉትን ነገር ሮች የሚያልሰሩ አሉ። እነት ንዛን መተቸት ያስፈልጋል ምንም መፍራት አያስፈልግም ትችት ጥሩ ነው እና
2: በጣም ጥሩ
0: መልካሙን ይቅጠመን
2: ወራት ነው እንግዲህ ስርጭታችን እየተጠናቀቀ ነው ቀን አንድ ሰዓት ላይ እንደገና እንገናኛለን የቴክኒክ ባለሙያዎቻችን ድሮር ሮድሽቴንና ገብርኤል ደግሞ አዲስ ቴክናይ ነው እሱ ማብሮታለ እናመሰግናለን ሁለቱንም
0: እናመሰግናለን እዚህ ዋና ስቱዲዮአችን ያስተናግድናችሁ ሰጠኝ ዘመንና
2: ወርቅነሽ ሸቴ የነበረን አንድ ሰዓት ላይ እንደገና እንገናኛለን አድማጮች በያላችሁበት ሰላም ቀን እንመኝላችኋለን መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ከነስተልነ ክብራትና ክብራን አድማጮቻችን እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ አሊፍ በታሙዝ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 6 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 29 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳንኤል ሩኪ ሲሆን የፕሮግራሙ አጠናካሪ ሃና ስፈራውናት፣ የስቱዲዮ ተረኛ አስተናጋጆች ሻያው ደጉ፣ ሰጠኝ ዘመናና ወርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ፕሮግራማችን ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: መሰግዳለ ወርቅነሽ። አርስተ ዜና፣ የመከላከያ ሚኒስትር እስራኤል ካጽ ሀገራችን ለማጥፋት የሚያቅድ የኢራን መሪ ሁሉ እንደ አሊ ሐምናይ የመደምሰስ ዕጣ ፈንታ ይገጥመዋል በማለት ተናገሩ። እስራኤል አየር ኃይል በነጌብ አካባቢ ዛሬ እያካሄደ ባለው የጦር ልምምድ ምክንያት የተለየ የበረራ እንቅስቃሴ የሚታይ መሆኑን መከላከያ ሰራዊቱ አስታወቀ። ባዛ የሐማስ መንግስት ስልጣን መልቀቁ ተገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ AI ለተሰኘው ዘመናዊ የቴክኖሎጂ ውጤት መመሪያና ደንብ በአስቸኳይ እንዲዘጋጅ ጥሪ ያቀረቡ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የመከላከያ ሚኒስትር እስራኤል ካጽ እስራኤልን ለማጥፋት የሚያቅድ የኢራን መሪ ሁሉ እንደ አሊ ሐምናይ የመደምሰስ ዕጣ ፈንታ ይገጥመዋል በማለት አስጠነቀቁ። የመከላከያ ሚኒስትሩ ከአራት ወራት በፊት በእስራኤል አየር ኃይል ጥቃት የተገደሉትን የኢራን የበላይ መሪ አያቶላ ሐምናይ የአስከሬን ሽኝትና የቀብር ስነስርዓት በተመለከተ ይፋ ባደረጉት መልእክት እንደገለጹት የቀብር ስነስርዓቱ ለመፈጸም እየተካሄደ ያለው አያቶላ ሐምናይ እስራኤልን ለማጥፋት ያቀደና ያንቀሳቀሰ ነው። አጥፊው ጠፍቷል። እስራኤልን አጠፋለሁ የሚል ሌላ የኢራን መሪም እንደ አሊ ሐምናይ አይነት ዕጣ ፈንታ ይገጥመዋል በማለት አስጠንቅቀዋል። የእስራኤል አየር ኃይል በደቡብ የሀገሪቱ ክፍል ዛሬ እያካሄደ ባለ የጦር ልምምድ ምክንያት የተለየ አየር በረራ እንቅስቃሴዎች የሚታዩ መሆኑን የመከላከያ ሰራዊቱ አስታወቀ። በአየር ኃይሉ የጦር ልምምድ ምክንያት በብኤርሼባ ከተማና በሌሎች የነጌብ አካባቢዎች ለየት ያለ የአውሮፕላን በረራ ይታያሉ ብሏል። የእስራኤል መከላከያ ሰራዊት ዛሬ ለህብረተሰቡ ይፋ ባደረገው መልእክት ጥቅምት 7 ቀን 2023 ዓ ም ሐማስና ተባባሪዎቹ የሽብር ጥቃት ሲፈጽሙ የነበረውን የደህንነት ጥበቃ ክፍተት ለማጣራት መንግስት ለማቋቋም ያሰበውን ኮሚቴ በተመለከተ ዛሬ በክኔሴት ለመጀመሪያ ዙር ድምፅ አሰጣጥ ይቀርባል ተባለ። ቃል አቀባያችን ቴክላ ሀሮን ሻፕራን ካደረሰችን ዘገባ መረዳት እንደቻል ነው ኮሚቴ የማዋቀር ረቂቅ ህጉን ያቀረቡት በሊኩድ ፓርቲ ክኔሴት አባል አርኤል ክላርን ናቸው። የጥቅምት መማክርት የተባለው አካል መንግስታዊ አጣሪ ኮሚቴው ከአሁን በፊት በነበረውና የህግና ፍትህ መስሪያ ቤት በሚመራው መሰረት መቋቋም አለበት የሚል ጥሪ እያቀረበ ሲሆን የጥምር መንግስቱ እንዲጸድቅ የሚፈልገው ህግ እውነቱን ለመሸሸግና ከተገደሉት ውድ ቤተሰቦቻችን አጠገብ ለመቅበር የታሰበ ነው በማለት ወቅሷል። በከፍተኛ የትምህርት ተቋማት ሴቶችና ወንዶች በተለያዩ ክፍሎች እንዲማሩ የሚያደርገው ረቂቅ ዛሬ በክኔሴት ምልዓተ ጉባኤ ይቀርባል ተባለ። በክኔሴት የትምህርት ጉዳይ ቋሚ ኮሚቴ ሊቀመንበር ጽቢ ስኮት ረቂቅ ህጉ ሃይማኖት በማይጠብቁ አካላት በኩል የሚደረገውን ጫና ለማስቀረት ያቀደ ነው ብሏል። የክኔሴት አባል ጽቢ ስኮት ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የመጀመሪያ ዲግሪውን ለብቻ የተማረ ሰው በሁለተኛና ሶስተኛ ዲግሪው በተመሳሳይ ሁኔታ የማይማርበት ምክንያት የለም። የከፍተኛ ትምህርት ተቋማት ምክር ቤትና ዩኒቨርሲቲዎች ከፈለጉ ይህን ማድረግ ይቻላል። ያም ሆኖ እኛ አንድም አካል አናስገድድም፣ ዩኒቨርሲቲው ፈቃደኛ ካልሆነ አይገደድም ማለት ነው። ግን የህጉ ትርጓሜ በአንደኛና ሁለተኛ እንዲሁም ሶስተኛ ዲግሪ ልዩነት መኖር የለበትም ብለዋል። የቴል አቪቭ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር አሬል ፖራት በበኩላቸው በከፍተኛ የትምህርት ተቋማት ሴቶችና ወንዶች ለየብቻ የማስተማሩ ህግ ችግር ያለበት ነው ብለዋል። በጉዝርዝር ውስጥ በግልጽ የተቀመጠ ነገር የለም። ይህ ህግ ሴቶች ወንዶችን አስተምሮም የሚል ትርጉም ይኖራል። በከፍተኛ ፍርድ ቤት ችሎት እንደተበየነው በተወሰኑ ምክንያቶች በመጀመሪያ ዲግሪ ለያይቶ ማስተማር ይቻላል፣ ግን ሴቶች ወንዶችን እንዳስተምሩ ልዩነት መፈጠር የለበትም ብሎ ይከለክላል። እኔ እንደማስበው ከሆነ በሁለትና ሶስት አመታት ውስጥ የከፍተኛ ትምህርት ተቋማት ከበጀት ሳቤ አንጻር የሚፈጽሙበት ሁኔታ ይኖራል ብለዋል። በአዛ የሐማስ መንግስት ስልጣን መልቀቁ ተገለጸ። የሐማስ መንግስት ስልጣን የለቀቀው አካባቢውን እንዲያስተዳድር ለተቋቋመ የባለሙያዎች ኮሚቴ ለማስረከብ ሲሆን በሐማስ መንግስት ስር ሆነው ሲሰሩ የነበሩ ሁሉ በባለሙያተኞች ቡድን ስር በስራ ገበታቸው የሚቀጥሉ መሆኑን የሐማስ ሰዎች ጨምረው አስታውቀዋል። የውጭ ዜና። በሩሲያና ዩክሬን መካከለ ያለው ጦርነት ዛሬም ደም ያፋሰሰ እንደቀጠለ ነው። የሩሲያ ጦር ወደ ዩክሬን ዋና ከተማ ኬቭ ዛሬ በተኮሰው ድሮኖች 9 ያክል ሰዎች መገደላቸው ተገልጿል። በሁለቱ ሀገራት መካከለ የሚካሄደው ጦርነት 4 አመታት ቢያልፉም እስካሁን በዲፕሎማሲያዊ መንገድም ሆነ ሌላ አማራጭ ሊቆም አልቻለም። በሩሲያና ዩክሬን መካከለ ያለውን ጦርነት ወደ ስልጣን እንደመጣው ባጭር ጊዜ ውስጥ አስቆማለሁ ብለው ቃል የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቃላቸው ከተግባራቸው ጋር አልገናኝም ብሎ ግጭቱን ማስቆም አልቻሉም። ሌሎች አውሮፓና እስያ ሀገራትም ነገሩን በሩቅ ከመመልከት ውጪ መፍትሄ ለመፈለግ ጥረት ሲያደርጉ አልታየም። የቀድሞ የኢራን የበላይ መሪ አሊ ሐምናይ አስከሬን ሽኝት ስነ ስርዓት ዛሬ 3ኛ ቀኑን አስቆጠረ። አሊ ሐምናይ እና ሌሎች የኢራን መሪዎች በአንበሳው አገሳ ዘመቻ መጀመሪያ ቀን የካቲት 8 ቀን 2016 ዓ.ም መደምሰሳቸው ይታወሳል። ቃል አቀባያችን ሽሞን ሚጃን ካደረሰን ዘገባ መረዳት እንደቻል ነው የአሊ ሐምናይ አስከሬን ዛሬ በኢራን ዋና ከተማ ቴህራን አሸኛኘት እየተደረገለት ነው። ነገ ማክሰኞ ኮም በተባለችው የኢራን ከተማ ሽኝት ይደረግለታል። ከነገ ወዲያ ሮብ በኢራቅ ከተሞች ናጃፍ እና ካርባላ ሽኝት ይደረግለታል። የፊታችን ሐሙስ በትውልድ ከተማቸው ማሻድ የቀብር ስነ ስርዓት ይፈጸማል ተብሏል። ይህ በእንዲህ እንዳለ በአሊ ሐምናይ የአስከሬን ሽኝት ወቅት እስራኤልና አሜሪካን በማውገዝ የተለያዩ መፈክሮች ይሰማሉ። አንዳንዶች ደግሞ የኢራን መንግስትን ሲያወግዙ ታይተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ AI ለተሰኘው ዘመናዊ የቴክኖሎጂ ውጤት መመሪያና ደንብ ማዘጋጀት እንደሚያስፈልግ አሳሰቡ። ዋና ጸሐፊው በጀኔቫ ተገኝተው ዓለም አቀፍ ጉባኤ ላይ ባሰሙት ንግግር ቢና ምላኹቲት ወይም AI በተሰኘው ዘመናዊ የቴክኖሎጂ ውጤት በልጆች ላይ ጉዳት ከማድረሱ በፊት መመሪያዎችን ማዘጋጀት ያስፈልጋል፣ ምክንያቱም ቴክኖሎጂው በፍጥነት እያደገ ነው፣ መከታተል ያስፈልጋል። AI ምጣኔ ሀብት የመፍጠር የስራ ለምን የመቀየር በምርጫ ላይ ተጽዕኖ የማሳደርና የደህንነት ሚዛንን የማዛባት አቅም አለው። አሁን ያሉት የAI መዋቅሮች ትዛዝ በመቀበል ቁጥጥር ማድረግን የተለማመዱ ናቸው። ይሁን እንጂ በራሳቸው ጊዜ ውሳኔ ላይ የሚደርሱ አይደሉም በማለት AI የሚያደርሰውን ተጽዕኖ ለመቋቋም ባለም አቀፍ ደረጃ መመሪያ እንዲዘጋጅለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ጥሪ አቅርበዋል። ስፖርት። የ3ኛ ዓለም ዋንጫ አዘጋጅ ከሆኑት ሀገራት መካከል አንዷ የሆነችው ሜክሲኮ በእንግሊዝ ተሸንፋ ከውድድር ውጪ ሆነች። ባሳለፍ ነው ለሊት 4 ሰዓት ላይ በሜክሲኮ ሲቲ ከተማ በሚገኘው ትልቅ ስታዲየም በነበረው ጨዋታ እንግሊዝ ሜክሲኮን በደጋፊዎቿ ፊት 3-2 በማሸነፍ ለሩብ ፍጻሜው ጨዋታ አልፋለች። በተመሳሳይ ሁኔታ ትላንት ለሊት 11 ሰዓት ጀምሮ በብራዚልና ኖርዌይ መካከል በነበረ ጨዋታ ኖርዌይ ብራዚልን 2-1 አሸንፋ ለሩብ ፍጻሜው ጨዋታ አልፋለች። ዛሬ ምሽት 10 ሰዓት ላይም ሌላ የጥሎ ማለፍ ጨዋታ ያለ ሲሆን ፖርቱጋል ከስፔን ጋር ይጫወታሉ። ሁለቱ ብሔራዊ ቡድኖች ለኛ ፉክክር ያሳያሉ ተብሎ ይጠበቃል። ለሊት 3 ሰዓት ደግሞ አሜሪካ ከፔልጅየም ጋር ይጫወታሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቅል ሲመነዘር አንድ ዩሮ በ3 ሸቅል ከ43 ሳንቲም ተቀይሯል። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ ቀንሷል፣ ነገም ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። ዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 29፣ በኤርሼቫና አካባቢዋ 34፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ነው። ወርቅነሽ፣ ለሰዓቱ ያለን ዜና ስለ ያበቃ
0: አመሰግናለሁ። ሰጠኝ ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ዶክተር ዘገባ ከመላፋችን በፊት አሁን የሰማናት ድምጻዊት ራኸል ዮሐንስ ከዚህ ዓለም በሞት ተለይታለች ተብሏል። ነፍስ ይማር እንላለን። ወደ ዶክተር ዘገባው ስናልፍ ሻያው መንግስት የከፍተኛው ፍርድ ቤት ውሳኔ ለማክበር ፈቃደኛ አይደለም የሚለው ሐሳብ ዝግምን እንደፈጠረ ነው እንዲታወቀ።
1: በመንግስትና በግና ፍትህ

0: እኔ በልጣለሁነት የሚለው የመንግስት ይወስና የህግ መደንገጊያ ምክር ቤት ክነሴት ህግ ያወጣል ይደነግጋል። አሁን ከጸደቀ በኋላ ደግሞ የጠቅላይ ፍርድ ቤት ደግሞ ከሰፊው ህዝብ አቤቱታ ይቀርባል። የዲሞክራሲያዊ ፍትሃዊ ባልሆነ ሁኔታ ይህን በሚል ብዙ አቤቱታዎች ነው የሚቀበለው ጠቅላይ ፍርድ ቤት። ያን ተከትሎ ይሰርዘዋል። ይህ በሚሆንበት ጊዜ መንግስት እያለ ያለው ለምን ህግ ያወጣ ነው ህግ ለምን የጠቅላይ ፍርድ ቤት እሱ ከመንግስት በላይ ሆኖ ለምን እንዲህ አይነት ብያኔ እንዲህ አይነት ውሳኔ ያስተላልፋል በሚለው ነው በሁለቱ አካላት መካከል ከፍተኛ የሆነ ክርክር ያለው ሁኔታ። እንግዲህ በእስራኤል መንግስት ከተቋቋመችበት ጊዜ አንስቶ ሶስት ቁልፍ የሆኑ አካላት አሉ። የክነሴቱ፣ የህግ መደንገጊያው፣ የህግና ፍትህ የፍርድ ቤቶች እና ዋናው ፈጻሚ ደግሞ ሚኒስትሮች አይደሉም ፈጻሚ ናቸውና መንግስት እንግዲህ ኃላፊነት ያለበትን በሚወስንበት ጊዜ አይ ይሄማ ፍትሃዊ አይደለም ኢፍትሃዊ የሆነ ነው ከህግ አንጻር ሲመልከት የህግ አማካሪ የመንግስት ህግ አማካሪም አሉ። ሳቸው አብዛኛውን ጊዜ አይ መንግስት
1: አሁን ከመገናኛው ታር ጋር በተያያዘ በተለይ የመማክርት ቤትን ያሻሻም ሰዎችን የሚሾምበት ሁኔታ ከዛ ጋር በተያያዘ ነው የተወሰነውን እንግዲህ መንግስት አልቀበልም ብሏል የሚባል። በሌላ በኩል ህጋዊ አይደለም የፍርድ ቤት ውሳኔ ነው እንጂ ያልነ እኛ አንቀበልም አላልንም እያሉ ነው። እና ይሄ እንዴት ነው
0: መዋቅሩን የፍትህን የፍርድ ቤቶች መዋቅር መቀየር አለበት። እስካሁን በነበረው መዋቅሩን መንግስት እያለ ያለው ምንድን ነው የሚሾሙ የጠቅላይ ፍርድ ቤት ፕሬዝዳንት፣ ምክትል ፕሬዝዳንት፣ የአውራጃ ፍርድ ቤት ፕሬዝዳንት ምክትሉም ሳይቀር ቤተምሽፓት አሻሎም የአውራጃ ፍርድ ቤት የወረዳ ፍርድ ቤትን በለው እነሱ ያሿሿሙ ከፍተኛ ሹመታቸው ሁኔታ በተቀራረበ ሁኔታ ትክክል አይደለም በሚል መንግስት ይህን መቀየር አለበት ይላል። ድርድር አሁን አይደለም የጀመረው ክርክሩ
1: አሁን አይደለም የጀመረው ወርቅነሽ ላይ የሚጨመረው ካለ
2: አዎ እንግዲህ ትናንት ነው የመንግስት ሚኒስተሮች ከፍተኛው ፍርድ ቤት ያስተላለፈውን ውሳኔውን አናከብርም ማለታቸው ነው እንግዲህ ውዝግቡን ያስነሳው ወይም የፈጠረው። አሁንም ድረስ ይሄ ነገር ተባብሶ እየቀጠለ ነው። ምክንያቱም መንግስት ግዴታ የፍርድ ቤት ውሳኔን ከፍተኛው ፍርድ ቤት ነው ለዛውም በጋዝ ያስተላለፈውን ውሳኔ ካላከበረ ቅድም ሻይ የጠቀስካቸው ሶስቱ የስልጣን አካላት ህግ አውጪው፣ ህግ ተርጓሚውና ህግ አስፈጻሚው አካላት ተከባብረው አንዱ ያወጣውን ህግ ፍርድ ቤቱ እየተረጎመ ፍርድ ቤቱ የተረጎመውን ደግሞ መንግስት እያስፈጸመ ካልሄዱ ተቃውሞ ከተፈጠረ ስርዓት አልበኝነት ይፈጠራል። ዲሞክራሲ የሚባለው ነገር አይኖርም ሲጀመር ሶስቱ የስልጣን አካላት ከሌሉና ካሉም ደግሞ ለይስሙላ ሳይሆን የግድ ተቻችለው ተደጋግፈው ካልሄዱ አንዱ አንዱን አክብሮ አስቸጋሪ ነው የሚሆነው። እና ይሄ ነው ያለው ሁኔታ። መንግስት ምንድን ነው ያለው የሚኒስትር አባላት ከፍተኛው ፍርድ ቤት ባጋዝ እንግዲህ በግል የቴሌቪዥን ጣቢያዎችን በሚመለከት ነው። የግል መገናኛ አውታሮችን ራሽታሽኒያ የሞይጼት መማክርት ቤቱ እንግዲህ ያው እያንዳንዱ የግል ቴሌቪዥን የሚሰሩትን ስራ ኃላፊ ሲሾሙ ሲቀያየሩ ሲሸጡ እንግዲህ በአጠቃላይ ባለው የአሰራር ሁኔታ የሚመለከተው መማክርት ቤት እንቅስቃሴውን እንዲቀጥልና በተለይ 14ኛውን ቴሌቪዥን ጣቢያና 13ኛውን ቴሌቪዥን ጣቢያ አንዱ ቴሌቪዥን ጣቢያ እንዲሸጥ የሚባል ሀሳብ አለ። አንደኛው ደግሞ ዝቅተኛ የግል መገናኛ አውታር ነው። ያው ዝቅተኛ ሲባል የተለያዩ ነገሮችን ጠዋትም ተመልክተነዋል። ድጋፍም ሊሰጠው ይችላል ዝቅተኛ ከተባለ። እንግዲህ በዚህ ሁኔታ ለመፈረጅ ይሄ መማክርት ቤት ስራውን መቀጠል አለበት መስራት አለበት ነው ከፍተኛው ፍርድ ቤት ያስተላለፈው ውሳኔ። መንግስት ደግሞ ይህን ውሳኔ አናከብርም፣ ይሄ ኮሚቴ መማክርት ቤቱ የሚሰራውን ስራ የሚያስተላልፈውን ውሳኔ እኛ አንቀበለውም በማለት ነው እንግዲህ ውዝግብ የተፈጠረው። ውዝግቡ ተካሮ እንደቀጠለ ነው። በመንግስት በኩል አሁን የሚወጡ መረጃዎች አይ እኛ የፍርድ ቤቱን ውሳኔ አናከብርም አንቀበል ፍርድ ቤቱን አናከብርም ሳይሆን ሳይሆን ውሳኔውን እንዲሻር እናደርጋለን ውሳኔው ጋር ነው እንጂ ችግራችን የፍርድ ቤቱ ስልጣንና ሂደት እንዳለ ነው የሚሉ መረጃዎች ማልፋልፎ እየወጡ ናቸው እንግዲህ በቀጣይ

0: እናየዋለን ይሄ ነው ያለው ሁኔታ።
1: ትክክል ወርቅነሽ የጠቀሽው የመገናኛ ብዙሃን ሁለተኛው ቴሌቪዥን ጣቢያ ያልሽው ሁኔታ የፖለቲካ ንትርክ የሆነበት ምክንያት የቀኝ ክንፍ የግራ ክንፍ ሮታ ዓለም የትኛው ቴሌቪዥን ጣቢያ ነው ይህን ነገር እየሰራ ያለው? ለመንግስት ቅምን እያስጠበቀ ያለው የትኛው ቴሌቪዥን የትኛው ሬዲዮ ጣቢያ ነው በሚል አሁን የተፈጠረው ሁለተኛው ቴሌቪዥንና ሬዲዮ እነሱ የሚፈረጁ እንደ ግራ ክንፍ የፖለቲካ ኃይሎች ነው የሚታዩት። እና አሁን መንግስት እነዚህን መቀየር አለብን መመሪያውን ደንብ እንዲያውም የሚዘጋበትን ሁኔታም ሀሳብ ቀርቧል። ግን ይህ ሁኔታ ህግ ለማውጣት ከህግ ጋር ለማውጣት ነው በተመለከተ
2: በጥምሩ መንግስት ይቀርባሉ ከሚባሉ ህጎችም አሁን ሆፓቲክ ሾሬት አንዱ ነው። የመገናኛ አውታሮች ህግና በፊት ከነበረው በምንድን ነው ሊለይ የሚችለው?
1: ሌላም አለ የቀኝ ክንፍ የሚያቀነቅን የፖለቲካም የሚያስቀድም የቴሌቪዥንና የሬዲዮ ጣቢያ መኖር ያለበት እንጂ ሌሎኞች ተቃዋሚ የግራ ክንፍ ፓርቲዎችም ሁኔታም ህሊና ወይ መዘጋት አለ የሚል ሀሳብ እየቀረበ ነው። ለዚህ ነው ደግሞ ይህ ሀሳብ ፍርድ ቤት ህግ አዎ ህግ ያው የማውጣት መብት አለው መንግስት።
2: መገናኛው ታር የቀኝም ግራም ሆኖ ሚዛናዊ ሆኖ ነው ማቅረብ ያለበት የቀኝም ሆነ የግራና መረጃዎችን ዘል አንዱ ብቻ የሚያቀነቅን ከሆነ ሚዛናዊነት አይጠፋም ወይ?
1: አልፋ ይላፍ ይህን ነገር የሁለተኛው ቴሌቪዥን ጣቢያና ሬዲዮ ጣቢያ በዘላቂ መነካት የለበትም ባዮች ደግሞ ለጠቅላይ ፍርድ ቤት አቤቱታ አቅርበዋል። ብዙ ድርጅቶችም ሳይቀር ለጠቅላይ ፍርድ ቤት ስላቀረቡ አሁን በዚህ ምክንያት የመንግስትን ህግ ይህን ለማውጣት ያለው ደግሞ ከፍተኛው ፍርድ ቤት አይቀበለውም። ይህ እኮ ነው ችግር የሆነው። ምቻውን እኮ እየሰራ አይደለም። ከጠቅላይ ፍርድ ቤት እኮ ብዙ ሰዎች እኮ አቤቱታ ያቀርባሉ። በዛ ምክንያት ነው ውሳኔዎችን እየበየነ
2: እንግዲህ እናያለን ለወደፊት። ሌላው ወርቅነሽ ጥምር መንግስቱ እንግዲህ ጥቅምት 7 ቀን የደረሰውን የሽብር ጥቃት የሚመረምር ኮሚቴ ለማቋቋም ያው ካሁን በፊት ስንነጋገር ነበር። ዛሬ ለመጀመሪያ እንግዲህ ድምፅ አሰጣጥ ወደ ክኔሴት ያቀርባል ተብሎ እየተጠበቀ ነው እና የአከራካሪነቱ እንደቀጠለ ነው። በፊት በህግና ፍትህ ሚኒስትር ጽህፈት ቤት ሲሰራበት ከነበረው የአሁኑ በምንድን ነው የሚለይ? ለምንድን ነው አከራካሪ ሆነ?
0: ይሄ ያው እንግዲህ በመጀመሪያ አጠቃላይ ብሔራዊ የሆነ የመርማሪ ኮሚቴ እንዲቋቋም ሞየጼት ኦክቶበር የተባለው እንግዲህ ጥቅምት ሰባቱን ጥቃት በሚመለከት የተቋቋመ መማክርት ቤት አለ። በህዝቡም ጥያቄ ማምላክቲ የሆነ የምርምር ኮሚቴ ይቋቋም ነበር ጥያቄው። መንግስት ግን ያ ኮሚቴ እንዲቋቋም አልፈለገም። ምክንያቱም በኮሚቴው ስር የሚታቀፉ የተለያዩ አካላት የፍርድ ቤት እንግዲህ ተወካዮችን ጨምሮ በመንግስት በኩል መንግስትን በመቃወም ሀሳብ ያቀርባሉ። የተለያዩ ዝግቦች እንደነበሩ እናስታውሳለን። እና መንግስት የራሱን ይቋቋም ያለው ያቀረበው ኮሚቴ አካል አለ። እንግዲህ በተቻለ መጠን ይሄ ኮሚቴ ብሔራዊ ኮሚቴ ነው የሚባለው። እሱ ነው አሁን ይህም በሚመለከት ነው ዛሬ በመጀመሪያ ድምፅ አሰጣጥ ድምፅ እንዲሰጥበት በክኔሴቱ እንዲቀርብ የጥምር መንግስቱ ሊያቀርበው እየወሰነው እና በአጠቃላይ እንግዲህ በሀገር ደረጃ በህዝብ ደረጃ ይሄ ኮሚቴ አይደለም እንዲጸድቅ የተጠየቀው። ዞሮ ዞሮ የመንግስት ያቀረበው ሀሳብ ነው። እንግዲህ መንግስት እንዲጸድቅ ዛሬ በክኔሴቱ ድምፅ እንዲሰጥበት ያቀርበዋል ይባላል። እናያለን። ዞሮ ዞሮ አብዛኛ ድምፅም ሊያገኝ እንደሚችል ይጠበቃል።
2: አሁን ትልቁ ችግር በዚህ አሁን መንግስት ሊያጸድቀው በሚፈልገው ውስጥ ተቀናቃኝ ፓርቲዎችም አባል እንዲሆኑ መንግስት ያስቀመጣቸው መስፈርቶች አሉ። በሌላ በኩል ደግሞ የተቀናቃኝ ፓርቲዎች የሚፈልጉት በፊት በህግና ፍትህ ሚኒስትር ጽህፈት ቤት ሲመራ የቆየውን አጣሪ ኮሚቴን ነው እና በሁለቱ መካከል መንግስት የራሱን ያንን ለመሸፋፈን ነው ይህን ኮሚቴ የሚያቋቁመው የሚሉ አካላት አሉ እና ከበፊቱ ኮሚቴ በምን ለይሻ የውዝ ላይ
1: ልዩነት አለበት? ብሔራዊ አጣሪ ኮሚቴ የሚለው ቀደም ሲሰራ የነበረው እሱ ምንድን ነው የተሟላ ፍርድ ቤት ነው የሚሆነው። ወሳኝ የሆነ በዚህ ኦክቶበር 7 ለተፈጸመው የሽብር ጥቃት ላይ በኃላፊነት ተጠያቂ የሆኑትን ሰዎች ባለስልጣናት በመከላከያ ሰራዊቱም በሁሉም ለዚህ እልቂት በኃላፊነት ተጠያቂዎች ናቸው የተባሉትም ልክ እንደ ፍርድ ቤት ያሉበት በዚህ ኮሚቴ በብሔራዊ አጣሪ ኮሚቴ የሚዋቀረው ከከፍተኛ ፍርድ ቤት ዳኞች ያሉበት ነው። ፖለቲከኞችም ብቻ አይደሉም። አሁን ግን አሁን ያለው አሁን መንግስት
2: የማቋቋም ይፈልጋል።
1: አሁን ያቋቋም ይፈልገው ደግሞ ፖለቲከኞች ናቸው። ልዩነት ነው እንግዲህ ፖለቲከኞች ሚኒስትሮች
2: እና መንግስት የበፊቱ ሚዛናዊ አይደለም ይላል።
1: አዎ አሁን በሆነ ከሆነ በፖለቲከኛ ብቻ የሚያቀነቅኑት አጣሪ ኮሚቴ ከሆነ በጥልቅ ሆነ ምርመራ አደርግም። ከዚህ ምክንያት ነው አከራካሪ ሆነው እና ይሄ ነገር እንግዲህ ለፍርድ ቤት ማን ማለት
2: እንግዲህ ኮሚቴው ቢቋቋም አሁን ገና ምርጫ ተካሄዶ ብዙ ነገር ብዙ አመታት የሚፈጅ ነው ለማጣራት እንዴ እንደው ባንድ ቀን ስለተቋቋመ እንትን ሚል አይደለም እና ገና
1: 3 አመት ኦክቶበር ጥቅምት 7 ልቂት ከደረሰ 3 አመት በላይ የሆነ ነው። በጊዜ ወደ ጊዜ ሊጓተት መንግስትም ለምን አይፈልግም? ያንኛው ዳኞች ያሉበትን ቢራይ አጣሪ ኮሚቴ እንዲቋቋም አይፈልግም ጥምሩ መንግስት? ለምን እንግዲህ ለዚህ ነው አከራካሪነቱ።
2: ጥሩ። ሌላው የሐማስ ድርጅት የሐማስ መንግስት አንዳንድ ጊዜ የሐማስ መንግስትም በል እንደው ለምን እንደሚጠሩት ባናቅም
0: ያንን አካ ያዛን የሚያስተዳድር ነው ህዝብ የመረጠው ነው ስለመረጠው መንግስት ይባላል። አዛውያን እኮ መርጠውት ነው
2: የሐማስ ጠቅላይ ሚኒስትር ይያሉ ነው እስማኤል ሃኒና ግን ነው
0: እነሱ በርክታው ግን ደግሞ መንግስት የሚባልበት ያው ስለተመረጠ ነው ህዝብ ስለመረጠው።
2: ጥሩ። አሁን እሱ እንደሚለቅ ዛሬ ተገልጿልና እንደው ይሄ ጥሩ ተስፋ ይሆን ወይ ወይስ እንደው ለይስሙላ ነው?
0: ሸየው
1: እየተመለከተ በእውነት መስካውን አከራካሪነቱ በተባዛ ግንባር የነበረው ጦርነት አሸባሪው ለጥቅም 7 በዋናነት ቀንደኛ መሪ ሐማስ ነው። እንግዲህ እስራኤል የፈለገ ጠየቀችው ጥያቄ ባዛ ቀበሌ የሚገኙ ሐማስ የጦር መሳሪያ ትጥቁን መፍታት አለበት ጥያቄ ስትከራከር ቆይታለችና አሁን ትናንት ማምሻን አዲስ ዜና የሰማነ ለመጀመሪያ ጊዜ ሐማስ የጦር ትጥቁን ለመፍታት ይፈልጋል ተብሏል። ግን የጦር መሳሪያን ፈታለው ይበል እንጂ መሪዎቹ የፖለቲካ ዲፕሎማቶች ባለስልጣናት ግን በዛው እንዳሉ ይቆያሉ ብሏል። ግን ጦር መሳሪያውን ትጥቁን ከፈታ ድል ነው ለእስራኤል አይደለም እንዴ?
2: እስኪ ወርቅ ነሽ መጨመርካል። ከዚህ ላይ እኔ በጥርጣሬ የማይባቸው ነገር አሁን ከሳምንት በፊት ሐማስ ተጠናክሮ እንደገና የሽብር ጥቃት ሊፈጽም አቅዷል ሲባል ነበር። አሁን ደግሞ ዛሬ እንደው ጊዜ ለመውሰድና ራሱን ለማጠናከር የወጠነው ስልት ሆኖ ይወርቅ ነሽ
0: ይሄ ምናልባት ጊዜ ለመውሰድ እስካሁን ብዙ ጊዜ ወስዷል። ሐማስ ውስጥ ለውስጥ የሰራው ነገር አናውቅም። እንግዲህ ሐማስን ማመን ይቻላል ማለት አይመስለኝም፣ ይከብዳል። አሁን ግን ስልጣኑን ዛሬ መልቀቁ ታውቋል። ሜምሽልት ሐማስ እንዳልከው የሐማስ መንግስት ነው ያሉት ስልጣኑን ዛሬ ለቋል። የለቀቀበት ምክንያት ምንድነው? እንደምናስታውሰው አዛን መልሶ ለመገንባት እና ለማቋቋም ከዶናልድ ትራምፕ ዓለም አቀፍ የሆነ ኮሚቴ አቋቁመዋል። የባለሙያዎች ኮሚቴ ተቋቁሟል። ያ ኮሚቴ እንግዲህ አዛ ውስጥ ገብቶ ስራ መስራት አለበት። በሐማስ ፋንታ ተተክቶ ሐማስ ስልጣኑን አስረክቧል ለዚህ ቴክኖክራፍት ወይም የባለሙያዎች ኮሚቴ ለተባለው አካል። ግን ሐማስ ስልጣኑን መልቀቁ ተነገረ እንጂ ቢሮ ውስጥ የሚሰሩ የሐማስ ባለስልጣናት በኃላፊነታቸው በስራቸው እንደሚቀጥሉ ነው የተገለጸው። እንደው ስልጣኑን ለቀቀ ተብሎ ባለሙያዎች ግን ያው ባለስልጣናቱ ቢሮ ውስጥ ያሉት ስራቸውን ይቀጥላሉ፣ ይሄን ዓለም አቀፍ የባለሙያዎች ቡድን እየመሩ እያስተባበሩ በሚያውቁት መንገድ እንግዲህ የሚፈልጉት ነገር እንዲሰራም ሊሆን ይችላል አይታወቅም። እና ምን ማለት እንደሆነ አስቸጋሪ ነው። እንግዲህ ቆይተን እንረዳው እንደሆነ እንጂ ሐማስ ስልጣኑን ለቋል፣ ነገር ግን ቢሮ ያሉት ባለስልጣናት በስራና ባላፊነታቸው ይቀጥላሉ ነው የሚል መረጃው። ባለሙያዎች ቡድንን እየመሩ ያው እንግዲህ ከነሱ ጋር ይሰራሉ ነው። እና አስቸጋሪ ነው።
1: ጦር ትጥቁን ከፈታ የወታደራዊ መለዮ ካለበሰ መረታተ መሸነፍ አይደለም እንዴ?
0: አሁን እኮ ይሄን ለማለትም ይከብዳል ያለንበት ሁኔታ።
1: አዎ እሺ።
0: ስልጣኑን ለቀቀ ነው እንጂ ትጥቁን ፈቶ ከሀገር አዛለቆ ወጣ ሚል አይደለም። ስልጣኑን ለቀቀ ግን ባለስልጣናቱ ቢሮ ላይ እንዳሉ ስራቸውን ይቀጥላሉ።
2: ምናልባት እስራኤል አሁን እርምጃ ለመውሰድ ታቀዳለች ይባላል፣ ያንን ፈርቶ ራሱን ለመደበቅ ካልሆነ በቀር ሐማስን ማመን ቀብሮ ነው እና
1: በሚሊዮኖች የሚቆጠሩ አዛ ቀበሌ ቢገኙ የሐማስ ወላጆች እናቶች ልጆች ዘመዶች ሁሉ አዛኮ ነው ያሉት
2: አዝኗል ብላል ሐማስ ለፍልስጤማውያን አዝኖ ነው ለራሱ ስልጣን ነው
1: ከመድረገጽ ይጥፋ በእኛው እንግዲህ ወደ ስፖርት ብንሸጋገር
0: እንደው
1: ስፖርትን ያዝነው 2016
2: ከናንተን ጀምር
1: አሁን እንጂ የዓለም ዋንጫ ጨዋታ በተመለከተ እንዴት እየተካሄደ ነው
2: ብራዚል ወደቋ እንዴት ስሜት ምን ስሜት አሳደረው
0: ብራዚል አንተ አይታለህ ብራዚልና የኖርዌይን ጨዋታ
1: የኖርዌይና የብራዚል ጨዋታ 13 ማታ 11 ሰዓት ላይ ጀመረና በእውነትም በመጀመሪያ የጨዋታ ጊዜ ተመለከትኩ በቴሌቪዥን በጣም ጥሩ የሆነ የጦፈ ጨዋታ ነበረ የብራዚሎች ያሸንፋሉ ጎል ያስቆጥራሉ ለመጀመሪያ ጨዋታ እንዲያውም ጎልኪፐር ተሰጥቷቸው ጥሩ
2: ሪጎሪ
1: ማነው ጎል ለማስቆጠር ሞከረ ግን ጀግና የሆነ ጎልኪፐር ጠባቂ ነበረ አከሸፈው አለ ጎል አላስገባም ጨዋታው እንዲቀጥል ወደ ሁለት አሁን ግን ወደ ሁለተኛዎች በሁለት ባልሳሳት በሁለተኛው ጨዋታ ጊዜ መሰለኝ ተሳስቼ ከሆነ ግን ምንድነው አሸናፊ ኖርዌይ ጎልን ፈማስቆጠር ማለት ለመጨረሻ ሁለት ጎል ለአንድ ብራዚል ወደ ቤቷ ተሸኘች
0: ይሰዘናል
2: አይደል? ብዙዎች ያልጠብቁት ነው ብራዚል
1: የፔሌ ሀገር ተሸነፈ።
0: ለነሱ ዛሬ ሀዘን ቀን ነው የሚሆነው።
2: በጣም እንግዲህ ሲያለቅሱ አይተናል ተጫዋቾች በጣም መሸነፍ አልነበረባትም ብራዚል በዚህ ዙር እንግዲህ ኳስ እንደዚህ ነው። እዛም ደግሞ ሁለተኛ አዘጋጅ የሆነችው ሜክሲኮም እንደዚሁ ተሸንፋለች በእንግሊዝ ተሸንፋ ማለት ነው 3-2 እንዲያውም እነሱ አንድ ተጫዋች ወጥቶባቸው ነው። ሌላው ደግሞ እንግዲህ ዛሬ ምሽት 10 ሰዓት ጀምሮ የሮናልዶ ፈተና አለ ከስፔን ጋር ትጫወታለች ፖርቱጋል ይሄም ደግሞ ሌላ በጣም በጉጉት የሚጠብቀው ነው ሁሉም። ሌላው ደግሞ ለሊት 3 ሰዓት ደግሞ አሜሪካ ከቤልጅየም ይጫወታሉ እንዲህ ያለ ይሄድና ሐሙስ ያው የሩብ ፍጻሜ ጨዋታ ይጀምራል ማለት ነው። እሁድም አርብም እንደዚህ ይደረጋሉ የሩብ ፍጻሜ ጨዋታዎች እንግዲህ ሩብያን ግማሽ
0: አይ ሩብ ከበኋላ በጣም ጨዋታው በጣም ብስቀይ ነው የሚሆነው። እንግዲህ
1: የዓለምን ዋንጫ በ19 ቀን ሐምሌ 19 ቀን ላይ ዛሬ ሐምሌ 6 ቀን ላይ
0: ነው 13 ቀን ቀረው
1: 13 ይቆጥራል አዎ ሰዓቱ ወደፊት እንትሪ ያለ ነው ይቆጥራል ጊዜው እየተቃረበ ስለሆነ ማን የዓለም ዋንጫ ይቀበል ያሸንፍ እንግዲህ ቆይተን ይለይለታል።
2: ጥሩ እንግዲህ ወደ ሳምንታዊ ፕሮግራም እንለፍ እናመሰግናለን።
0: እሺ ወደሚቀጥለው ስክችት
3: ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
0: ጤናይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? በዛሬው ፕሮግራማችን በስራ ህግ ዙሪያ እንወያያለን። ሰራተኞች ከአሰሪዎች ወይም ከስራ ቦታቸው ስለሚገባቸው የተለያዩ ጥቅማ ጥቅሞች ከህግ ጠበቃ ማሙዬ ዘሬ ጋር እንወያያለን። የህግ ጠበቃ ማሙዬ ዘሬ መስመራችን ላይ ይገኛል ወደሱ እናልፋለን። ጤናይስጥልን የህግ ጠበቃ ማሙዬ ዘሬ።
4: ጤናይስጥልኝ ወርግነሽ ላንቺም ለህብረተሰቡን
0: በመጀመሪያ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆን ከልብ እናመሰግናለን።
4: እንግዲህ በተቻለ መጠን ብንተባበር ሁላችን ስለሚጠቅም እኔም ለህብረተሰቡ በተቻለነ መጠን ለመርዳት እንሞክራለን።
0: ዛሬ እንግዲህ ያው እንዳልነው በስራ ዙሪያ እንግዲህ ከህግ አንጻር ሰራተኞች የሚገባቸውን መብት እንዲሁም ያለባቸውን ግዴታ በሚመለከት ነው ምንነጋገረው። ሰራተኛ ከስራ ቦታ የሚያገኛቸው ጥቅማ ጥቅሞች መካከል አንድ ሰራተኛ እንደው ከስራ የሚባረርበት አጋጣሚ ቢፈጠር ምንድነው የተባረረ ሰራተኛ የሚያደርገው?
4: ጥሩ ጥያቄ። አሁን እንግዲህ ማንኛውም ሰራተኛ የተወሰነ ጊዜ የተወሰነ ወራትም ሆነ አመታትም ሆነ ተሰራ በኋላ እንግዲህ የማይግባቡበት መንገድ ሊኖር ይችላል የተሰራ ታሰሪው ጋር ወይም ደግሞ ያነ ሰራተኛ ቦታ ለቆ ማለት ኖንወሪያውን ቦታ ለቆ ወደ ሌላ ቦታ መሄድ ከሆነ ወይም ደግሞ ያነ ስራ ለቆ ወደ ሌላ ቢሆን ተሄደ በኋላ ያነ ሰራተኛ ምን እንዴት ያለ ገቢ ወይም ደግሞ እንዴት ያለ መብት አለው? ይሄ ነው እንደገባ ከሆነ ጥያቄው። እንግዲህ ማንኛውም ሰራተኛ ተተወሰነ አመት ተሰራ በኋላ ወራቱ ተሰራ በኋላ ያነ ሰራተኛ ያነ ሰሪ ይቅርታ በተለያዩ ምክንያቶች ለማባረር ከፈለገ ዝም ብሎ በቃ ጧት ተነስተው አይ ይሄን ሰውዬ ዛሬ ማባረር ነው ብሎ መቶ ማባረር አይችልም። ይሄ ክልክ ነው። ማረግ ያለበት ሽሙዋ ይባላል። ማለትም ከማባረሩ በፊት ያን ሰውዬ ከመስሪያ ቤቱ ጠርቶ አይ እንዲህ ያለ ችግር ተነስተዋል አይ እና ለማባረር ስራው ለማባረር ሐሳብ አለን ግን ሳናባረር ምን ለዚህ ለመጠጡ ጥያቄዎች እንዴት ያለ መልስ አለህ ብሎ መጠየቅ አለባቸው። ያን ከሰሙ በኋላ ሰራ አሰሪው ያን ጥያ ያን የዚያን ሰውዬ መልስ ተቀበል ተሰማ በኋላ የመወሰን መብት አለው ወይም ማባረር ወይም ደግሞ ያን ቤቱ ተሰምቶ አለ ማባረር። ግን የሚያባረው ከሆነ እንትን ፒቱ ፒቱ ሪምናል ማለት ዝም ብለ በቃ አሁን አባር ያለው ዝም ብለ ቤት ግን ተዳለም ይባል ህግ የለም አይሰራም። እና የተወሰነ እንደሰራው አመት አሁን አመት ሰርቶ እንደሆነ ያመት ማስቆረጥ ይሰጣል ማለት ነው። የሶስቱን ወር ማስቆረጥ በሰራው አመት ይባዛል እንዲያርጎን የሚከፈል ማለትም የተወሰነ ሰውዬ አምስት አመት ሰርቶ እንደሆነ የሶስቱን ማስቆረጥ ሀሮና ማለት የሶስቱን ደሞዝ አሁን ቅርብ ጊዜ የተቀበላቸው
0: የመጨረሻው ሶስት ወራት ደሞዝ አንድ ላይ ደምሮ
4: ደምሮ በሰራው አመት ይደመራል። አምስት አመት ሰርቶ እንደሆነ በሶስት ደሞዝ ተደምሮ ያን የወጣውን ስኩም ማለትም ያን ገንዘብ መስጠት አለበት። እና ይሄ አንዱ ነው። ግን አንዳንድ ጊዜ ሰውዬው ራሱ ሚለቅ ከሆነ ግን በቃ ተተሰነ ስራ ቆይቶ የተወሰነ ስራ ጋር ብዙ ነገሮች በቃ ስላልተመቸው ስለ በራሱ ችግር ወጣለው ካለ ግን ይሄ ፒቱሪን ምን ነው ሌላ ፒቱሪን ማለት እንነካዋለን። ፒቱሪን ማለት ነው ስራ ስትባረር ወይም ደግሞ ሲያባሩ ራስህ ከተባረርክ ፒቱሪን አይደርስህም። እኔ ራሴ አሁን ተስራዬ ራሴ ተወጣሁኝ ኔዞም አልቀበል።
0: አሀ ያው ሰራተኛ አሰሪው ሲያባረው ነው አሁን ምን እንደነገርበት።
4: አዎ አሰሪው ሲያባረ ግን እንዳልኩታኝ የሶስቱን የማስቆረጥ እንትን ወር ታስቦ በአምስት ወይም በአስር በሰራው አመት
0: ተባስቶ
4: የተወሰነ ገንዘብ ወይም ደግሞ የተወሰነ እንትን ፒጹ ይቀበላል ማለት ነው። ሌላው ፒጹ የምንለው እንግዲህ አሁን ወርቀሽ ቅድም እንዳልነው ተወሰነ ስራ ተወሰነ ቦታ ስንሰራ የተወሰነ አመታቶች ከረም ሽታልም ብቻ አይደለም ከረም ሲንሲያ ብቻ አይደለም ስጦታ ያለን የተለያዩ ሰራተኞች አሰሪዎች ዛሬ እኮ ብዙ አሰሪዎች ከረም ፒንሲያም ይባላል ከረም ሽታልም ይቀርታ ከረም ሽታልም የሚባለው ይሄ ራሱ አሰሪው የተወሰነ ፐርሰንት አንተ ደግሞ የተወሰነ ፐርሰንት አብራችሁ ተሰበስባላችሁ ገንዘብ ያ ገንዘብ በየ6 አመቱ ያ ሰውዬ መውሰድ ይችላል። አውቶ የፈለገውን ቤት መግዛት መኪና መግዛት ጥይል መውጣት የፈለገውን ማድረግ ይችላል። እና ይሄ የአንድ ቦታ ለቀስ ካንድ ቦታ ስትለቅ ይሄም አብሮክ ነው የሚሄድ። አዎ ልክ እንደ
0: ፒንሲያው የተሰበሰበው ገንዘብ ያው አብሮ ለሰውዬው ነው።
4: አዎ ሰውዬው እንትን ታሰሪው ቦታ አይቀርም ይቀር ሰውዬው የሚሄደው ስራ ጋር አብሮት ይከተላል ማለት ነው። እና ይሄ ስራውን እናንተ ለቀክን ሰውዬው ማስለቀቀህን ይሄን ምነካብ ገንዘብ የለም ምነካብ ሰው የለም። እና ይሄን ደግሞ ማወቅ አለብን። ቅድም አሁን እንዴት ያሉ መብቶች አሉን ባልነው እንዴት ያሉ እንትን ወጣው ምን ላቸው በስራ አንዱ ከረንሽታል ሙት ነው ጌሜል ማለት ብዙ አሉን እንግዲህ ቅድም እንዳልነው የተለያየ ቦታ የተለያየ አሰሪ ቦታዎች እንትና ጭጣታቸው ቢለየም ብዙ ይሰጣሉ እና ይሄን ማወቅ አለብን ምን እንዳል ከረም ፔንሳ ከነጭታለሙት ከረም ጌመን ወዘተ ይሁላ ካወቀነ በኋላ አንድ ቦታ ስንለቅም የትኛው ነው አብሮን የሚሄደነ የትኛው ነው በቃ የኛ ዓለም ሆኖን እና ይሄን ማወቅ ምን ይችላል የሥራውን ቦታ ህጉን ስናውቅ ህግ ቢክላል ህግን ስናውቅ ነው ህጉን በአሰሪዎችና በሰራተኞች ያለውን ያኻሲም ያለውን እንትን ግንኙነት ጥሩ አርገን ታጠናነ ጥሩ አርገን ካወቀነ በኋላ መረዳት እንችላለን። እዚ ላይ መናገርም ፈልገው እዚ ሀገር ዲኒያ ቡዳ ማለትም
0: የስራ ህግ
4: አዎ የስራ ህግ በጣም ለሰራተኞች በጣም እንትን ነው በጣም
0: የተመቻቸ ነው
4: በጣም ደጋፊ በጣም እንትን መብታቸው እንዲጠበቅ በጣም እንዴት አድርገን እንገርሽ እና ይሄን መጠቀም አለብን እንትን ጊቭ አፕ ማለትም ደግሞ አንድ ነገር አሁን ያወቀነ ታንድ ቦታ አንድ ነገር እንደሚደርሰን ያወቀነ አይ ይሄን እስከመለፋ እኔ እስከምናርገው ቻል አርገው ሰዎች አሉ ሎ እንዲ መሆን የለበትም ሰዎች እኮ እኛ እኮ ጧስ ስንወጣ እኮ ልንሰራ እኮ ያን ስራ እኮ እንትናችን ማለትም ዕውቀታችን ጉልበታችን እንትን አርገን ነው ያን ስራ ምንሰራው እና ለዛም እንትን መብታለን ጥሩ ገንዘብ ለማገኘት ጥሩ መብታችን ለማስከበር እና ይሄን በቃ ዝም ብለን ቸለል ብለን ማየት የለብንም።
0: አው የግ ተበቃ በነገራችን ላይ ከረን ሽታል ሙታዋን ስተናል ይማንዱ ጥቅማጥቅም ነው ሰራተኞች ስራ ቦታም ይገባቸው ጥቅማጥቅም አንዱ ነው ግን ይሄን ከረን ሽታል ሙት የተባለ ከረን ሰራተኞችም እነሱ በፐርሰንት ነው ባሁዝ ገንዘብ ያስቀምጣሉ እዛ ደግሞ የሚያሰራቸው ቦታ ደግሞ የራሱም ያስቀምጣው ገንዘብ አለ እንደዚህ ሁሉ ፐርሰንት
4: አው አሰሪው የሚሰጠው ፐርሰንት እንትን ነው የተርጋቧ ነው
0: አው 7 ነጥብ በላይ ይመስለኛል ባልሳሳት ሰራተኞች ደግሞ 2.5 አሰሪው 7.5 የተለያየ ካልሆነ እንግዲህ ባብዛኛው እንደዚህ እንደሆነ ነው የሚነገረው ግን ሁሉም ቦታ ላይ አለ ወይ ነው ጥያቄው ምናልባት በአድማጮች ላይ ጥያቄ እንዳይፈጠር ሁሉም የስራ ቦታዎች ይሄን ጥያቄ ይመስጣሉ
4: ሁሉ ቦታ ያለም አሁን እንትን ይሄ የመንግስት ሰራተኛ ምን ነው ሁላ አለው
0: አሃ
4: ትላልቅ
0: ኦቪድ መዲና እየተባለ ነው
4: አው ኦቪድ መዲና ምን ላይ አው ኦቪድ መዲና ምትላጆ ከረንሽታል ሙታለው ይሄ ግን ትላልቅ ህብረት ፕራቲዮት ወይስ ምስኻሪዮት ማለት ትላልቅ አቋሞች ምን ላይቸው እነሱም አላቸው
0: አሃ
4: አው አብዛኛውን የለላቸው ይትላልቅ እንትን ፋስ እንትን ሚፋሊን በቃ ይሄ ኦቪድ ቀብላ የሚሰሩት እንደዛ ናቸው አብዛኛው ዘ ሀገር አብዛኛው ሰራተኛ ከረንሽታል ሙታለው አብዛኛው እንግዲህ አንቺና እኔ እንደምናውቀው ብዙዎች በቃ በደካማ እንትን የሚሰሩትኝ እነዛ የላቸው ለጣሬ ነው አዎ የላቸው
0: የጥበቃ ጽዳታው ብዙ ብለናል
4: አዎ እንደዛ የላቸው ማለትም ይሄ የሚሰሩበትን ይቆ ሀደም ስለሆነ ነው ህብረት ቆ ሀደም ስለሆነ እንግዲህ በሌላው ጊዜያችን ልንነካው እንችላለን ስለ ህብረት ቆ ሀደም
0: እንድና ያባለን
4: አዎ እዛም የሚሰሩት የላቸው ግን አሁን ያልኩሽ አብዛኛው ሰራተኛ አብዛኛዎች ማለትም ሙሉ በሙሉ እንትን ኦብዴ መደና ምንላቸው ህብረት ምስኻሪዎት ማለትም ይሄ ህብረት ፕራቲዎት ጉዶሎት በቃ ትላልቅ እንትኖች ኢኮኖሚ እንትኖች እነሱ ይሰጣሉ ያውም አንዳንዶቹ ደሞዛቸው ብዙ እዛ የሚሰሩ ሰዎች ደሞዛቸው ከፍ ያለ ነው ብዙ ገቢ ስላላቸው ብዙ ጥሩ ሰራተኛ እንትን ሰራተኞች እነሱ እንዲሰሩ ስለሚፈልጉ ከረንሽታሉ ብቻ ሳይሆን የተለያዩ እንትኖችም አላቸው
0: ጥሩ እንግዲህ ካለን ጊዜ አንጻር ይግጠበቃ ማሙየዘሬ እንግዲህ በቀጣይ ደግሞ ያንዳንዱን አንስተን ይከተላል ፕሮግራማችን እንመለከታቸዋለን ሁሉንም እንግዲህ ስራ ጋር የተገናኙ ሐሳቦችን ለዛሬው ማጠቃለያ ምን ትላለ?
4: አዎ እንግዲህ በመግቢያው ካላልነ አሁን እንናገረው
0: እሺ
4: መብት ማወቅ ትልቅ ነገር ነው ምን ይባላል የዳዜ ኮዋ ማወቅ ማለት ጉልበት ነው አንድ ሰው ከስራውን ካወቀ ማለትም ግዴታውንም መብቱንም ካወቀ ማንም ሰራት ማንም አሰሪ ሊሸጉደው አይችልም ይሄ ታወቀ ነው መስካሪ ማለትም ይሄ የተመረመረ ነገር ነው ስለዚህ ነው መብታችሁን ወቁ ተማሩ ባል ዝም ብሎ አይደለም ታወቅ ማን አዋቂውን ማን ይደው ይከሰዋል ወይም ደግሞ አንድ ዋና ሚፋል ወይም ዋና ያሰሪ አቋም የሚያውቀውን ሰራተኛ ምን ብሎ ይጎዳል እንዲከሰስ እያወቀ እና ሰራተኞች እኮ ብዙ ትላልቅ አቋም አሰሪዎች በትላልቅ በትላልቅ የህግ ጠበቃዎች መስሪያ ቤት የሚመሩ ቦታዎች ናቸው። ምክር ማለትም ምክር ሁለጊዜ የሚመካከሩ ከለ ሰራተኛ እንዴት አድርገን ነው ምንከፍለው እንዴት አድርገን ነው ማንከፍለው እንዴ ያለ ሰራተኛ። ስለዚህ ያ ሰው መብቱን ካወቀ ሚደርሰውን ካወቀ አንድ ሸቀል አያስቀሩትም። አንድ ሸቀል ነገ እንደሚጠየቀው እንደሚጠየቁ ስለሚያውቁ ከተጠየቁ በኋላ እንደሚረታቸውም የታወቀ ነው። እና ታወቀ ማንም በቃ ብቻ በየወራቱ በየቀኑ ትሎሽ ማስቆራተሽ አንዳ ይገረሳል። አንዳ ለሰዎች አንድ ማስቆንተናቸውን ትሎሻቸውን አንድ ይሁን አመታት ማይወጡት አይሉ አንድ ይሁን አይውትን ሰራ ታይቶ በኋላ አንዳንድ ጊዜ አሁን እንግዲህ የስተት ይሆናል እዛት እንትን ትሎሽ እንትን የሚያወጡት እንግዲህ ሰው መሆን ስተትም እኮ አለ። ያን እኮ ስተቱንም እኮ ማወቅና ማረም ይችላል እኮ እኛ ራስን ስንከታተል ነው። እና መከታተል ሚደርሰን ማይደርሰን መጠየቅ ጥሩ ነው። እና ያወቀነ ከሄርነ እየተረዳነ ከሆነ እኛ መብታችንን አስራውን በቃ ጥሩ እንትን ጥሩ አቋም ይኖረናል። አይከለ እኮ ያውቃል አይከለ እንትን ስራውን በስነ ስርዓት የሚሰራ የሚደርሰውን የሚያውቃል የሚጠይቀውን የሚያውቃል በቃ አሁን ደርሶ ይሄን አምጡልኝ አይልም ምናምን መባል አለ። እና መከታተል ማወቅ ያስፈልጋል ብያምናለሁ።
0: ጥሩ እንግዲህ ትሉሽ ማስኮሬት ላይ እንዳልከው ሁሉ ነገር ከተጻፈ ያን ደግሞ ለሚያውቁ ሰው እንኳን ይሉ ሊብሎ ለቅረው ቤተሰብ ማሳየት ይቻላል። አንዳንድ እንኳን ግዛል ሁሉ ነገሮች ቢኖርም ሁሉ ሰው ባይረዳቸው እንግዲህ
4: ግድ ሁሉ እንግዲህ እንደማ እኛ ህብረተሰብ አብዛኛውን ጊዜ ያልተማረ ብዙ ኢትዮጵያ ስንመጣ ብዙዎችን ያልተማርነን ማለት ይችላል። እኔ ትምህርት ያለበት አካባቢ ነው የመጣሁኝ። እንግዲህ ሁሌ እኔ ራሴን እንትን መናገር እንትን የለኝም ግን እዚህ ሀገር ብዙዎች ተምረዋል ብዙዎች አጥንተዋል ብዙዎች በቃ ስለ በቃ ገና የሚፈጠረውን ነገር መናገር ይችላሉ በአንድ ነገር። እና ያን ወረቀት አይከለ እኮ እንዲብሎ ተጽፎልኝ እንዲብሎ በማስቆረቱ እይልኝ ማለት እንትን አይደለም እንትን ይሄ እንትን እንደፈረት ማየት የለብነን ሚጎዳ ነገር ሚጠቅም ነገር እንጂ ሚጎዳ ነገር እንትን አያስከትልም።
0: አዎ ለልጆች ማሳየት ይቻላል ልጆች ስለሚደማቸው
4: ለልጆች ማሳየት ይቻላል ለጎረቤት ማሳየት ይቻላል። አይ አራበየው ባሩካችን እግዚአብሔር ይመስገን ዛሬ እኛው ህብረተሰብ የነቀ ህብረተሰብ ነው። እንደፊት እንደ 40ዎቹ አመታት አይደለም ልክ እንደመጣ ነው አይደለም።
0: እውነት ነው አሁን ያለው ሁኔታ በጣም የተለየ ነው
4: ተለውጧል። ብዙ ነው ብዙ ህግ ተበቃዎች አሉ ቀርመሳለ ወርከን ብዙ ህግ ተበቃዎች ብዙ አሉ አሉ። እንግዲህ ህብረተሰቡም ራሱ ያወቀ ነው የተማረ ነው እንግዲህ ህብረተሰቡ ያውቃል
0: ያውቃል።
4: አዎ መጠየቅ ይችላል ህብረተሰቡ።
0: አዎ ሲቀጠር የተነጋገረበትን
4: አዎ ብቻ መነጋገር መጠየቅ ነው።
0: ነገር ትሩሽ ማስኮሬቱ ላይ ተጽፏል ወይ ያን መረዳት ከባድ ላይ ሆነ ይችላል እንግዲህ ደግሞ የሚያውቁ ሰዎች መታገዝ በጣም ወሳኝ ነው። ጥሩ በጣም ነው እናመሰግን ይሄግ ተበቃ
4: ምንም አይደለም።
0: እሺ በጣም እናመሰግናለን። ሰላም ሆነልን መልካም ጊዜ።
4: ሰላም
0: የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ይሻያው ደጉ መስመር ላይ ጤና ይስጥልን እንዴት ነህ? ሰላም ነህ?
1: እግዚአብሔር ይመስገን።
0: በድጋሜ ያው ስልክ መስመራችን ላይ እንግዳለን ወይዘሮ ደጅጠኑ አጉማስ ስልክ መስመራችን ላይ ናት። በጣም ብዙ ጊዜ ጠፍታ ሰንብታለች። እስኪ ዛሬ ተገንታለች። ጤና ይስጥልን ወይዘሮ ደጅጠኑ።
5: ጤና ይስጥልን ወርቅነሽ፣ እንደነሽ አንጋፋው ሻያው ደጉ እንዱም ሰጣይ ዘመነ ደና ናችሁ?
0: ደና ነን ክብሩ ይስፋ። ፋና ማለች
1: አዎ አጣጣና
5: አዎ
0: መጀመሪያ ስላነጋገርሻት ነው አይደል?
5: መጀመሪያ ማን ዘየነ ሰማውትና ደሱ ጋር ደም ልብ የሚሸጥ ብሎ ብዙ ጊዜ ነው ፍንድምት ሰምቼው ማላውቀው ዛሬ ሰማው ደስ አለኝ።
0: ማንን?
5: ማሙዬ ዘሬ።
0: ማሙዬ ዘሬ የእናንተ ከተማ ነዋሪ ነው የህግ ጠበቃ ማሙዬ ዘሬ?
5: አሁን ጋዲ ለቆ ወደ ከተማ ሁሉ ጊዜ ስብሰባ አብረን እንውል ነበረ። በጣም ጥሩ ልጅ ነው።
0: ጥሩ ልጅ በጣም ጥሩ ባለሙያም ነው።
5: ጥሩ ሰላም ሰነበታችሁ።
1: ደህና ነን። ወይዘሮ ደጅጥኑ አግማሱ ከታጋዮች ማህበረሰብ አንቺ ነሽ እና ታጋይ ነሽ? አዎ በማህበራዊ ጉዳይ እንግዲህ ይህን በተመለከተ በሰሞን ትንሽ راك بلشنال اندي اندي اول زاريو مچم ያለሽን አስተያየት ለመስማት ነው
5: አዎ ያው ሱገዳፊ ስለሆንኩኝ ትራምብ አሁን ወርችና ወርሽ ያረሽል ግዜ ተውባክኔን ማታሳፈረኝ ያው ገድፒየ ገድፒየ ለምን የማልደው ለማታ አመትቀይር ብዬ ለሱ ሽምግልና እየቆየ ትራንታ ነው መጣው
0: ኦኬ ሽምግልና እንዴት ነው አሁን ምሻላቸው ነው
5: እናንተ በቀበለ ይሻልም
0: ከገባሽ በኋላ እንግዲህ ያው ሐሳብ ብዙ ሐሳብ ይኖርሻል ማህበረሰብ ውስጥ ነው የምትኖሪ ሰሞኑን ደሞ ብዙ ምነሱ ነገሮች አሉ።
5: በጣም
0: ምን እንደታየሹ ሰሞኑን በሬዲዮ
5: አዎ የበይ ሰሞኑ የሚነሳው በጣም በጣም በጣም እየሮ የሚዘገን የሚገርም ነገር ነው ያለ። እናንተ ቢሆን ተቸግራችሁ አሁን ሁሉ ያቀርቡባችሁ ለዚያ ነው አሁን እናንተ እርፉን ሰጡኝ ያልኩኝ። ምክንያቱም በዚህ ሃይማኖት ነገር በጣም በጣም በጣም የሚያምነው እኛ ተወፍ ጥበቃው ተኩሪን ባለቀማው ተሸማቀው ተብረስራው ወጥን የመጣነ በትልች ሀገር የደረስነ በምን ነው በሃይማኖታችን ነው በእስራኤል በመወለዳችን እንጂ ትምህርታችን አይደል ጠጉራችን አይደል መልካችን አይደል ያመጣን ሃይማኖታችን ነው። ሱዳንም ያው ሁላ ሰው የረገፈ ለሃይማኖት ብሎ በጎንደር በአዲስ አበባም ሁላ እየመተዛም 30 ዓመት የሚጠብቅ ለሃይማኖት ብሎ ነው። ለስራ ቢሆን ለገንዘብ ቢሆን መጠማ ይከዳን ሁመራ ይከዳን ለሃይማኖት ግን ጌታ ሰበተናችኋለሁ ሰበስባችኋለሁ ባለው መሰረት እስራኤል ሀገር እንገባለን ብለው ይሰቃዩ ያሉ እኛም ደግሞ በጣም እንሰቃያለን። ሁሉም ግን አንዳንድ ሰዎች ቢሳሳቱ ሁሉም አይደለም አንዳንድ ሰዎች ቢሳሳቱ ሁሉ መጠጨት የለበትም ተለይቶ መለየት አለበት። እኔ ጋር ሁሉ የሚያሳዝነኝ የልጆች ጉዳይ ነው። ልጆች ከዚህ ነገር ምንድን ነው የሚቀስሙ? እኛ እያለፍን ነው ተተኪቱ ልጆች ልጆች ሃይማኖታቸው አመጣው እነሱ በዳኪ ትምህርት እየተማሩ ተፊን እያሰሩ ከሸር የሆነ እየበሉ እንደገና ይህ ነገር በእኛ በትልቆች ሲዘረጋገፍ በጣም በጣም ተኪ ትውልድ እያጣነ ነው። ይህን እንደዚህ የሆኗን ያው ለራባሮችና ለቀሳውስቶች ተሰጥቷን ስዛሬም የት ነበር አሁንም ተንቅሎ ወጥቶ እነሱ ይዘውታን በህጉ እኛ ግን ተዚያ ያለነው አለመጥላላት። ዛሬ እኮ ወርቅ ነው ኢሳያው ሰጠኝ የገደለንን መጥላላቱ ነው ሁለት ጊዜ ስብራት እንግዲህ በአገሩና በምሽቱ ማይሞት የለም አገር ይወጥናት። ሆኖ ግን እኔ አንቺን መጥላት አንቺን የምጥላት
1: ግን እኮ ወይዘሮ ደጅት ነው
5: አቤት
1: የህግ መደንገጊያ መንግስት ያለ የምኖርበትም በረሃ አይደለም የምኖረው አሁን በሃይማኖትም አሳሳቢነቱ በእንዲህ ይያለ አንድም ሰው እድሜው ከ18 ዓመት በላይ የሆነ ትልቅ የሆነ ሰው በራሱ ፍላጎት ወለሌላ ሃይማኖት ከሄደ ምን ማድረግ ይቻላል? እኮ ግን ከእድሜው ታዳጊ ልጆችን በመስበክ ወደ ሌላ ሃይማኖት የሚወስድም በህግ የተከለከለ መሆኑ ይታወቃልና ይሄን በተመለከተ እንዴት ታይዋለሽ? እንደው
5: የማየው አሁን ቀደም እንዳልኩትኝ እኛን ያመጣል ሃይማኖታችን ነው። አሁንም ለልጆቻችን ምን ሰጣቸው ማጫቸው ማን ነው ሃይማኖታችን ነው። አንዱነን እኛ ሃይማኖታችን አክብረን ታልነን ለተተኪ ትውልድ ይሆናል። ያመጣን እኮ ስራነታችን ነው ወይም ገንዘብ ፍለገ ስራ ፍለጋለም የመጣነን። እንደገና ወንደር አዲስ አበባ ያሉ ወገኖቻችን 30 ዓመት ሙሉ 20 ዓመት ሙሉ መከራቸውን እያዩ የመጣነው እንደዚህ ተወነ እንደዚያስ እንዴት ሊመጡ ይችላሉ? ለነገም እኮ ማሰብ አለ። እኔ ደግጥም ምቾት አይደለም ማየት ያለብኝ ከዚያ የቀረው ወገኔ እንዴት ነው ማለት ነው ያለብኝ። ሀገር ወዳድ ስትሆን እኮ ነው ሁሉ የሚወድህ፣ ሃይማኖት ወዳድ ስትሆን እኮ ነው ሁሉ የሚወድህ። እና እንደው ይህ በሰሞኑ የተሰራው ስራ ነው የምላችሁ። በተለይ በተለይ ዘበራ መጠሽ ቱክቱክ መጣና በዚያ ቱክቱክ ሲነሳ ሲወድቅ ሲነሳ ሲወድቅ እንዴት ነው ነገሩ የሚበርደው?
0: እሱ መሰለኝ አሁን ተጋኖ እንዲወጣ ያደረገው ይሄ ቲክቶክ፣ ኢንስታግራም፣ ሌላው ፌስቡክ ምን ሆኖ ስላለ ዋትሳፕም ያው በሱ ስለሚታይና ስለሚላላክ ይመስለኛል እንጂ ይሄ ነገር እንደው የቆየ ሳይሆን አይቀርም።
5: ቆይቷን ዛሬ አይደለም የሚያት እኮ ቆይቷን። እንኳንስ ቀርቶ ተሌላው ሀገር ከኛ እንኳን ቤት አጥቀባ 3 አመት ነው 4 አመት ይሆናል እንደዚህ ተባለ ተብሎ ብዙ ተጣልተን ተከፋፍለን በጦለት ቤት ሁላ ተለያይተን ማስተማር ሲገባ ለምን በይፋ ሆነ? ነገ ተነገ ወዲያ ስንት ትላን ጌታ ጥቅባ ስንት ደጋጎች ሀገር ነው ያለ ለምን ሆነ ብለን ታውን ቀደም ተከፋፍለን ያለንበት ነው። ራብም የቀየርንበት ነው። አሁን እንደገና ደግሞ ይሄ በስልክ መደዋወል መጣና እንደገና ሀገረች ማለት ነው። እና ይህ ነገር በእውነት የሚያሳስብ ነገር ነው። በጣም ያሳስባል። መጥላላት ክፉ ነው። ክፉ ነው። አንድነት ነው ይሻል። እኛ አንድነት አለን እኮ ሁሉም አለ። ተኛ ብሶ ተቄፍ ተጠርሶ ጥሬ እንደሚባለው በፖለቲካ ተለያየን እያልን ደግሞ በሃይማኖት ላይ በጣም ያሳዝናል።
0: አዎ እንግዲህ ማህበረሰቡ መረዳት አለበት። መቼም እስራኤል ሀገር ለየት ያለ ነው ስርዓቷ፣ እንደሌላው ሀገር አይደለችም። የሁሉን እምነት ተቻችሎ የሚኖርባት ሀገር ብትሆንም ተቻችሎ ብቻ ሳይሆን እንግዲህ እስራኤል መንግስት ነው ሁሉንም ሃይማኖቶች አስጠብቆ የሚኖረው ኢየሩሳሌም ላይ። ግን አሁን እየተነጋገርን ያለ ነው ከማህበረሰባችን አንጻር እዛ የሚጠብቁ ቤተሰቦች የወደፊት እጣ ፈንታችንም ልጆችስ ቢሆን የልጆች ሁኔታ ቤት ሌላ ከውጭ ሌላ እንዴት ነው የሚሆኑት? እንዲህ አይነት ነገሮች ምናልባት በማህበረሰባችን ውስጥ ማህበራዊ ቀውስ እንዳይፈጠር ለማለት እንጂ ሰው እኮ ውስጡ የሚያምነውን ማን ያውቃል? እግዚአብሔር ብቻ ነው የሚያውቅ አይደል? ሰው ልብ ያለውን እምነት
5: እኛም እኮ ስንኖር ተዚያም እኮ ተገልለን የምንኖር ሀገራችን እኮ ብንኖር የቤተ እስራኤሎችና ክርስቲያኖች መንደር እኮ ተደበላልቀን የምንኖር በጉርብትና እንዳያለን በሌላው ማህበራዊ ጉዳይ ብንኖርም ወይም ደግሞ አማጭ መጥቶ ልጅ ክለ ልጅ ሰጠያይም በአጭም ጋለሞታ ተሆነች ያው ይወልድባታል በውጭ ታየው አልታየው ብሎ ይደፍራታል እንጂ በይፋ እኮ ጋብቻ እኮ የለንም ነበር። እንኳን እስራኤል ሀገር ሀገራችን ገብተን እንዴት ሃይማኖት እኮ ናት። ሃይማኖት እኮ ሃይማኖት እኮ እንደ ጭራ የመነመነች በሷ እኮ ነው የገባን እንጂ እኛ እንግዲያ ስንት ባጀት ከስሮ ገና ስንመጣ በሽንጣ ማየር ወዲያው እንደመጣን ማድረግ ተቀብሎ ሃይማኖቱ ውልፋኑ አየር መንገድ እኮ ነው ገና ገንዘብ እንቀበል። ይህን ሁላ አመት ሙሉ ስራ የሚሰራው ሽኩኒ ሲስተም ይረከስ ሽኩኒ ሲቀል ቆይቶ አመት ሲሞላው ወደ ስራ የሚሄድ ጦረታው ወደ ጦረታ ይሆናል፣ ንኩቱ ወደ ንኩት ይሆናል። ልጆች በነፃ ነው። ይህን ያላም ብንታመም ከኔና እንገዛ እንደሆን የምርመራ እንከፍል ያልጋ እንከፍል። ከዚህ የበለጠ አባት ምን ተገኝቶ ነው? ምን ተገኝቶ ተሌላ የሚከደው?
0: እንግዲህ
1: እንግዲህ መቼም ያለንበት መዲና እስራኤል ከተቋቋመችበት ጊዜ አንስቶ 78 ዓመትን አስቆጠረች እና በእስራኤል ሃይማኖትና መንግስት አብሮ ብሔር ነው። ሀገሪቱም የምትጠራበት በይሁዲ ነው። መዲናታ ይሁዲም ነው የምትጠራና ይህንን በእውነት ከስደት ከየትም ዓለም ወደ እስራኤል የተመለሰ አንድ ሃይማኖት፣ አንድ ህዝብ፣ አንድ ማህበረሰብ ሆኖ አሁን ላይ ሆኖ ለሀገር ይህም ወደ ሌላ ሃይማኖት ሄደም አልሄደም ይባል እንጂ ታዳጊ ወጣት ልጆቻቸው በመከላከያ ሰራዊታችን በጦር ክፍል በማገልገል ላይ ነው የሚገኙና አንዳንድ ሃይማኖትን ምክንያት በማድረግ ደግሞ አላግባብ ስም የሚያረክሱ ስም የሚያጥፉ ሰዎች ካሉ ደግሞ ሊታሰብበት ይገባል። አላግባብ ሰው ባሏለበት የዚህ ሃይማኖት ተከታይ ነው የዚህ እንደነ ጴንጤ ነው ምንድን ነው የሚለውን ነገር ደግሞ በመላሳቸው ደግሞ ሊጠሉ ይጠቃሉ። በፍርድ ቤት ያለበት ህግ ያለበት ሀገር ለምን ኖረው
5: ተክለይቶ መታወቅ አለበት። በሁሉ መጨፍጨፍ የለበትም። ሁሉም ሳይሆን ጥፋት ያለው በጥፋት መቀጣት አለበት።
0: ሰዓታችን ያለቀ ነው እንግዲህ።
5: አመሰግናለሁ።
0: ወይዘሮ ደሽተኑ እናመሰግናለን። አው ሻየው ስልጭታችን
5: ሻየው ዛሬ ሙራኑ እንደው
0: ምስጋና ይድረሳችሁ። እንግዲህ እናመሰግናለን። ምሽት 7 ሰዓት ላይ እንደገና እንገናኛለን።
1: መልካም ቀን። እኛም ወርቅነሽ እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሻችኋል። እነሆ የለተሰኞ የምሽት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ እለቱ እንደብራዩን ዘመን አቆጣጠር ዮም ሽኒካፍ አለፍ በታሙዝ ሄታፍሽን ፔቫብ እንአውሮፓ ዘመን አቆጣጠር ጁላይ 6 2026 እንደ ኢትዮጵያ ዘመን አቆጣጠር ሰኔ 29 2018 ነው። የምስቱ ስርጭታችን እንደተለመደው በዜና ወጃ እንጀምርና በማከታተልም ወቅቱን የተመለከተ ዜና ትንታኔ እንዲሁም ሳምንታዊ ህግና ፍትህ የተሰኘው ፕሮግራም እንዲሁም ቃለ ምልልስ ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው እንወስዳችኋለን። እንግዲህ የስቱዲዮ ተረኞች ዛሬ የሚያስተናግዳችሁ ሻያው ደጉና አይቻው ባየነን። ሻያው ዜናውን አንተ ተዘጋጅተሃል?
0: ኤረብቶፍ እንደምን አመሻችሁ ብለን ተቀለ አድማጮቻችን ተከብተዋል። ኤረብቶፍ ብንለውም ጥሩ ነው። እንግዲህ ማይክሮፎን እናስረከብከኝና ዜናውን የሚከተለው ነው። ርዕስተ ዜና እስራኤል የሐማስን ባዛ ሰርጥ የሚገኘው መንግስት መልቀቁን የተመለከተው መግለጫ ውድቅ አደረገች። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የትራምፕና አስተዳደር ለቱርክ የF-35 ተዋጊ አውሮፕላኖችን እንዳትሸጥ ጥሪ አስተላለፉ። ትራምፕ ለኢራን በድጋሚ ማስጠንቀቂያ አስተላለፉ። የበይሃድ አንድነት ፓርቲ ሊቀመንበር ናፍታሊ ቤኔት እንደተናገሩት መንግስት ለፍርድ ቤት ትእዛዝ አለመታዘዝን ጥሪ የሚያቀርብ ከሆነ ይህ ሀገር የማፍረስ መንገድ ነው ሲሉ አስጠነቀቁ። የእስራኤል ማዕከላዊ ባንክ የወለድ መጠኑን በሩብ በመቶ በ0.25% ቀነሰ። በቤት ሸሜሽ ከተማ አንዲት ህፃን ታንቃ ህይወቷን አጣች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለቱርክ የF-35 ተዋጊ አውሮፕላኖችን ማቅረብ በይፋ እንደሚቃወሙ ገለጹ። ፎክስ ኒውስ ዜና እንደዘገበው ከሆነ እሳቸው ለሰጡት ቃለ መጠየቅ ለፎክስ ኒውስ ዜና አውታር ኔታንያሁ እንዳሉት ቱርክ ሐማስ እንደምትደግፍና እስራኤልን በግልጽ ለማጥፋት ለሚዝቱ ሰው እየተመራች እንደሆነ ተናግረዋል። ቱርኮች F-35 ተዋጊ አውሮፕላኖችን ወይም ጦር አውሮፕላኖች ሞተሮችን ማግኘት አለባቸው ብያ አላምንም፣ ምክንያቱም ይህ በእስራኤል የአየር ኃይል የበላይነት ምክንያት ተጠብቆ የቆየውን የመካከለኛው ምስራቅ ኃይል ሚዛን ያዛባል ሲሉ ኔታንያሁ ተናግረዋል። አክለውም በአሜሪካ ጎን ቆማ ከተዋጋችው እስራኤል በተቃራኒው ቱርክ ከኢራን ጋር በተደረገው ዘመቻ ምንም አይነት ድጋፍ አላደረገችም። ቃል አቀባያችን ግሊ ኮሄን እንዳመለከተው እነዚህ ንግግሮች የተሰሙት ፕሬዚዳንት ትራምፕ በቱርክ ሊያደርጉት ካሰቡት ይፋዊ ጉብኝት አንጻር ነው። ትራምፕ በኔቶ ጉባኤ ላይ የሚሳተፉ ሲሆን ከፕሬዚዳንት አርዶዋን ጋርም ይገናኛሉ። ሁለቱ መሪዎች ከሌሎች ጉዳዮች በተጨማሪ የላቁትን የጦር አውሮፕላኖች ለአንካራ ስለማቅረብ ጉዳይ ይማከራሉ ተብለው ይጠበቃሉ። የበይሃድ በአንድነት ፓርቲ ሊቀመንበር ናፍታሊ ቤኔት የመንግስት አካል በመንቀፍ እስራኤል በጨለማ በግርግር በአናርኪ ህግ አልባኝነት ስርዓት ያጎደለ አመለካከት ያለው አካል ነው በማለት ለካን ሀዳሾት ዜና አውታር ገለጹ። ቤኔት እንዳሉት የእስራኤል መንግስት ለፍርድ ቤት ውሳኔ እንዳይታዘዙ ጥሪ ባቀረበ ቅጽበት በጎዳና ላይ ያለውን ተራው ሰው ማንም ዝቅተኛው ዜጋ ሰው ቆይ ፖፖሊስት ቢለው ቆይ የህግ አፍርሳል የትራፊክን ህግን አስጥሳል ብለው በሚጠይቅበት ጊዜ ይኸው ትንሹ ዜጋ ለትዕዛዝ እንደማይቀበል ተጽዕኖ ያሳድራል። ይህ አይነት መንግስት የፍርድ ቤትን ህግ አላከብርም ማለት ደግሞ ለእስራኤልን ያፈርሳል ሲሉ ተናግረዋል። ይህ በእንዲህ እንዳለ የቀድሞ የከፍተኛ ፍርድ ቤት ፕሬዝዳንት መንግስት ትናንት በሁለተኛው ቴሌቪዥንና ሬዲዮ ባለስልጣን ምክር ቤት ጉዳይ ላይ ላሳለፈው ውሳኔ ምላሽ ለመስጠት የአቋም መግለጫ ይፋ አድርገዋል። አሃሮን ባራክ፣ ዶሪት ቤንሽ እንዲሁም ኤስቴር ሃዮት ጨምሮ ጎዳናዎቹ ለፍርድ ቤት ትዕዛዛትና ውሳኔዎች አለመታዘዝ በዲሞክራሲ የሬሳ ሳጥን መዝጊያ የመጨረሻ ሚስማር ማህተም እንደሆነና ወደ አናርኪ ህግ አልባኝነትን እንደሚመራ ገልጸዋል። በኢየሩሳሌም ከተማ በሚገኘው ሻራ ጼዴቅ ሆስፒታል በእንቅልፏ ላይ ታንቃ ህይወቷን እንዳለ ከቤት ሸሜሽ የመጣችው የሶስት ወር እድሜ ያላት ህፃን ሆስፒታል እንደደረሰች በሞት ተለየች። ፖሊስ ስለ ህፃኗ ሞት መንስኤና ሁኔታ ምርመራ እያደረገ ነው። የውጭ ጉዳይና መከላከያ ኮሚቴ ከውትድርና ለሚያመልጡ ለሚኮበልሉ ለማይመለመሉ ሰዎች የሚደረገውን እስራት ለማገድ የወጣውን የህግ ረቂቅ ለሁለተኛና ለሶስተኛ ድምፅ አሰጣጥ ንባብ ከመቅረቡ በፊት ይፋ አድርጓል። ቃል አቀባያችን ዲክላ አህሮን ሻፍራን እንደገለጸችው ከሆነ በህግ ረቂቅ መሰረት ወጣት ሀሬዲዎች ጊዜያዊ እስራት ነጻነት የሚያገኙ ሲሆን በእርግጥም በሃይማኖት ትምህርት ቤቶች እየተማሩ መሆናቸው ለማረጋገጥ የቁጥጥር ስርዓት ይዘረጋል። በምዝገባ ላይ ካሉት ተማሪዎቹ መካከል አንድ አምስተኛም በተግባር የማይማሩ ሆነው ከተገኙ ያ ትምህርት ቤት ከለላ ከሚያገኙት የሽባ ዝርዝር ውስጥ ይሰረዛል። ይሁን እንጂ ተማሪዎች ወደ ሌላ የሃይማኖት ትምህርት ቤት በማዘዋወር መመዝገብና በዚህ መንገድ ከእስራት ማምለጥ ይችላሉ። ይቀጥል የመጨረሻው ወደ አየር ጸባይ ሁኔታ ትንበያ ስናልፍ የአየር ጸባይ ሁኔታ በነገ ከሰነበተው ቀዝቃዛማ ይሆናል ይልና ነገ ጠዋት አካባቢ በአንዳንድ አካባቢዎች በጥቂቱ አልፎ አልፎ ያካፋል የሚል ግምት እንዳለ የአየር ጸባይ ተመራማሪዎች ገለጹ። የነገ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 28፣ ተላይብና አካባቢዋ 30፣ ሃይፋና አካባቢዋ 29 ዲግሪ ሴንቲግሬድ፣ በርሼባና አካባቢዋ 32፣ ኢላት ከተማና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና እስከዚሁ ነው። አይቸው
2: ሸያው አመሰግናለን ስለዜናው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻየው በድጋሚ እንደምናመሸ
1: ደህና ነኝ። እንግዲህ ከዜናም አሰምተን ወደ ቀጣይ ወቅታዊ ዘገባ መሸጋገራችን ነው።
0: በጣም በሚገርም ሁኔታ እንግዲህ ፕሬዚዳንት ትራምፕ በቱርክ በአንካራ ፊተኛችን የፊታችን የሚቀጥለው ሳምንት የሩቅ ምስራቅ የጦር ቃል ኪዳን ሀገራት ውይይት ያደርጋሉ፣ ስብሰባ ያደርጋሉ። በዚህ ለመሳተፍ እንግዲህ ኤርዶዋን የቱርክ ፕሬዚዳንት ልዩ መልእክት ከትራምፕ ጋር ያላቸውን ግንኙነት በምክንያት በማድረግ ትራምፕ በዚህ ስብሰባ ላይ እንዲገኙ ልዩ መልእክት ልከውላቸው ተላከው መልእክትም አዎንታን አግኝተው ፕሬዚዳንት ዶናልድ ትራምፕ እንደሚመጡ ተገልጿል። እንዲያውም ሲመጡም ባዶ እጃቸውን እንደማይመጡ ነው፣ ልዩ ስጦታም ይዞ ሊመጡ እንደሚችሉ እየተገለጸን ያለና ምንድን ነው ይህ ነገር? ይሄ ሁኔታ ደግሞ እስራኤልን ትንሽ የሚያሰጋት ሆኖ ተገኝተዋል።
1: አይቸው ባየህ ትራምፕ ወደ ቱርክ ይፋይ ጉብኝታቸው ስጦታ ይዘው ይገባሉ ይመጣሉ አልክና ስጦታም እንደ ብለህ ገለጽከውና ለእስራኤልን የአየር ኃይል ክፍለ ጦር በዚህ በመካከለኛው ምስራቅ ያለውን የበላይነቱን ሚዛን የሚደፋ የሚጎዳ እናም ይህን እቅዳቸው ትራምፕ ለኢራን ይቅርታ ለቱርክ F-35 የተሰኙ ተዋጊ ዘመናዊ ጦር መሳሪያዎችን ለመሸጥ አስበዋል እና ይህ ደግሞ ያው ረፋዱ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፎክስ ኒውስ ዜና አውታር ላይ ቃለ ምልልስ ተደርጎላቸው እሳቸው ይህን ሁኔታ በተመለከተ አጽንኦት ሰጥተው ተናግረዋል። ለምን እንዲህ አይነት ጎጂ የእስራኤል የአየር ኃይል ክፍለ ጦር ጎጂ የሆነ የግብያ አሜሪካ መሸጥ የለባትም ለቱርክ በማለት ጥሪ አስተላልፈዋል። በይፋ የተናገሩት እንግዲህ እንደምናውቀው ያው የእስራኤልና አሜሪካ ከባለም ካሉ የቃል ኪዳን ወዳጅ ሀገሮች ናቸው እና ይሄ ደግሞ በመከላከያ በብሔራዊ ደህንነታችን ላይ እስካሁን ባለው ታሪኳ እስራኤል በአየር ኃይል የምትቆጣጠረው ይህ ያለንበት መካከለኛው ምስራቅ የአየር ኃይላችን ይሆናል እና ይሄ እንዳይሆን ይህ ስምምነት በቱርክና በዩኤስኤስ በአያሏ አሜሪካ መካከል ይህን ሽያጭ እንዲተውት ነው እንግዲህ ቢቢ ጥሪ ያስተላለፉት። እንግዲህ ከዚህ ጎን በተያዘ መቼም ዶናልድ ትራምፕ ያለ ምክንያት አይደለም በቱርክ ጉብኝት አደርጋለሁ ብለዋል።
0: እንግዲህ ሳያው እንግዲህ እዚህ ላይ ትኩረት ልንሰጠው የሚገባ ጉዳይ አንደኛ ምንድን ነው እስራኤልን የሚያሰጋት የሚለውን ሁኔታ ነው። ትራምፕ ወደዚህ ወደ ሩቅ ምስራቅ የጦር ቃል ኪዳን ሀገራት ስብሰባ አላቸው፣ ልዩ ጉባኤ አላቸው። ካሁን በፊት የምታስታውስ ከሆነ ፕሬዚዳንት ትራምፕ ይሄን የጦር ቃል ኪዳን ህብር ብዙም አልደገፉትም ትዝ ሚል ከሆነ ባሳለፍነው ጦርነት ኢራን የሆርሙዝን የመተላለፊያ ባህር ወሽመጥ በዘጋች ሰዓት ፕሬዚዳንቱ ይህን የሩቅ ምስራቅ የጦር ቃል ኪዳን ማህበር ጠይቀው ነበር እርዳታ እንዲያደርጉላቸው፣ ነገር ግን ፈቃደኛ አልነበሩ። በዚህ የተነሳ ከፍተኛ ቅራኔ ውስጥ ገብተው ነበር ፕሬዚዳንቱ። ከዛም ባሻገር አልፎም ካሁን በኋላ ይህን የሩቅ ምስራቅ የጦር ቃል ኪዳን ማህበር አብዛኛውን ገንዘብ የምትደግፈው የምትሰጠው አሜሪካ ነች፣ እንዲያውም ይሄንም እንቆጥባለን እጃችን ሰብሰብ እናደርጋለን በማለትም ካሁን በፊትም ደጋግመው የተናገሩበት ሁኔታ አለ። እዚህ ላይ አሁን ይህ ማለት እንግዲህ ፕሬዚዳንት ዶናልድ ትራምፕ ለዚህ ማህበር የሚሰጡት ትኩረት አናሳ ነበር። አሁን ግን ባለፈው ሳምንትም እንደሰማነው እንግዲህ የቱርክ ፕሬዚዳንት ከአሜሪካው ፕሬዚዳንት ጋር ግንኙነት አለች፣ ጥሩ ግንኙነት አለች፣ ጥሩ ወዳጅነት ግንኙነት አለ። ካሁን በፊት ትራምፕም የተናገሩት ሁኔታ ነው። በመካከለኛው ምስራቅ ካሉ ሀገራት እንግዲህ የቱርክ ፕሬዚዳንት ጥሩ ነው፣ እኔ የምለውን ይሰማል፣ ያዳምጣል። ምንም እንኳ ከእስራኤል ጋር ጥሩ ወዳጅነት ባይኖራቸውም በአካባቢው ካሉት ፕሬዚዳንቶች ምናምን እያሉ አሞግሰዋቸዋል። ከዚህ አንጻር አሁን ወደዚህ ጉባኤ እንዲመጡ ጥሪ ልዩ ጥሪ ያደርጉላቸዋል። ይሄን ልዩ ጥሪ ያደረጉላቸው ምንድነው? አንካራ ውስጥ የቱርክ ዋና ከተማ ውስጥ ይሄ ስለሚካሄድ ዶናልድ ትራምፕ እንዲመጡ ተጋብዘዋል። ዶናልድ ትራምፕ ሲመጡ ባዶ እጃቸውን አይመጡም። ምክንያቱም ቱርክ ካሁን በፊት በከፍተኛ ደረጃ F-35 የተባለው ልዩ ዘመናዊ የጦር ተዋጊ አውሮፕላን ለራሷ ማድረግ ትፈልጋለች፣ መግዛት ትፈልጋለች ከአሜሪካ። አሜሪካ እንዳትሸጥላት ፍቃድ አልሰጠችም፣ ሸጣሉ የሚል አልሰጠችም ነበር። ይሄ ደግሞ እኛን ሊነካን የሚችለው ምንድን ነው? ይሄ F-35 ልዩ ሀምካን ወይም በራደር ማምለጥ የሚችል የማይዘው የጦር ተዋጊ አውሮፕላን ለእስራኤል አላት። ይህም ከአሜሪካን የተቀበለችው አሜሪካን የሸጠችላት፣ እንደውም ባልሳሳት ካሉት ሀገር ለብቸኝነት የተሸጠላት እስራኤል ነች። ይሄን አሁን ለቱርክ ገዛች ማለት ከቱርክ ጋር ያለን በመካከለኛው ምስራቅ ያለን የአየር የበላይነት ይጎዳል ማለት ነው። በዚህ ላይ ቱርክ በእኛ ላይ የምትወስደውን ዛቻ የምታመጣውን ድርጊት በየአገኙት መድረክ በሙሉ እየዞሩ የእስራኤልን ስም እያንቋሸሹ የሚናገሩ እንዲያውም እስራኤል ለዓለም ጠንክ ነች በማለት መናገር ደረጃ ላይ የደረሱ ናቸው። ይህ ማለት ደግሞ ይህን አውሮፕላን ካገኙ በቀላሉ ከእኛ ጋር ሊፈታተኑን ይችላሉ የሚል ስጋት አለ። በዚህ ላይ ይሄም ተጨምሮ ዶናልድ ትራምፕ ወደዚህ በሚመጡበት ሰዓት ይሄን እንደ ስጦታ አድርገው በትክክል ይሰጣሉ ማለት አይደለም፣ ሊሰጧቸው ይችላሉ። ምክንያቱም ምንድነው የሚባል አባቶቻችን ሲናገሩ

0: እነዚህ ደግሞ አሁን በፍጹም ለዶናልድ ትራምፕ ሊፈቅዱላቸው አይችሉም አይፈቅዱላቸው የሚል ስጋት አለ። ለምን? ቱርክ የምትይዘው ወይም ካውም በፊት ቱርክ ውስጥ ያሉት ተዋጊ አውሮፕላኖች ሙሉ በሙሉ ማለት እስከሚቻል ድረስ የራሻ ናቸው። ራሻ ሰራሽ የሆኑ ራሻና አሜሪካ ደግሞ ሮሽ በሮሽ ነው ምንለው በብራይስቱ ፊል ለፊት እየተገናኙ ያንዱ አንዱን ቴክኖሎጂ ለመውሰድ ለማጥናት ለመማር ከፍተኛ ጥረት ያደርጋሉ። እዚ ላይ ደግሞ አሁን ይህ F-35 የተባለው ብቸኛው በአሜሪካ ተመርቶ የወጣው ከአሜሪካና ከእስራኤል ሌላ ባልሳሳትም ከተባበሩት አረብ ኤምሬት ይመስለኛል ከነዚህ ውጪ ሌላ ቦታ ይገኝም። ቱርክስ ገባ ማለት ራሻ ጆን አታስቀምጥበት ምዚ ቦታ ያለ ማን ነው? በዝርግጠኝነት ሊሆን ይችላል ወይ ዶናልድ ትራምፕ አይችሉም። ስለዚህ ሁለቱም ኮንግረስ ሪፐብሊካንና ዲሞክራት ፓርቲዎች ለዶናልድ ትራምፕ ይሄን ነገር እንዲያደርጉ ሊፈቅዱላቸው አይችሉም የሚል ጥርጣሬም አለ ስጋትም አለ። ስለዚህ ለዚህም ነው እንግዲህ ጠቅላይ ሚኒስትር ቢናሚን ናታንያው አንተም በዜና እንደገለጽከው በፎክስ ቴሌቪዥን ጣቢያ ላይ ወጥተው ይህ ነገር እንዳይሆን ብለው የራሳቸውን አመለካከት ምልከታና ይህም እንዳይሆን ትራምፕ ፍቃደኛ እንዳይሆኑ በከፍተኛ ደረጃ የተናገሩበት ሁኔታ አለ።
1: ሌላው በነገራችን ላይ በሰሜን አትላንቲክ ጦር ቃል ኪዳን ናቶ በዚህ ድርጅት የ32 ሀገራትን ያሉበት ነው። እንግዲህ እነዚህ የተስማሙበት ነው የጦር አካል ወታደራዊ አካል ነው። እንግዲህ አንድ ሀገር በሌላ ሀገር በሚጣቃበት ጊዜ ይህ ናቶ ቃል ኪዳን ሰራዊት ድጋፍ የዘመቻ ያደርጋል ነበርና ቀደም እንደገለጽኳው በዚህ በኢራንና
0: አሜሪካ
1: በኢራንና በነበረው ጦርነት
0: በአንድ
1: ባህረ ሰላጤ በጋር ድጋፍ ናቶ ለአሜሪካም ድጋፍ እንዲያደርግም ጠይቀው ነበር። ትራምፕ ግን
0: አልተባበሩም።
1: አሁን እንግዲህ በየሳቸው ታሪክ ይሄ ወደ ቱርክ ዋና ከተማ
0: ወደ አንካራ
1: ማክሰኞ ከነጎዴ ይገባሉ። ሮቭ የፍታችን ሮቭ ደግሞ ከዚህ ከተለያዩ የመንግስት አጋራት የአባላቱ ከፍተኛ ባለስልጣናት ጋር ተተዋዩ በኋላ ጉባኤ ካደረጉ በኋላ ሮቭ ላይ ፕሬዝዳንት ጋዜጣዊ መግለጫ ያደርጋሉ። ወሳኝነት ያለው ነው።
0: አዎ እንግዲህ ተከታተለን ይሄንም ለአድማጮቻችን ዘንቀርባለን። ሌላው ኢሳያው የመከላከያ ሚኒስትር እስራኤል ካጽ የተናገሩት ነገር አለ። አንተም በዜና ጠቅሰዋልኝ ማንኛውም የኢራን መንግስት የሆነ ብሉ በእስራኤል ላይ ዛቻ ወይም በእስራኤል ላይ እናጠፋለን ያለ የሚያሰማ የሚናገር በሙሉ ፍርድ ለራሴ ብለው የተናገሩት ነገር ምን ማለታቸው ነው?
1: እንዳልከው በዚህ ዙሪያ ላይ በምንም ታምር በእስራኤል ብሔራዊ ደህንነቷን ለመጠበቅና በከፍተኛ ነቅታ መከላከያ ሰራዊቷ በዚህ በመካከለኛው ምስራቅ ያሉ ማንኛውም እስራኤልን ከምድረ ገጽ አጥፋለሁ ብሎ
0: በተለይ
1: በኢራን በዚህን ሁኔታ ከቀድሞ ጀምራ ዘውትር የሚዘት የሚጠቀሙበት ቃል ነው።
0: ስለዚህ አሁን የካጽ ሚኒስተሩ አነጋገር ምን ማለት ነው? እዚህ ላይ እንዲህ ብሎ መናገራቸው በይፋ ወጥቶ ነው። በእርግጥ ይሄ መጀመሪያ ግዛቸው አይደለም፣ ግን ይሄን ነገር ሲናገሩ እስራኤል እንደ ወደ ጦርነት ለመመለስ ዳርዳር እያለች አይደለም ወይ? ምክንያት እየፈለገች ነው ወይ? ሰበብ እየፈለገች ነው ወይ? ምን ለማለት ፈልገው ነው ይሄን የተናገሩት?
1: ለዛ ነው ለጦርነት ምን ጊዜም ቢሆን መከላከያ ሰራዊቱ በዝግጅት ላይ ነው። ይሄ በቃም ይባል አይደለም። ምንም በጊዜው የተኩስ አቁም ስምምነት አለ ይባል እንጂ ይሄ ነገር የጥያቄዎች የተነሱት ለጦርነቱ መንስኤ ቢሆኑት የኢራን የጀምላ ጨራሽ የኒውክሌር ቦምብ በእጇ እንዳለ ወይም ጭራሹን ካልተደመሰሰ በስተቀር ምንም በዚህ በቃ የሚባል ነገር አይደለም። ምንም እስራኤል ለደህንነቷ ከሁሉም ታስባለች። ከዚህ ዙሪያ ላይ ግን በእስራኤል መከላከያ ሚኒስትር እስራኤል ካጽም ብቻ ሳይሆን እንዲህ አይነት ንግግር የሚያደርጉት ፕሬዚዳንት ትራምፕ በዛሬ ዕለት ተናግረዋል። ማስጠንቀቂያ አስተላልፈዋል ለኢራን። አሁን ያዝነው በሰላማዊ ድርድር መፍትሄ ለመሻት ያደረግነው እንትን ጥሩ ውጤታማ ከሌለው እኛ ወታደራዊ ኃይል እርምጃ ጦርነቱን እናድሳለን የሚል ዛቻ አስተላልፈዋል። እንግዲህ
0: በቀጣይ ምናየው ጉዳይ ሊሆን ይችላል። አመሰግናለሁ ኢሳያው።

0: ምስግና ፈተ አቅራቢና አዘጋጅ አይቾ ባይ
1: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን ሰዓቱን ይዞ ይዘንላችሁ ቀርበናል ዛሬም እንደተለመደው የህግ ባለሙያ ዳኛ ጠበቃ ዘይብ ካሱ መስመር ላይ ይገኛል ዘይብ ተናስተልኝ እንደምን አመሸ
2: ተናስተላችሁ ላንተም ለአድማጮቻችን እንደተመሻችሁ
1: ተናንን እጅግ በጣም እናመሰግናለን እንደተለመደው ዘውትር ሁሌም በበጎ አድራጎት በፈቃደኝነት ለምታደርግልን ትብብር እጅግ በጣም ነው እናመሰግነው ዛሬም ከባለፈው ሳምንት የቀጠለ በተለይ ማን ነው በህግና ፍትህ በተሰኘው ፕሮግራማችን በተለይ ሆካ ሽፉትና ሆካ ክኒሳ በሚሉት ዙሪያ ትንሳፋ ባለ ሁኔታ ተወያይተናል እንደው ለአድማጮቻችን ለማስተዋወስ ያህል ሆካ ሽፉት ሆካ ክኒሳ ሚሉ እንደው አጥራ አርገን በልና ተከታዩን ጥያቄ የሚዘንጋባለ
2: እሺ በጣም ጥሩ እንግዲህ ባለፈው ሳምንትም ከዛም ደግሞ ተነጋግረንበታል ሆካ ሽፉት ምንድነው እንግዲህ እስራኤል አገሪቱ ስትመሰረት እንግዲህ ይሁዲዎች ብቻ ነው የሚኖሩበት ወይም ደግሞ ይሁዲ አገር ነው በማለት እንግዲህ ወደዚህ አገር የተበተኑ ቤተ እስራኤሎች ወይም ይሁዲ እንዲመጡ ይሁዲ ወደዚህ አገር እንዲገቡ ከማንኛውም አገር የሚኖሩት እንደገና እንዲመለሱ ወደ አገራቸው አገሪቱ ስትቋቋም በቃ ማን ነው ለመምጣት ሀገሪቱ መግባት የሚችል በማለት የዛን ጊዜ ህግ ተደነገገ ማለት ነው በ1950 ተደነገገ ይሄ ማን ይባላል ሆካ ሽፉት ማንኛውም ይሁዲ ሆነ ወይም ደግሞ የልጅ ልጅ የይሁዲ የልጅ ልጅ ማለትም ልጅ የልጅ ልጅ ሁላ እስከ ልጅ ልጅ ድረስ ይሁዲ በተመለከተ መምጣት ወደ ሀገሪቱ መምጣት ይችላል ያለ ህጉ እንግዲህ ከዚህ ላይ ነው እንግዲህ ይሄ ምንድነው ሆካ ሽፉት በተባለው ነው እንግዲህ ይሁዲ በማንኛውም አገር ቢኖር እስከ ልጅ ልጅ ድረስ መምጣት ይችላል ማለት ነው እንግዲህ በህጉ መሰረት ምን ተጠያቂነት የለውም እሱም ያ ብቻ እሱ ማድረግ ያለበት ይሁዲ መሆኑን የይሁዲ ዘር መሆኑን የይሁዲ መሆኑን ማረጋገጥ ብቻ ነው ካረጋገጠ በኋላ በህጉ መሰረት ያው ይመጣል ማለት ነው ውጣ ወረዳል ማለት ነው ይህ ህግ ሆካ ሽፉት በተመለከተ ነው ሆካ ክኒሳ በተመለከተ ደግሞ የራሱን የቻለ ህግ ነው ማለት ነው ሆካ ክኒሳ ግና ማለትን ባለፈውም ብለነዋል አልትናይ ነው ትናይ ማለትን እንግዲህ አንደኛው ሁማኒታሪ እንደማለት ነው ማለትም
1: ሰብአዊ እርዳታ እንግዲህ
2: አው እርዳታ ሁለተኛ ደግሞ ያው በቃ ባልና ምሽት ባል ተድሮ ተሴት ጋር ተድሮ ያቺን እንድትገባ ማለትም እንድትገባ ወይም ደግሞ ምሱም ከድሮ እሷም ከድራት ወዲህ መምጣት እንዲችል ከዛ በላይ ደግሞ ያሉት ነገሮች ደግሞ እንበል አሁን ያለ ነው የይሁዲ ዘር የሆነ ሆካ ሽፉት የማይነካው ማለትም የይሁዲ ዘር ሆኖ እንግዲህ ይሁዲ ማለትም ሆካ ሽፉት የማይነካው ማለትም
1: እንበል እንግዲህ አዎ ሆካ ሽፉት ማለት ሙሉ በሙሉ ይሁዲ ሃይማኖቱን ሳይቀይር ሳይከልስ ሳይመርዝ ይዞ የተጠበቀው ማንኛውም ይሁዲ ማለት ነው ሆካ ሽፉትም የሚመለከተው ሆካ ክኒሳ የሚለው ያኛው ግን ወደ ክርስትና ወይም ወደ እስላም ወደ ሌላ ሃይማኖት የሄደ የተቀላቀለ ለነዚህ ማለት ዞሮ ዞሮ እነሱም ቢሆን ደሙም ዝርያውም ስላላቸው የመምጣት መብት አላቸው ስለዚህ ሲመጡ ግን አመሳክረው ዘርነታቸው ተረጋግጦ ተጣርቶ እንደሚመጡ
2: እና ደግሞ አው እና ደግሞ ግዴታ ሃይማኖት እንዲማሩ ማለትም ግዴታ አለባቸው ማለት ነው
1: ኦኬ ግዴታ አለባቸው ሃይማኖት መጥተው እንዲማሩ ወደ ሃይማኖታቸው እንዲመለሱ
2: ማለት ነው ከፈተና በኋላ ሙሉ ዜጋ ይቀበላሉ ማለት ነው ሆካ ክኒሳ ማለት ነው
1: በዚህ ላይ አሁን እሺ ይሄን እንዲካል ዘንዳ መጨረሻ ላይ የዜግነት ካገኘን በኋላ መብትና ግዴታ የሚባል ነገር አለ የሁሉም አንተ አንድ ሰው አንድ ዜግነት የእስራኤል ዜግነት ከተቀበልክ በኋላ ያለህ መብት ምንድን ነው እንደ ማንኛውም ሰው ነው ወይስ ለአንተ የተለየ መድሎ የሚደረግበት አለ
2: በፍጹም እንደ ማንኛውም ነው ይህን ነገር አስተካክለህ ማለትም የተሰጠን ትምህርት ጨርሰህ ማለትም ዜጋዊ ተቀበልክ በኋላ የአገሪቱ ትክክለኛ ዜግነት ከተቀበልክ በኋላ እንደ ማንኛውም ከዚህ ሀገር የተወለደም ሆነ ከዚህ ሀገር ያደገም ሆነ በይሁዲ መሰረት መጣም ከሆነ ማለት መብትና ግዴታው አንድ ነው የሚለየውም የለም ማለት ነው በህጉ መሰረት
1: አሃ ኦኬ ስለዚህ አሁን አንዴ አንተ ትልቁ ልዩነት ያለው ምንድነው ሆካ ክኒሳ ከገቡ በኋላ ከመጡ በኋላ ሃይማኖቱን ተምረው በሃይማኖቱ ዘንድ ከመታወቂያቸው ሲሰጡ ያኔ ዜግነታቸው ይስጣል ሙሉ መብታቸው ይጠበቃል ማለት ነው በሆካ ሽፉት የሚመጡት ግን ማንኛውም ይሁዲ ቀጥታ እንደመጡተኝ ኤርፖርት ሲደርሱ ራሱም ዜግነትም ሁሉንም ይቀበላሉ። መጨረሻ ላይ ሁሉም አንድ አይነት እድል አንድ አይነት መብትና ግዴታ አላቸው። ያ ማለት እንግዲህ ወደ ወታደራዊ ብሔራዊ አገልግሎት ማገልገል ያለባቸው ብሔራዊ አገልግሎት ወታደር ቤት ከሆነ ወታደር ቤት ማሳክነሳም ሆነም የግብር ከሄዱትም የምጠይቀውን ነገር በሙሉ እኩል በኩል ግዴታቸውም ይወጣሉ። የሚቀበሉትን የሚቀበሉትንም ጥቅማ ጥቅምም ያገኛሉ ማለት ነው። ችግር ሊፈጥር ይችላል። በምን አይነት መንገድ ነው አንድን የእስራኤል ኗሪ ሆነ ዜግነቱን ሊነጠቅ የሚቻልበት ምክንያት አለው?
2: አዎ እንግዲህ ጥሩ ጥያቄ፣ በጣም ጥሩ ጥያቄ። አንደኛ ዜግነት ለመቀማት በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። ግን ከሆነ አለ መቼ ነው ዜግነቱ የሚቀማ? አንድ ሰው አጭበርብሮ የገባ ነው ማለት ነው። ማለትም ሰውየው አጭበርብሮ ተገባ፣ ትክክለኛ የማይገኘውን ማለት የማይደርሰውን ይደርሰኛል ብሎ አጭበርብሮ ተገባ። መንግስት ከማለት ፍርድ ቤት ካረጋገጠ በኋላ መንግስት ፍርድ ቤት ነው እንግዲህ ይህን ነገር
1: አጭበርብሮ ከገባ ማለት ምን ማለት ነው?
2: ማለትም እንግዲህ አንደኛ በሌላ ስም የገባ እኔ ገሌ ነኝ ብሎ በሌላ ስም የገባ፣ ሁለተኛ ደግሞ ሴትዮይቱን ልዳራት ብሎ መጥቶ ከመጣ በኋላ ለመግቢያ ነው እንጂ ያደረጋት ለአብሮ ለመኖር ባልና ምሽ ሊሆኑ አይደለም። ይህም አንድ ማጭበርባሪነት ነው። እንግዲህ እሱ ሲገባ
1: እዚህ ላይ ግን ይኸውልህ ብዙ ሰዎች ማለት ወንድም ሴትም በእኛም በዚህ በሬዲዮ ጣቢያችን የደረሰን አለ ከኢትዮጵያም ከሌላ ቦታ ሄደው ሚስት ወይም ባል አግብተው ከመጡ በኋላ ዜግነት ከተቀበሉ በኋላ ወይም መታወቂያቸው ከተቀየረ በኋላ መፋታት፣ የመሄድ፣ የመሸሽ፣ የመራቅ ሁኔታ የሚታይ አለ። በዚህ ላይ ዜግነቱን መንጠቅ ይቻላል? የዛ ሰው
2: እንግዲህ ይህ ሰውዬ እንግዲህ ከመታደሱ በፊት ማለትም ሙሉ በሙሉ ዜጋው ከመቀበሉ በፊት እንግዲህ እስከ 5 ዓመት ተዛማጅነትን ይወስዳል ማለትም አጣሪ ክፍል ማለት ነው። ሰደፕኒም ይገባል፣ አጣሪ ክፍል ይገባል። ከተጣራ በኋላ የጊዜው እየጠሩ ማለትም ይከታተላሉ ማለት ነው። አብረው መኖራቸውን ቤት ሁለታቸው በአንድ ቤት መኖራቸውን የባልና ምሽት ትክክለኛ ኑሮ የሚኖሩ መሆኑን ይህን ካረጋገጡ በኋላ ማለትም ይቀጥላሉ ማለት ነው። ፍቃድ ይቀበላል እንደሁም እስከ 5 ዓመት። ከዛ በኋላ ግን ሙሉ ደረጃው እንዲቀበል ብዙ ጥናቶችና ብዙ ምርመራዎች አሉ። እርግጠኛ ከሆነ ይቀበላል፣ ይታደስለታል። እርግጠኛ ካልሆኑ ግና አይታደስም። ሰውየው በአስቸኳይ እንዲወጣ ወይም ደግሞ ከሀገሪቱ እንዲለቅ
1: ታድሶለት የተቀበሉ አሉ። ታድሶ ተቀብለው ወጣው እንዲያውም እሷም ወይም እሱም ሌላ ሴት እንደገና ወይም ሌላ ወንድ አግብተው የመጡም አሉ።
2: አዎ ምን ችግር አለ? ይኸውልህ እንግዲህ ከተሰጡ በኋላ ይቻላል ሳይሆን እንግዲህ ይሄ አንዱ ሰውየው የመጣው ከይሰድዎ ጋር የትዳር መስርቶ ነው ማለት ነው። እና ሰውየው ከጊዜ በኋላ ግን ከ5 ዓመት ከ10 ዓመት ከ2 ዓመት የተዘጋውን ተተቀበለ በኋላ ሙሉ መብቱን ተተቀበለ በኋላ በቃ ከእሷ ጋር ለመኖር አስቸጋሪ ነው እና እኔ አልፈልጋትም ማለት መብቱ ነው። እና ግን ናውጣ አጭበርብረሃል ሊባል አይችልም። ማለትም መፋታት መጋባት ያለ ነው።
1: አንድ ምን አለችኝ ያለ መሰለህ፣ ባሌ ኢትዮጵያ ሂጅ አግብቼው መጥቼ 5 ዓመት እስከምንሞላ መታወቂያ እስከምንቀበል ድረስ ሁሉም ጥሩ ነበር ሰላም። ልክ መታወቂያውን በተቀበለ በበነገታው ግን ከምኝታው ተነስቶ ጠፋኝ። ከዛን ጊዜ በኋላ መጥቶ ማግኝቸውም አላቅም አለች። ይህን ሰው ምን ማድረግ ይቻላል?
2: ዘው እዚህ ላይ አስቸጋሪ ነው። እንግዲህ መንግስት አምኖ በቀረበው መረጃ መንግስት አምኖ ሰጥቶታል ማለት ነው። ተሰጠው በኋላ እንግዲህ የሚያስፈልገው ምንድን ነው? እንግዲህ ምናልባት ከሆነ ነው እውነተኛ ከሆነ ይሄ ነገር ያው በቃ ይሄ ነገር ፍርድ ቤት ነው እንትን የሚለው ሳዳፕዲም ይህን ነገር ትክክለኛ ብሎ ካየው ሰነዶችን ካገኘ ወደ ፍርድ ቤት ሂዶ የሰውዬ አንደኛ ዜጋው እንዲቀማና ወደ ሀገሩ እንዲመለስ የሚል በቃ ክስ ይሆናል። ፍርድ ቤት ነው መጨረሻ ጊዜ ያው በቃ የሚወስነው ማለት ነው። ትክክለኛ ከሆነ የሰውዬ እውነተኛ ከሆነ ለእሷን ያመጣትና በእሷ የመጣው ሀገሪቱ ለመግባት ብቻ ነው እንጂ ትዳር ለትዳር አይደለም ሆኖ ተተረጋገጠና ነገሮች እርግጠኛ ከሆኑ ያው በህጉ መሰረት ሰውየው እንዲመለስ በቃ ይወሰናል ማለት ነው። እና ግን ይህን ነገር ለመቀማት ግን በጣም አስቸጋሪ ነው በህጉ። ለምንድን ነው ህጉ በጣም አስቸጋሪ ነው? ለምንድን ነው ዜጋው ተተቀበለ በኋላ እንደገና መልስ ማለቱ አስቸጋሪ ነው? እና ለዚህ ከአብዛኛው ግዜ የሚፈልገውና ወይም ደግሞ የሚደረገው በጣም ጥነት ይደረጋል ሰነዶችን መረጃዎችን ያስፈልጋል ከዛ በላይ ደግሞ ወደ ኋላ ይመለሳሉ ማለት ነው ይሰውዬ ሁለተኛ ነው ወይ ጭዘቱ ወይ አለችው ይሰውዬ የመጣበት እኔ ከተዘጋው ተተቀበለ በኋላ ሰውዬው በቃ እኔን አልፈልግሽም ትዳርም አልፈልግም ብሎ ጠፋ እና ይሰውዬ የመጣው ሀገሩት ለመንሮሩ እንጂ ትዳር ሊያረጋ አይደለም ከኔ ጋር በማለት እና ወደ ኋላ ይጡ ያጠናሉ ወነተኛ አርግጠኛ ከሆነ በቃ ይጣራል ይቀማል ዘጋው
1: ግን እዚህ ላይ እንበል አሁን ያግለሰብ ቢገኝና ቢያዝ ማባረር ይቻላል ምክንያቱም በዚህ በኩል ባን ደግሞ የሰባዊ መብት የሚባል ነገር አለ ቢያንስ 5 አመት እዚህ ሀገር ቆይቷል
2: አዎ ሁለተኛ ደግሞ ማባረር ይዞ ዜጋው እንደሌለው ወይም ደግሞ ይሄ ተደብቆ የሚኖር አይደለም ዜጋው አልባዝ ብሎ መንግስት እንደዚህ አዎ እንደዚህ ያለ ዜግነት የሚኖሩት ይሄ አይደለም ይሄ ነገማልዳ ፖሊስ ያዘውና እንግዲህ በቃ ሀገሪቱ እንዲወጣ አደርግ መብት የለውም መቼ ነው ፖሊስ መጀመሪያ ይሄ ልጅ ማለት ምሳሌ አፕሪም ግዴታ መክሰስ አለበት የተቀበልከው ዜጋ ነዋሪ ማለት መብት ትክክለኛ ስራል ሆነ መጥተህ ለኛ ማብራራት ትችላለህ መጀመሪያ እነሱ እንዲያብራራና መልስ መስጠት አለበት ታማኝ ተሆነ በዛ ይለቁታል ካማኝ ታልሆነ ግን እንዲቀማ ወደ ፍርድ ቤት ይሄዳሉ ማለት ነው ፍርድ ቤቱ ካማኝነት ታገኘ ወነተኛ ከሆነ ይቀማዋል ከዛ ወዲያ ታገሪቱ እንዲወጣ ይወሰናል በጉ መሰረት ባለፈው የበርሸባ ከፍተኛ ፍርድ ቤት ይሄን ይወሰነው በዚህ መንገድ ነው ማለት ነው ሰውየው የመጣው ከዚህ ሀገር ለሰድወቱን ያገባት ለሀገሪቱ ለመግባት ነው እንጂ እሷን ትዳር ያደርጋ አይደለም ዘጋው ተተቀበለ በኋላ በቃ ያሳየው ባህሪና ያደረገው እሷን ጥሎ ሌላ ቦታ ነው ሌላ መንገድ ነው ሄደና ይትክክለኛ አይደለም በማለት ፍርድ ቤቱ ታማኝነት እምነትን አግኝቶ ማለት የሚንሳዳፕኒ የመጣው መረጃ ታገሪቱ እንዲወጣ አድርገውታል ማለት እና ከስንት አንድ ነው አብዛኛውም መቀማቱ በጣም ከባድ ነው ለማለት ነው
1: እሺ ዞሮ ዞሮ ግን በህግ ያዘው ነገር በህግ የተያዘ ነገር ይበልጣል ሁሉም የሚደረጉ ሂደቶች በሙሉ ህጉን በተመለከተ ወይም በህጉ ዙሪያ ቢሆን ይመረጣል ለምሳሌ አሁን እንደው ይሄን ብዙ ብዙ ሊያነጋግረን ይችላል እንግዲህ አድማጮቻችን ምናልባት በዚህ ዙሪያ ተጨማሪ ጥያቄ ካላቸው ወደዚህ ወደ ጣቢያችን በመደወል ሰፋ ያለ ማብራሪያ መስጠት እንችላለን እንደተለመደው በዚህ ዙሪያ ሌላው ለምሳሌ አሁን አንዱ ሰው ያንድን የስም ማጥፋት ዘመቻ በሚመጣበት ሰዓት በተለይ ደግሞ አሁን እንደ ፋሽን ተይዞ ያለ በቲክቶክ መልቀቅ ወይም በዋትስአፕ መልቀቅ በተለያዩ ማህበራዊ መገናኛ አውታሮች መልቀቅ ነው ይሄ ነገር ህግ መጣስ አይደለም ወይ እኔም አንድ ነገር አሁን አንድ ግለኔ ቢላክልኝ እኔ ያንድ ኩቡጻ ወይም ያንድ የዋትስአፕ ግሩፕ አላፊ ልሁን በእያንዳንዱ ከተማ ውስጥ አለን አንድ ነገር ተቀብዬ ሳስተላልፍ ያን ነገር እኔም ተቀበየ ማስተላልፈው ትክክል ነው ወይ ይሄ ሰው ህግ ጣሰ ህግ ተላለፈ ማለት አይደለም ወይ
2: በጣም ጥሩ እና ይሄንም ወስደው ከሁለት እንግዲህ ለዚህ ምሳሌ ላምጣ ሁለት የነበሩትም ማለት ነው እንግዲህ እንኳን የትልቁ አውታር ነውና ማንኛውም እንግዲህ የሚያየውና ወይም ደግሞ ከማንኛውም የሚደርስ ቫድባይት ባለው ግሩፕ በእነሱ ባቋቋሙት በቤቱ ባቋቋሙት የሆነ ማለትም የሆነ የሚያስጠይፍ ነገር ባንድ ከቤት ካለው ከዳያሩ ካለው አላግባብ ተናግረው ፍርድ ቤቱ የወሰነው ምንድነው ይህ ግሩፕ ስለሆነ ራሱ ምንም ብዙ ባይሆኑ እነዚህም ራሳቸው ግሩፕ ናቸው እና አዎ ግሩፕ ስለሆነ ያን ዋትስአፕ አላፊነት አለው ያን ዋትስአፕ የከፈተ አላፊነት አለው አላፊነቱ አንድ እንዳይሰደብ አንድ እንዳይጎዳ አንድም ደግሞ እንዳይበደል መሆን አለበት እንጂ ያንዳንዱ ዋትስአፕ ዘለፋና የሰው መብት መንካት የለበትን ሲል በቃ እንትኑን ቀጥቶታል ማለት ነው ባጅን ቀጥቶታል ማለት ነው አሁንና ማንኛውም ዋትስአፕ አላፊ ከሆነ አላፊነት ወስደን እንግዲህ ለዋትስአፕ ሲንከፍት የዋትስአፕ አላፊ አሉ አላፊ አንደኛ የከፈተው አለ ሁለተኛ ደግሞ የዋትስአፕ የሚመሩት አሉ እነዛ አላፊነት አለባቸው በዋትስአፕና በማንኛውም ነገር የሚሰደዱት በዚህ በግሩፕ ውስጥ የሚሰደዱት በሙሉ በእነሱ ቁጥጥር መሆን አለበት አንድ ሰው ቢሰድ እነሱም ተጠያቂ ናቸው ማለት ነው ግዴታ ለምንድን ነው ይህ ዋትስአፕ አላፊነት አለባችሁ ዋትስአፕ እየወጣ የሚነገረው ዘለፋና የሚነገረው ስድብ እናንተ አላፊነት አለባችሁ እናንተም በጉ መሰረት እነሱ መቀጣት ይችላሉ እና ይህን መጠንቀቅ አስፈላጊ ነው
1: ህግ ሊቀጣቸው ይችላል ማንኛውም ነገር የሚሰራጩት ነገር ከእውነት የራቁ ከሆነ በተለይ ስድብን በማስመልከት የሚለቀቁት ነገር በሙሉ ያ የዋትስአፕ ግሩፕ ሐላፊ ሊጠነቀቅ ይገባል። አንደኛ ሐላፊነቱ በሱ ነው የዚህ ግሩፕ ማስተላለፍ ሐላፊነት ከመ ሁለተኛ የሚያሰራጨው ሰው ማን እንደሆነ ሊጠነቀቅም ይገባል። ስለዚህ ከእንደዚህ አይነት ነገር ከማድረጋችን በፊት ሁለቴና ሶስቴ ማሰብ ያስፈልጋል። የሚመጣው ነገር የሚለቀቀው ነገር ያ ሰው ሐላፊነት ወስዶ ማጣራት ማየት ይሄ ነገር በሰው በህዝብ ላይ ጉዳት ሊያደርስ ይችላል አይችልም የሚለውን ዙሪያ ማጣርቶ ከዛም በኋላ መልቀቅ እንጂ ዛሬ እንደፈለጉት የሚለቁት የሚያሰራጩት ነገር በሙሉ የኋላ ኋላ ዋጋ ሊያስከፍል ይችላል።
2: ትክክል።
1: ስለዚህ
2: በጭማሬ ከዚህ ይየው ነው አንድ ዋትስአፕ ሐላፊነት ካለው መመሪያ ማውጣት አለበት። መመሪያው ምንድነው? በቃ የዚህ ዋትስአፕ መመሪያው ምንድነው? ስድብ የሌለ አንድ ነገር ለመናገር ከፈለገ ግዴታ ከሐላፊዎች መጠየቅ አለበት። ምናልባት የሰው መብት ይነካል በማለት ተጠያቂና ተቀጭ በመጨረሻ ጊዜ እሱም ሰውየውም እነሱም አናጭ ስለሆኑ ተጠያቂ ስለሆኑ ግዴታ እሱን ማማከር አለባቸው። ግዴታ መመሪያ ማውጣት አለበት፣ መጠንቀቅም አለበት። ይሄ ነው። ሁለተኛ መቼ ነው የመቅጣት ማለት መቼ ነው እሳ ህጉ መቼ ነው የማይቀጣ ማለትም መቅጣት የማይችለው መቼ ነው መቅጣት
1: መቼ ነው? እዚህ ላይ ሰዓታችን አሁን በእውነት ይሄን ለሚቀጥለው ማለት በየትኛው መንገድ መቅጣት ይቻላል፣ በየትኛው መግደስ መቅጣት አይቻልም፣ ምን ምን ማሰራጨት እንችላለን፣ ምን ምን ማሰራጨት አንችልም የሚለውን በሚቀጥለው ሳምንት እናደርጋለን።
2: በጣም ጥሩ። እሺ፣ በሚቀጥለው ሳምንት እንቀጥልበታለን። መልካም ጊዜ ለሁላችሁ።
1: ዳኛ ጠበቃ ዘብ ለሰጠ ማብራሪያ እጅግ በጣም እናመሰግናለን።
2: እሺ፣ ለአንተም ለአድማጮቻችንም እጅግ በጣም ምሽት እንዲሆን እመኝላችኋለሁ።
1: እናመሰግናለን። ክብራትና ክብራን አድማጮቻችን፣ አሁን ደግሞ በብቸኝነት ለእኛ ሬዲዮ ጣቢያ ብቻ የቃለ ምልልስ የሰጠችን የድምፃዊ ሰማሃይም በለው ባለቤት ወይዘሮ ገበያነሽ ይሄው

0: 人家你妈就骂你。
1: ክብራትና ክብራን አድማጮቻችን እንደምን ቆይታችኋል? አሁን ቀደም ሲል የሰማነው ሙዚቃ ሰማይ በለው ሁላችንም እንወደው እናከብረው ትልቅ አርቲስት ነው የነበር በቅርቡ የሱም ከዚህ ዓለም በሞት በመለየት ሁላችንም የተሰማን ሀዘን እጅግ እጅግ በጣም ሀዘንተኞች ነበርን። አሁንም አንዳንዶቹ ራሱ የማያምኑበት ወቅት ነው እንዴት ሊሆን ይችላል ያሉ ራሳቸውን ይጠይቃሉና እኛም በተደጋጋሚ ሙዚቃዎችን ስናሰማም በሐዘን ነው የምናሰማው ያለና ዛሬ እንዴት ነው እስኪ ባለቤቱ አዲስ አበባ ድረስ በመደወል ፈቃደኛ ሆና በብቸኝነት ለኛ ቃለ ምልልስ ከኛ ጋር እንድታረግ ፈቃደኛ ሆናለችና ወይዘሮ ገቢያንሽ የሰማይ በለው ባለቤት መስመር ላይ ነው የምትገኝ። ሰላም ጣናስጥልኝ እንደምን ዋልሽ ወይዘሮ ገቢያንሽ? በቅድሚያ ያዘንሽ ተካፋይነን ጀግ በጣም ነው እናዝነው።
2: በጣም አመሰግናለሁ እግዚአብሔር ይስጥልኝ። በአለም በሙሉ ያላችሁም እስራኤል ያላችሁም በጣም ነው ማመሰግነው ከጎኔ በመቆማችሁ አመሰግናለሁ በጣም
1: በጣም እናዝናለን። በእውነት በጣም የሚከብድ ነገር ነው። ሰማይ ነበር ብሎ ማውራት ትናንት አብሮን የነበር በዛ በጨዋታው በፈገግታው ሰሜ ባላገሩ እየተባለ ሲያዝናናን የነበረ ግለሰብ ዛሬ የለም ነበር ብሎ ማውራት እጅግ በጣም ይከብዳል። በእውነት ይከብዳል። እና እንደው ሰማይ ማን ነበር እንበለሽ እስቲ እንግዲህ መቸስ ነበር ይያልን እናውራ።
2: አዎ ከባድ ነበር ብሎ ማውራት በጣም ከብዳል። ለዚህ ኖረ ነው ሰማኝ መግለጽ በጣም ለኔ ከብደኛል። ለቤት ሳይሆን ለህዝብ፣ ለኢትዮጵያ ህዝብ፣ ለዓለም ህዝብ በሙሉ የኖረ ነው። እኔ ከመሰክር ህዝቡ መሰክርለት ነው ደስ የሚለኝ። በተለይ ደግሞ የእስራኤል ህዝብ ከ84 ጀምሮ እስካሁን ድረስ ያሳደገው ህዝብ ነው። ይለያል ሰሜ
1: በማንነቱ የሚኮራ ጨዋታው የሚጥም የመጣበትን ባህል አካባቢ የሚወክል ሳቁ፣ ፈገግታው፣ ጨዋታው ቤት ውስጥ ምን ዲዛይን ነው የነበረ?
2: አዎ ለፍለቅለቅ ነው እሱ ስራው። በቃ ሁሉም ጋር ከቤቱም ከውጭም አንድ አይነት ባህሪ ነው ያለው። በጣም ደስተኛ ነው። ምን ለራሱ ሳይኖር እንደ ሻማ በርቶ አለፈብኝ።
1: ምንድን ነው የሆነው ጉዳይ ግን? እንዴት ነው ባንዲ እንደዚህ ያጣ ነው?
2: ምንም አልሆነም በቃ ይህም ብሎ የድካም ስሜት ነው የሚሰማኝ ነው የሚለው። ዩሪክ አሲድ ነው ያለበት። ሌላ ነገር ያው ደካማ ነው ቤት በምትለው ነገር እንትን አይልህም እሱ። ከዛ ውጭ ምንም ነገር ሌላ ነገር የለበት። ድንገተኛ ነው ቅዳሜ ለታመመው። ዩሪክ አሲድ ከፍ ብሏል ተባለ። ከዛ በኋላ ውሃ አይጠጣም፣ ዲሃይድሬት አድርጓል። ደከመኝ ነው በቃ የሚለው። ሌላ ነገር ምንም ነገር የለም፣ ደከመኝ ብቻ ነው የሚለው።
1: ቤት ውስጥ ነበራችሁ ያኔ ለመጨረሻ ጊዜ ወደ ሆስፒታል ሲሄድ?
2: ቅዳሜ ለተወሰድኩት ወደ ቤት ተመለሰ። ግሉኮስ ምናምን ተሰጠው፣ ሰላም ነው ያለው። እሁድም እንደዛው ቤት ውስጥ ግሉኮስ እየተሰጠው ነበር፣ ግን ይስቃል፣ ይጫወታል፣ ወዲያ ይላል፣ ወደዚህ ይላል። ከዛ ሰኞ ጠዋት ይዘነው እየሄድን ነው፣ ገና በር ላይ እንደወጣን ነው ሸርተት ብሎ እንትን ያለብን። በቃ ሐኪም ቤት አልደረሰም።
1: በጣም የሚገርም ነው። በጣም የሚያሳዝነው። በጣም
2: በጣም
1: ስንት ልጆች ነው ያሏችሁ? ልጆችስ እንዴት ነው እንዴት ተቀበሉት ይሄን ክስተት?
2: ያው ምልህ ያውቁታል፣ ያባታቸውን ባህሪ ሕክምና አይወድም። ሁሎቹም ነበሩ ናውና ሁለቱ ናቸው ውጭ ያሉት፣ ሁለቱ ደግሞ እዚህ ነበሩ፣ አብረው ነበሩ በወቅቱ።
1: ከባድ ነው
2: እና ከባድ ነው። አዎ በጣም በጣም ነው የሚከብደው። አላሰብነውም። አሁንም ራሱን የሞተ የሚለውን ነገር በቃ የሚመጣ የሚመጣ ነው እንጂ የሚመስለኝ ሊቀበለው አልቻልም። ጭንቅላቴ በጣም ከባድ ነው።
1: ብዙ እቅድ ነበረው፣ ብዙ አላማ ነበረው።
2: በጣም በጣም በጣም ብዙ ቅድ ነበረው። ሞታለው የሚል ነገር የለውም። በጣም በጣም ከባድ ነው።
1: ያሳዝናል። በጣም በጣም በጣም በጣም ይከብድ። እኔ እውነት ነው የምልሽ፣ እንኳን ላንቺ ይቅርና አብረሹ ለምትኖሩ አብረሹ ይኖርሹ የትዳር አጋሩ የልጆቹ እናት፣ እኛ እንኳ በውጭ በስራዎቹ የምናውቀው ማመን ያቃተን፣ በእውነት ማመን ያቅታል። እዚህም አርቲስቶችም አሉ እሱ የሚያውቃቸው እንደነ አበበ መለሰ፣ ዘመነ መለሰ፣ እንደነ ዘነበ በጋሻው፣ ሌሎችም አሉ እዚህ አባተ በር ይሁን ሳክስፎን የሚጫወቱት ሁሌ እናወራለን። እሱ እንዴት ሊሆን ይችላል? እንዴት ያን ነው በጣም ነው ምናዝ ነው። እና እንደው በምን አይነት ሁኔታ እሱን አሁን እንደው ህይወቱ እንደዚህ ባጭር ቀራለሁ ሲል ብዙ እቅድ የነበረው ብዙ አላማ የነበረው በተለይ ደግሞ እዚህ ከኛ ከእስራኤል ህዝብ ጋር የነበረው ትስስር እጅግ በጣም በጣም ግሩም የነበረው ትስስር ነው የነበረው።
2: ለእስራኤል የተለየ ፍቅር ነው ያለው። በጣም የተለየ ፍቅር ነው ያለው። ግን እግዚአብሔር አልፈቀደለትም።
1: እንደው ትዝ ከሚልሽ ከምታወሽው ነገር ልትረሹ ማትችው ብዙ ነገር መቼም ለእርሳት ማትችው ብዙ ነገር ይኖራል። እንደው አንዳንዴ ይገጠመኝ ይኖራል። እንደው ምኑ ተዝልሻል? ምኑ ታስቢዋለሽ?
2: ምንም ሰማኝ ሁሉም ነገሩ ነው። ምንም ይሄ ነው የምለው ነገር የለኝም። በቃ እኔ ለመሰለ የ35 ዓመት ትዳሬ ነው ጎጆዬ ነው አብረን ያደግ ነው። ያን ነገር ስታይ አሁን ለእኔ ይሄ ነው የምልህ ነገር የለም። በቃ ሁሉ ነገር የጨለመብኝ፣ በቃ ሰማይን የተደፋብኝ እኔ አሁን ልጆቹ ከኛ ወጥተው ብቻዬን ነኝ። እሱና እኔ ነን ቤት እየኖርን ያለ ነው የምልህ። ጎጆ ይዘዋል። አሁን ቀኑ ጭራሽ በጣም የሚጨልምበት ሰዓት ነው። መኖር ባለበት ሰዓት ነው የሄደብኝ። በቃ ልጆቼ ደርሰዋል፣ ከዚህ በኋላ ለእኔና ላንቺ ነው የምንኖረው እያለ ባለበት ሰዓት ይሄ ነገር ሲከሰት በቃ ላይ ላይ ሰማይ ተደፋብኝ። በጣም ከባድ ነው። ይሄ ነው የምለው ነገር የለኝም። ሁሉን ነገር ይዞት ሄደ።
1: በአንድ ቃለ ምልልስ ላይ ስለ አንቺ ሲናገርም የሰማሁት ነበር ምን ያህል እንደሚወድሽ ምን ያህል እንደሚያፈቅርሽ። ቤቱን ውስጥ እንግዲህ መቼም አርቲስት ሲባል በትዳር ዓለም ውስጥ ጸንቶ የቆዩት አርቲስቶች እጅግ በጣም በጣት የሚቆጠሩ እነሱ ጥቂቶች ናቸው። ከነሱ ውስጥም ለረጅም ጊዜ ማለት ነው ሰማይ በለው አንዱ ነው። እና በጣም የነበረው ክብር የነበረው ፍቅር ለሌላውም ትምህርት የሆነበት ነው። ከዛ ፈገግታው ጋር ሲናገር ሰምተነዋል። እና አንቺ እንዲህ ያልሽ አሁን ብትናገሪውም ብትዩም ብታወሽውም እሱ የተናገረው በእሱ አንደበትም ወጥቷል፣ ሲናገር ሰምተነዋል።
2: ይሄ ነው በጣም ምል ምኞቱ። በጣም በቃ እሱ ለየት ብዬ እኔ በቃ ጭራሽ እስራኤል ሀገር ድረስ ሄጄ ቆርቤ ምን ብዬ ነበር። ምኞቱ ይሄ ነው የነበረው፣ ግን እግዚአብሔር አልፈቀደም። ይሄ እንዳይሆን ፈጣሪ አልፈቀደልንም። ያንን ለማመቻቸት ነው አምና በነጻነት በዓል ጊዜ መጥቼ አንድ ሁለቴ፣ ከዛ በኋላ አይተን እዛ ነው የምንቆርበው። አርያ መሆን እፈልጋለሁ ነበር የሚለው ምኞቱ ይሄ ነበር። ግን መኖር በፈለገበት ሰዓት ይሄ ነገር ተከሰተ። እኔን ሆነ ስታስበው አሁን ይሄንን አስበው እስኪ ምንድን ነው የሚሰማው ነገር መግለጽ አይከብድም?
1: በጣም በጣም ነው የሚከብደው።
2: ከባድ ነው። መኖር ሲመኝ አጣሁት።
1: እንኳን በአሁኑ ሰዓት እንደጠቀሽው ልጆቻችሁ ትዳር ይዘው ሁለታችሁ ብቻ ቤት ውስጥ እየኖራችሁ በዚህ ሰዓት እሱን ማጣት አሁን እኔ እንጃ፣ እኔ ቃላት ያጥራል ይህን ለመግለጽ። እጅግ በጣም ከባድ ነው። ራሱ ሲታሰብም በጣም በጣም ነው የሚከብደው። አዛኝ ሩህሩህ ነበር። እንዲሁም በተለይ ከአርቲስት አማኝ በየነ ጋር ሸው አድርጓል እና ያኔ እዛ ያለቀሰውን ያረሳውም ምክንያቱም ምክንያቱም የዛ ጎጃምስቲ ግሻ ባይ መሰለኝ እነሱ የባህል ኪነት የነበረው ያን ስራ በተለይ አንቱ የዋ እነሱ ኮሌጆች ናቸው ጫውቱ በጊዜያቸው ያለ የተጫወቱት እንዴት እንደተቀረጸና እንዴት ደዛ ያሰቡ እንዴት እንዳለቀሰ ትዝ ይለኛል። ምክንያቱም መጨረሻ ላይ ሲናገር ዛ ላይ ያያቸው አብሮት የነበሩት ባልደረቦቹ የስራ ባልደረቦቹ በህይወት ከፊሎቹ በህይወት የሉም ብሎ እንዴት እንዳነባ አስተውሳለሁና በጣም ሆደ ምንድነው ቡቡ ነው ምንድነው የሚሉትኝ እንደዛ አይነት ነገር ነው ነበር ሰሚ።
2: አዎ እንደዛ ነው ሰሚ። ከዚህ ከሚልቅ ውጭን ነው እንትን የሚለው በጣም ከባድ ነው ሰሚ። ለቤቱ አይደለም የኖረው ለህዝብ ነው የኖረው። ድሃ ይወዳል ስራ ሰርቶ እጁ ላይ ባዶ እጁ ነው ቤት የሚገባው። በቃ እና አሁን በቃ በጣም ያን ሁሉ ሰው ሳስበው አሁን ምንድነው የሚሆነው ላለው ለኔ ለራሴ እኔ ለምጨዋለሁ። ግን በጣም ብዙ ሰው ነው በስሩ ያለው አባቴ ነው የሚለው ሁሉም እንዲ ነው የሚለውና ሰሜ ለሰው ነው ይኖረው። ይሄንን ሰው ቢመሰክርለት እንጂ እኔ ብናገር አያምርም።
1: አሁን እኔ ብዙ መቼም አገላብጫለሁ ብዙ አይቻለሁ ሰምቻለሁ አብዛኛዎቹን አንድ አርቲስት ደግሞ እንደዚሁ ስለሱ በቃ እሱ ባይደርስ ሊኖርና ዛሬ እዚህ ደረጃ አልደርስም ነበርኩ ያሉ የተናገሩ ብዙ ሰዎችም አዳምጫለሁ ሰምቻለሁኝና በእውነት እጅግ በጣም ነው የሚያሳዝነው። ይከብዳል መቀበል።
2: በጣም
1: እንዴት ነው እሱ ካረፈ በኋላ ሳሆን አንቺ በምን አይነት ህይወት ነው የምትኖሪው? እንዴት ነው ያለሽው?
2: እኔ አሁን በምንም ሁኔታ ብሆን ምንም ሰማዩ ነው የተደፋብኝ መግለጽ ማልችለው ላይ ነኝ ያለሁት። በቃ ማለት መቀበል ጭንቅላቴ ሞት የሚለው ነገር ሊቀበልልኝ አልቻለም። በቃ ለብቻዬ ስሆን የሚመጣ አይነት ስሜት ነው እየተሰማኛል። ድብልቅልቅ ያለ ነገር ነው የሚሰማኝ። አላምን አልኩኝ ለራሴ እጄ ላይ እንዲያርፍ አላምን አለ ውስጥ መግለጽ ይከብደኛል።
1: እግዚአብሔር ያብርታሽ። እግዚአብሔር
2: አሜን
1: ጽናቱን ይስጥሽ አምላክ እስራኤል በእውነት እሱንም
2: ዓለም ላይ ያለ በሙሉ አርቲስቱም ህዝቡም ሁሉንም ባንተ ጣቢያ ሁሉንም አመሰግናለሁ። ለምን ታምሜ ስለነበር በየአቅጣጫው ስልክ ሲደወል አላነሳውም ጉሮሮዬን ያመኝ ነበርና በቃ ከድንገጤ ብዛት ማንሳት አልቻልኩም። ሁሉንም ባንተ ስም አመሰግናለሁ። የኢትዮጵያን የዓለም ህዝብ በሙሉ ነው የማመሰግነው። በተለይ ደግሞ የእስራኤል ህዝብ ይለያል፣ ለእኔ ይለያል። በጣም አመሰግናለሁ። ከጎኔ ለሆነው በሙሉ አመሰግናለሁ። ለምን እስካሁን ለማንም ኢንተርቪው ስላልሰጠው እንደው በአንተ እንኳን ሁሉም ይስማ ብዬ ነው ይህንን ያልኩ። በጣም አንተንም አመሰግናለሁ። እግዚአብሔር ይስጥልን።
1: እናመሰግናለን። እውነት ይደርሳል፣ መልእክቱን እናደርሳለን። እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ።
2: አሜን።
1: ለሱ የቀነሰውን እድሜ ላንቺና ለልጆችሽ ሰጥቶ በልጆችሽ የምትኮሪ የምትደገፊ ያድርግሽ። በእውነት እጅግ በጣም ነው የምናመሰግነው፣ እጅግ በጣም ነው የምናዝነው። ሰሜን አተነዋል፣ ግን እሱ በህይወት ባይኖርም አለን፣ ሁሌም ከጎናችን ነው፣ አብረን ነው የሚኖረው። አንቺ ማይዞሽ በርቺ፣ እግዚአብሔር ያጽናሽ። እየደወልን እንጠይቅሻለን።
2: እግዚአብሔር ይስጥልን።
1: ደህና ሁኝልን።
2: አሜን።
1: እሺ
2: አሜን።
1: እሺ
2: እሺ።
1: የተከበራችሁ አድማጮቻችን እንግዲህ ቀደም ሲል ይህን ቃለ ምልልስ የሰጠችን ወይዘሮ ገቢያነሽ የአርቲስት ሰማሄ በሎ ባለቤት ነች። እጅግ በጣም ነው የምናዝነው። እንግዲህ መልእክቷንም ሰምታችኋል። እንግዲህ ከእሷ ጋር እንድንገናኝ ላደረገኝ ባልደረባዬ ሞደው ወንድሜ አርቲስት ዘነበ በጋሻው እንዲሁም ከአዲስ አበባ አርቲስት ቲጂ በላቸው ላቅ ያለ ምስጋና ላደርስ ፈልጋለሁ። በእነሱ ምክንያት ነው እንግዲህ የተከበራችሁ አድማጮቻችን ስርጭታችን የተከባደደ ነው። ሻያው ስርጭታችን እንግዲህ ይህን ይመስላል። እንድ ሁለት ደቂቃን የቀረን እንዴት ሰማሁ ይህን ቃለ ምልልስ።
3: በዚህ ምድር ዘላለም የሚኖር የለም። ሁሉም በወጣትነት ጊዜ ወደማይቀረው ዓለም በእግዚአብሔር ትእዛዝ መሄድ መሞት ያለ የነበረ ነፍስ ይማር ቀላል አይደለም። እግዚአብሔር እድሜ ረዥም ዘመን የሰጣቸው ደግሞ እስከ 120
1: ያሰገኑም ይገባል።
3: አሁን ሜትርቋሉ።
1: ስለዚህ ለዚህ አጭር ጊዜ ውስጥ ምን አለበት ተዛዝነን ተከባብረን ብናሳልፋት እግዚአብሔር የሰጠን ጊዜ በመልካም ሁኔታ መልካም ነገር እየሰራን ብናልፍ ወነት
3: ለሰው ልጅ ከጭንቅላ ከራሳችን የሁኔታ እንሞታለን የሚል ሐሳብ ብዙም ያለ አይመስለኝም።
1: እንኖራለን
3: እንችላለን ዘላ እንዲያው ለዘላለም እንደምን ኖር አይነቱን እግዚአብሔር ደሞ ሲያዝ
1: በኋላ እንዳይቆጭ
3: ባጭር ነዳለን ወደማይቀረው
1: አለ በኋላ እንዳይቆጭ
3: እንዲያው መቼ ነው ከቶ ይሄን ምን ገነዘበው እና እስከዛው ድረስ ደግሞ ጥሩ ሰው መሆን ከኛ ይጠበቃል አይደለም?
1: እነት ነው ሻየው እዚ ፕሮግራም መስካት ለተባበረን ለቴክኒክ ባለሙያ ኢላይ ቢንሻባት ምስካና ይድረሰው ሻየው ላንተም እንዲሁም ለአድማጮቻችን
3: እናመሰግናለሁ አይቸው ባለ
1: መልካም ለሊት።